0: እና መዝኖ ኦንላይን ለማስተማርና የትምህርት መርጃ መሳሪያዎችን ለመለዋወጥ የሚያስችል ሁነኛ መፍትሄ ሆኗል። ንብተራ አስኳላ ጊዜውንና ጤናውን ብቻ ሳይሆን የኪስውንም ውሃልክ የሚጠብቅ ንብተራ ይሰራዋል። ከልብ እንደ ልብ ንብ ኢንተርናሽናል ባንክ።
1: በዕለት ተዕለቱ ጣውረር ተጠምደን ቅድሚያ ልንሰጣቸው የሚገቡ ጉዳዮችን ትኩረት ሳንሰጥ ስንት ዓመታት አለፉ? ቅድሚያ ሊሰጡ የሚገባውንና ለዓመታት የሚያሳርፈንን የእኛ አድርገን ቀልባችንን ለማሳረፍ ነገን የሚገነባ ሁነኛ ወዳጅ ማስፈለጉ ሳይታለም የተፈታ ነው። ዞሮ መግቢያችንን የሚያቆምልን ስናገኝ ደግሞ ልባችን አርፎ መንፈሳችን ተረጋግቶ አዲሱን ዓመት ከወዳጅ ቤተሰብ ጋር በተስፋ እንቀበላለን። በአዲሱ ዓመት ቤት ለመግዛት እቅዶ ቅድሚያ ይስጡ። አያት ሪል ስቴት በካዛንቺስ፣ በቤለር፣ በሲኤምሲ እና በአያት በሚገነባቸው ዘመናዊ አፓርትመንቶች ላይ ቀስ በቀስ እየከፈሉ የሚገዙበትን እድል አመቻችቷል። ለበለጠ መረጃ በ7760 ወይም በ0977666 ይደውሉ። ዛሬውን ይወስኑ፣ ነገውን ያሳምሩ። መልካም አዲስ ዓመት። አያት

ከተወዳጁ ጣቢያ ከብስራት ጋር ናችሁ። እንግዲያውስ ይህን እንገራችሁ። በአፍሪካ ወደ 600,000 የሚጠጉ ዝሆኖች፣ በህንድ ደግሞ ከ30,000 እስከ 50,000 የሚደርሱ ዝሆኖች እንደሚገኙ ይታመናል። 1.3 ሚሊዮን የነበረው የአፍሪካ ዝሆኖች ቁጥር ወደ 600,000 የወረደው ከ1979 እስከ 1989 ድረስ ባለው ጊዜ ውስጥ ነው። የአፍሪካ ዝሆን በዓለም ትልቁ አጥቢ እንስሳ ነው። 6000 ኪሎ ሲመዝን 3.3 ሜትር ይረዝማል። በኢትዮጵያ በ2007 እንደ አውሮፓውያን አቆጣጠር 1200 ዝሆኖች መኖራቸው ታውቋል። በ1980ዎቹ 90% የሚሆነውን የዝሆን ቁጥር እንዳጣንም ይታመናል።

የዞን ኩምቢ 150 ሺህ ጡንቻዎች ሲኖሩት የሰው ጡንቻዎች እስከ 600 የሚደርሱ ናቸው። ምንም እንኳን ክብደት ቢኖረውም በሁለት የኋላ እግሮቹ ቆሞ ሚዛኑን በመጠበቅ የሚፈልገውን የዛፍ ቅጠል ሁለት የፊት እግሮቹን አንስቶ በኩምቢው ይደርስበታል። ዞን ምንጊዜም ሲተኛ መነሳቱን አረጋግጦ ነው። ታላቅ ዞኖች በመንጋው ዘንድ ተሰሚም ናቸው። ልምዳቸውን ያካፍላሉ፣ መንገድ ይመራሉ፣ መንጋውን ይጠብቃሉ፣ ይቀጣሉም ጭምር። ከጥቂት ዓመታት በፊት በደቡብ አፍሪካ ክሩገር ብሔራዊ ፓርክ የዝሆኖች ቁጥር ከፓርኩ አቅም በላይ በመድረሱ ቁጥራቸውን ለመቀነስ አንድ ውሳኔ ተወሰነ። ለዚህም እንዲረዳ የተወሰኑ ዝሆኖችን በሄሊኮፕተር ጭኖ ሌላ ፓርክ ለመውሰድ ታቀደ። ሄሊኮፕተሩ መሸከም እንዲችል ወጣት ዝሆኖች ተመርጠው እንዲወሰዱም ተደረገ። ወጣቶቹ ዝሆኖች በተዘዋወሩበት በአዲሱ መኖሪያ ግን ሰላም ጠፋ። በተለይም በአካባቢው የነበሩ አውራሪሶች በየቀኑ ይሞቱ ጀመር። አካባቢውም ተተረማመሰ። ሁኔታው ያሰጋቸው ባለሙያዎች ድብቅ ካሜራዎችን በፓርኩ የተለያዩ ቦታዎች ላይ በማስቀመጥ ቀርጸው ሲመለከቱ አንድ የወጣት ዝሆኖች የዱርዬ ቡድን ተመስርቶ አውራሪሶችን ይገድላል፣ ዛፎችን ያተራምሳል፣ እርስ በርስም ይጣላል። ጉዳዩ ሲጣራ ወጣቶቹ ዝሆኖች ያለ መሪ ቀርተዋል። ታላቅ የላቸውም፣ ስርዓት የሚያስይዝም ጠፍቷል። ወዲያውኑ ታላላቅ ዝሆኖችን አምጥተው ከወጣቶቹ ዝሆኖች ጋር እንዲቀላቀሉ አደረጉ። ፓርኩም ሰላማዊ ህይወቱን ቀጠለ።

ዝሆኖች በእናት ላይ የተመሰረተ ማህበረሰብ ነው ያላቸው። እናትነት በዝሆኖች ዘንድ ተከባሪም ነው። በጠዋት በእናቲቱ ዙሪያ 12 የሚደርሱ የቅርብ ዘመዶች ይሰበሰባሉ። ረፈድ ሲል ወደ 25 ይደርሳሉ። እህት፣ ወንድም፣ አክስት፣ አጎት፣ የዘመር ልጆች ይጨማመሩና ሊመሽ ሲል ወደ 100 ይደርሳሉ። አይን ያዝ ሲያደርግና ወደ ማደሪያቸው ሲመጡም ሁሉም ወደ የቤተሰቡ ይሰበሰብና 12 ያክሉ ብቻ ይቀራሉ። የመንጋው መሪ የሆነችው ሴት ዝሆን እድሜዋ እየጨመረ በሄደ ቁጥር ከእርሷ ልምድ ለመካፈል በአካባቢው የሚሰበሰቡ ዝሆኖች ቁጥርም ይጨምራል። ተጽዕኖ አሳዳሪነቷም እንዲሁ ይጨምራል። ምክንያቱም ደግሞ አሮጊት ዝሆኖች ሊመጣ የሚችለውን አደጋ በመገመት ከአደጋ ክልል መንጋውን በማውጣት የተሻለ የምግብ መገኛ አካባቢን በመምራትና ግልገሎችን በማሳደግ ረገድ ብቃት ስላላቸው ነው። ጥናቶች እንዳረጋገጡት በዝሆኖች መንጋ ውስጥ የመልካም አስተዳደር

0: አዲስ አመት ከዘመን መለወጫነቱ ባለፈ ዞቻችን መጪውን እናቀድበት አዲስ ነገር ለመጀመር የምንወጥንበት ጊዜ ነው።
1: እስከና ቤት ከፍቼ ባክባ
2: ተሰጥቶ ወደ ገንዘብ ቀይራለሁ።
0: ይሄን አውርጄው ያንን አምጥቼው ይሄን አሳክቼው እዚህ ቦታ ሄጄ ያንን ፈጽሜ ብለን የምንተማመንበት ጊዜ ነው። ከዚህ ሁሉ ወቀት ምን ያህል ኡን መሬት ሆኖ ይወርዳል ብለን ሁላችንም የምንጠይቅበት ጊዜ ነው። በዚህ አመት ከአንበሳ ባንክ ጋር እነዚህን እቅዶች እንጀምረውላችኋለሁ። ይህ አመት የጀመርነውን ጥግ የምናደርስበት መጨረሻውን የምናይበት ይሆናል። አዲሱን አመት ከአንበሳ ባንክ ጋር እንጀምረው። መልካም የመጀመር አመት። አንበሳ ባንክ እንጀምረው።
3: ክረምት አልፎ በጋ በመጣ ቁጥር ቤቱን አጽዳርተን አሰማምረን አዲሱን አመት መቀበል እናውቅበታለን። ያሳመርነው ቤታችን ይበልጥ የሚደምቀው ይበልጥ የሚሞቀው ከቤተሰብ ከጓደኛ ጋር ሰብሰብ ብለን በዲኤስቲቪ ዘና ስንል ነው። ዲኤስቲቪ ከአመት አመት መላ ቤተሰቦን ያሰባስባል። በሀገርኛና ዓለም አቀፍ ቻናሎች ያዝናናናል። ምን አለፋችሁ ዲኤስቲቪ ካለ ሁሌም አመት በዓል ነው። ክረምት አልፎ በጋ ከዲኤስቲቪ ጋር መልካም አዲስ አመት።
4: እንኳን ለ2019 አዲስ ዓመት በሰላም በጤና ደረሳችሁ። የሐረር ስቴት ኃላፊነቱ የተወሰነ የግል ማህበር በአዲስ አበባ መሃል ስቴዲየም ቤትዛታ ሆስፒታል ፊት ለፊት እንዲሁም በመሃል መቀለ ሐውልት ሰማዕታት አደባባይ ወደ ደጀን መውረጃ ደደቢት ማይክሮ ፋይናንስ ህንጻ አጠገብ የሚገኘው ለንግድና ለቢሮ አገልግሎት የሚውሉ ከ2005 ዓ.ም ጀምሮ ለ13 ዓመታት አገልግሎት እየሰጠ ይገኛል። ደረጃቸውን የጠበቁ ካፌዎች፣ የባንክ ኢንሹራንስ፣ ማይክሮ ፋይናንስ ተቋማትና ኢትዮ ቴሌኮም የሞባይልና ኮምፒውተር ሽያጮች፣ ጥገናና አክሰሰሪ፣ ሙሉ ልብስ፣ የአዋቂና የህፃናት ልብሶች፣ ቡቲኮች፣ የቦንዳ ልብስ ሽያጭ፣ የትርጉምና የጽህፈት አገልግሎት፣ የወንዶች የሴቶች የጸጉርና የሞዴሊንግ ስልጠና፣ የኢምፖርተርና ኤክስፖርት ድርጅት፣ የውጭ ሰራተኛ አገናኝ ኤጀንሲ፣ ትራንዚት ስራዎችን የሚሰሩ የመንግስትና የግል ቢሮዎችን እንዲሁም ኮሌጆችን ጨምሮ የተለያዩ ተቋማትን ይዟል። ዘመናዊ የንግድ ቦታዎቹ፣ ምቹ አካባቢ ተደራሽነቱ ደግሞ አገልግሎት የተሟላ የጸጥታና የሲሲቲቪ ካሜራ ያለበትን ለንግዶ የሚመጥን ሁሉንም በአንድ ቦታ የሚያገኙት የአሲት ሴንተር ተመራጭ አድርጎ አሁንም የቀሩት ውስን ሱቆች ስላሉ ህንፃው ድረስ በመምጣት ማየት ይችላሉ። አድራሻ አዲስ አበባ ከተማ አዲስ አበባ ስቴዲየም ቤትዛታ ሆስፒታል ፊት ለፊት። ለበለጠ መረጃ 0911558013 አሊያም በ0111558112 የሐረር ሪል ስቴት ኃላፊነት የተወሰነ የግል ማህበር አዲስ አበባና መቀሌ ቅርንጫፍ።

ዘመንን እንዋብበት በዓልን እንድመቅበት ቤተሰብ ፍቅርን ስቦ ገበታውን አንድነት ከቦ ደስታውን ያጣጣመ ዘመንን ይሻገራል ከጎኑ ወዳይ ዘመድን ያሰባስባል በመስቀል ደመራ ፍቅር እንዲበራ ሰላም እንዲሰፋ ደስታ እንዲስፋፋ በቤተሰብ አጀብ አንድነት ለነዋብ ደመራውን ከበን አብሮነትን ይዘን እንኳን አደረሰን አማራ ባንክ ከባንክ ባሻገር

0: የምስራች! የኢትዮጵያ ፖስታ መልእክቱን በስልኮ ጉዳዩን በቤቱ መከወን የሚያስችለውን ቨርቹዋል ፖስታ ሳጥን ይዞልዎ መጣ። ይህ አዲሱ ዲጂታል የመልእክት አገልግሎት የትም መሄድ ሳይጠበቅብዎት በቴክኖሎጂ የታገዘ አድራሻ እንዲኖርዎት ያደርጋል። መኖሪያውን ቢቀይሩ እንኳን ባሉበት ሆነው አድራሻውን መቀየር ይችላሉ። እንዲያውም መልእክቱን ያለምንም ተጨማሪ ክፍያ እቤትዎ ድረስ ይመጣል። ከየትኛውም የዓለም ክፍል የሚላኩ ጥቅል እቃዎችንና ዶክመንቶችን በቨርቹዋል ሳጥን ይቀበሉ። ሂደቱንም በስልኮ ይከታተሉ። ለግለሰቦችም ሆነ ለተቋማት የሚሆን በተጨማሪም የብሔራዊ መታወቂያ ካርድ ህትመትን ጨምሮ ሌሎች አገልግሎቶችንም በነፃ የሚያንበሸብሽ ልዩ ስጦታ ነው። አሁኑ ነው ቨርቹዋል ፖስት መተግበሪያን ያወርዱ ወይንም app.ethio.post ላይ በመግባት ይመዝገቡ። ለበለጠ መረጃ 8536 በነፃ ይደውሉልን። የኢትዮጵያ ፖስታ፣ ፖስታ ለሁሉም። የባል ሰሞን ባይኔራቀው በልብ ይቀርባል። የተነፋፈቀው ይገናኛል። ህብረት ባንክም ወዳጅነትን ሊያጠናክር ይበልጥ ሊያቀራርብ ከወዳጅ ዘመድ ከውጭ ሀገር የሚላክላችሁን ገንዘብ ከነሐሴ 26 እስከ ጥቅምት 21 ድረስ በህብረት ባንክ በኩል ሲቀበሉ ወይንም የውጭ ምንዛሬ ሲመነዝሩ ተጨማሪ 10% ጉርሻ አዘጋጅቶላችኋል። ምን ይሄ ብቻ! የባል ሸመታውንም ሲፈጽሙ በህብረት ባንክ ፖስ ማሽን በህብር ካርዱ ይክፈሉ። ወዲያውኑ የ5% ተመላሽ ያገኛሉ። እስከ ጥቅምት 21 2019 ብቻ የሚቆየውን እድል ከዛሬ ጀምሮ ይጠቀሙበት። ለበለጠ መረጃ ወደ 995 ነጻ የጥሪ ማዕከል ይደውሉ። ደንብና ሁኔታዎች ተፈጻሚነት አላቸው። መልካም በዓል። ህብረት ባንክ፣ በህብረት እንደግ።
1: ልዩ ቅናሽ ከኢትዮ ሴራሚክስ። ባለፉት 30 ዓመታት በማይዋዥቅ ጥራቱ የሚታወቀው ኢትዮ ሴራሚክስ ከአውሮፓ፣ ኤዥያና መካከለኛው ምስራቅ ባስመጣቸው የሴራሚክስ እና የመታጠቢያ ቤት እቃዎች ላይ ለአጭር ጊዜ የሚቆይ ልዩ ቅናሽ አዘጋጅቶ ይጠብቆታል። በማንደራደርበት ጥራት አዲስ ያስገባናቸውን የፖርሲሊን እና ሴራሚክስ ምርቶች እንደዚሁም ጃኩዚ፣ ሳውና፣ ስቲም፣ ሻወር ቦክስ እና ሻወር ካቢኔቶችን በልዩ ቅናሽ እንሆ ብለናል። መለያችን በሆነው ነጻ የማማከር አገልግሎት ህንፃው አሊያም ቤቶ ድረስ በመምጣት ልምድ ባላቸው የዘርፉ ባለሙያዎች የሚፈልጉትን ብቻ ሳይሆን የሚያስፈልጉትንም ጭምር እናማክሮታለን። የት ይመቾታል? ቦሌ ጃፓን ኤምባሲ፣ ፒያሳ አርጅበከንቱ፣ ጉርድሾላ አሊያም ካዛንቺስ ፊኒሽንግ ሞል እና ካዛዲስ ህንፃ፣ በተጨማሪም ኡራኤል እና ብስራተ ገብርኤል ቢመጡ በሁሉም የከተማችን አቅጣጫ ያገኙናል። ብቅ ይበሉ፣ የእድሉ ተጠቃሚ ይሆኑ። ለበለጠ መረጃ በ0938888888 ላይ ይደውሉልን። ምንጊዜም ጥራትና ውበትን እንደ አዲስ ከኢትዮ ሴራሚክስ።
2: አመት እስከ አመት ሽክ ልክክ፣ ወቅት የማይቀይረው ውበት በአዲስ ዘመን በውብ ምድር የመስከረም አዴ ሲያልፍ ጥቅምትን በጋቢ ሽክ በየማዕዘኑ ውበትና ባህል ሲናይ ፈገግታችን ከወቅት ወቅት ሲያስተባ ጸደይና መጸው ድረስ ደስታችን ሲጋባ በባህል ልብሳችን ክረምት ከበጋ በምትወጣው በደማቅ ፀሐያችን ይህ ሁሉ ውበት ይህ ሁሉ ትዝታ እንዳማረበት የትም ብንሄድ ልባችን ያለበት ቤት በየጌጣችን ሽክ እንላለን። ማማር፣ መዋብ፣ መድመቅ 13 ወር ሙሉ ከሰንቺፕስ ጋር ሽክ ማለት ነው። ሰንቺፕስ አዲስ ልብስ ከሌ

0: በድጋሚ እንደምን አደራችኋል ክብራትና ክብራን ከተወዳጁ ጣቢያችን ብስራት ኤፍኤም 101.1 ራዲዮ ወደ እናንተ የሚተላለፍላችሁ የዕለተ ሐሙስ የብስራት ማለዳ ፕሮግራማችን አሁንም ወደ እናንተ መድረሱን እንደቀጠለ ይገኛል። አሁን ከሀገር ውስጥና ከባህር ማዶ የያዝናቸው መረጃዎቻችንን የምናስደምጥበት ሰዓት ላይ ነው የምንገኘው። የምናስቀድመው የሀገር ውስጥ መረጃዎቻችንን ይሆናል። አዲሱ መንግስት መስከረም 25 ቀን 2019 ዓ.ም ምረት ይመሰረታል ተባለ። የህዝብ ተወካዮች ምክር ቤት አፈ ጉባኤ አቶ ታገሰ ጫፎ የ7ኛው ጠቅላላ ምርጫ መጠናቀቅን ተከትሎ መስከረም 25 ቀን 2019 ዓ.ም የመንግስታት ምስረታና የምክር ቤቱ የመክፈቻ ስነ ስርዓት እንደሚከናወን አስታውቋል። አፈ ጉባኤው በመልእክታቸው 42 የፖለቲካ ፓርቲዎች 10,438 እጩዎች እንዲሁም ደግሞ ከ54 ሚሊዮን በላይ መራጮች የተሳተፉበት 7ኛው ጠቅላላ ምርጫ ሰላማዊ፣ ዴሞክራሲያዊ፣ ፍትሃዊና ተአማኝነት ባለው ሁኔታ በስኬት መጠናቀቁን አብራርቷል። በህገ መንግስቱም አንቀጽ 50 ንዑስ አንቀጽ 3 መሰረትም የፌዴራሉ መንግስት ከፍተኛ የስልጣን አካል የህዝብ ተወካዮች ምክር ቤት መሆኑንና ተጠሪነቱም ለኢትዮጵያ ህዝብ እንደሆነ ያስታወሱት አፈ ጉባኤው የምክር ቤቱ የስራ ዘመንም በመስከረም ወር የመጨረሻ ሳምንት ሰኞ እንደሚጀመር በህገ መንግስቱ አንቀጽ 58 ንዑስ አንቀጽ 2 መደንገጉን አንስተዋል። እንደዚሁም በህገ መንግስቱ አንቀጽ 56 መሰረትም በምክር ቤቱ አብላጫ መቀመጫ ያገኘ የፖለቲካ ድርጅት ወይንም ጥምር ድርጅቶች የፌዴራሉን መንግስት የህግ አስፈጻሚ አካል እንደሚያደራጅና እንደሚመራ ጠቅሷል። በዚህ መሰረትም መስከረም 25 ቀን 2019 ዓ.ም የመንግስት ምስረታና የምክር ቤቱ የመክፈቻ ስነ ስርዓት እንደሚከናወን ገልጿል። ለስነ ስርዓቱ አስፈላጊው ዝግጅት መጠናቀቁን የጠቆሙት አፈ ጉባኤው በህዝቡ የተመረጠው አዲሱ መንግስት ቀጣዩን 5 ዓመታት ሀገርንና ህዝብን የመምራት ኃላፊነት እንደሚረከብ አረጋግጧል። መጪው ዘመን የሰላም፣ የጤና፣ የደስታ፣ የፍቅር፣ የአንድነትና የብልጽግና እንዲሆን የመልካም ምኞት መልእክታቸውንም አስተላልፈዋል። የኢትዮጵያ አየር መንገድ ወደ ትግራይ ክልል በረራ ማቋረጡን አስታውቋል። የኢትዮጵያ አየር መንገድ በትግራይ ክልል ባለው ወቅታዊ ሁኔታ ምክንያት ወደ መቀለ፣ አክሱምና ሽሬ የሚያደርገውን በረራ መስከረም 13 ቀን 2019 ዓ.ም ለጊዜው ማቋረጡን አስታውቋል። በረራዎቹ መቋረጥ ምክንያትም በደንበኞቻችን ላይ ለሚደርሰው መጉላላትም አየር መንገዱ ይቅርታ የጠየቀ ሲሆን በረራዎቹ እንደገና ሲጀመሩ እንደሚገለጽም አስታውቋል። በኢትዮጵያ 61 በመቶ የሚሆነው የእናቶች ሞት የሚከሰተው በወሊድ ወቅት የሚከሰት የደም መፍሰስ ምክንያት ነው ተባለ። በወሊድ ወቅትም እናቶች የሚፈሳቸውን ደም መጠን በመለካት አስቀድሞ ሕክምና ለመስጠት የሚያስችል አዲስ ፖሊሲ ተግባራዊ የተደረገ መሆኑንም ገልጸዋል። ጤና ሚኒስቴር በደም መፍሰስ ምክንያት የሚከሰትባቸውን የእናቶችን ሞት ለመቀነስ ከቀረጻቸው ፖሊሲዎች መካከል በወሊድ ወቅት የሚፈሰውን ደም መጠን በቀላሉና ቀድሞ በሚያሳይ መሳሪያ በመለካት ፈጣን ሕክምና መስጠት አንደኛው መሆኑም ተጠቁሟል። በሚኒስቴሩ የእናቶች የህፃናትና የአፍላ ወጣቶች ጤና መሪ ስራ አስፈጻሚ ዶክተር ማርያማዊት አስፋው ከብስራት ራዲዮ ጋር በነበራቸው ቆይታ እንደተናገሩት በወሊድ ወቅት ለሚከሰቱ የእናቶች ሞት ቀዳሚው መንስኤ የደም መፍሰስ ነው። ቀድም ባሉት ዓመታትም በወሊድ ወቅት በሚከሰት የደም መፍሰስ 42 በመቶ የሚሆኑት እናቶች ህይወታቸውን እንደሚያጡ መረጃዎች ያመላክታሉ። አሁን ላይ ግን ቁጥሩ ከፍ ብሎ 61 በመቶ የሚሆኑት እናቶች ከጉዳዩ ጋር በተገናኘ ለሞት እንደሚዳረጉ ዶክተር ማርያማዊት ገልጸውልናል። ይህንንም ችግር ለመቅረፍ እናቶች በወሊድ ወቅት የሚፈሳቸውን የደም መጠን ለመለካትና አስቀድሞ ህክምና ለመስጠት የሚያስችል ፖሊሲ ተቀርጾ ተግባራዊ እየሆነ ይገኛል ሲሉ የገለጹት ዶክተር ማርያማዊት ይህንን በወሊድ ወቅትም የሚከሰት የእናቶችን ሞት በከፍተኛ ሁኔታ ለመቀነስ ይረዳል ብሏል። አያይዞም በፈረንጆቹ 2030 የእናቶችን ሞት ወደ 70 ዝቅ ለማድረግ እየተሰራ ላለው ስራም ከፍተኛ አስተዋጽኦ ይኖረዋል ነው ያሉት ስትል ባልደረባችን መባህ ወርቅነህ ዘግባለች። ወደ ባህር ማዶ መረጃዎቻችን ስንሻገር የዓለም መሪዎች ትልቅ ስጋት እየሆነ በመጣው በአርቲፊሻል ኢንተለጀንስ ዙሪያ ሊመክሩ ነው። የዓለም መሪዎች መካከለኛው ምስራቅና በዩክሬን ባሉ ጦርነቶች በአርቲፊሻል ኢንተለጀንስ ላይ እየጨመረ ባለው ስጋት እንዲሁም እየተባባሰ በመጣው የኢኮኖሚ እና የአየር ንብረት ጫናዎች ታጅበው በዚህ ሳምንት በተባበሩት መንግስታት ድርጅት ለመምከር ተሰባስበዋል። በጦርነቱና በከረረ መከፋፈል ጥላ ስር የዓለም መሪዎች በዚህ ሳምንት በተባበሩት መንግስታት ድርጅት ሰመድ የተሰበሰቡት ከቁጥጥር ውጪ በሆነ መልኩ አርቲፊሻል ኢንተለጀንስን በሰው ልጆች ላይ አደጋ ሊደቅን ይችላል ከሚል ስጋት ጋር ተያይዞም ነው። ይህ በእንዲህ እንዳለ የአየር ንብረት መዛባትና እየናረ የመጣው የኑሮ ውድነት የመቶ ሚሊዮኖችን ህይወት ፈታኝም አድርጎታል። በተመድ ጠቅላላ ጉባኤ ላይ የሚደረገው አመታዊ ከፍተኛ የባለስልጣን ስብሰባ የአንበሳውን ድርሻ የሚይዘው የበኢራን፣ ጋዛ፣ ዩክሬን፣ ሱዳን፣ ኮንጎና ምንያማር ባሉ ታላላቅ ጦርነቶች ላይ ሲሆን መሪዎቹ እነዚህን ጦርነቶችም ለማስቆም ምን ማድረግ ይችላሉ የሚለው ጥያቄው ዋና መነጋገሪያ ይሆናል። የምድራችንን የወደፊት ዕጣ ፈንታ አደጋ ላይ ከሚጥለው ዓመታዊ የምድር ሙቀት መጨመር፣ ከተዘጉ የመርከብ መስመሮችና ከኑሮ ውድነት መጨመር ጋር በተያያዘ መፍትሄ ይሆናል ባሉት ጉዳይ ላይ ይመክራሉ። የተመድ 193 አባል ሀገራትና የጸጥታ ምክር ቤትም ቁልፍ ተቋማትን ማሻሻልን ጨምሮ ሰፊ የሆነ የማሻሻያ ፓኬጅ ላይ ተስማምቷል። በአሜሪካ፣ ሩሲያ፣ ቻይና፣ ብሪታንያና ፈረንሳይ ውድቅ የማድረግ መብት ስላላቸው ያልተመጣጠነ ተጽዕኖም አላቸው ሲል ባልደረባችን ሰላማዊ ነጋሲ ዘግቧል። የአሜሪካ ማዕቀብን ተከትሎ ኢራን ወደ ኢራቅና ኦማን የምታደርጋቸውን በረራዎችን ሰርዛለች። በአሜሪካ ማዕቀቦች ጫና ምክንያት ኢራን ቀጠናዊ ዓለም አቀፍ በረራዎችን ለመሰረዝ ተገዳለች። የሀገሪቱ የሲቪል አቪዬሽን ባለስልጣን ጠቅሰው የኢራን መገናኛ ብዙሃኖች እንደዘገቡት ከረቡዕ ጠዋት ጀምሮ ኢራቅና ኦማን ከኢራን የሚነሱ በረራዎችን አያስተናግዱም ብለዋል። የአሜሪካው የግምጃ ቤት ሚኒስትር ስኮት ቤሴን ሰኞ ዕለት በሰጡት ቃለ ምልልስም በኢራን የአቪዬሽን ዘርፍ ላይ ተጨማሪ ጫና እንደሚደረግ ነው ያስታወቁት። የኢራን የአየር መንገድም ኩባንያዎችን ነዳጅ የሚያቀርቡ የማረፊያ አገልግሎት የሚሰጡ ወይም ደግሞ በእነሱ ስም ትኬት የሚሸጡ ሀገራት ከአሜሪካ ዶላር ስርዓት እንደሚገለሉ አስጠንቅቋል። የኢራን የአቪዬሽን ባለስልጣን ቃል አቀባይ ማጂድ አካካን በበኩላቸው ኢራን ወደ ኢራቅ የምታደርጋቸውን በረራዎች በሌላ አየር ማረፊያ በኩል ለማስቀጠል እየሰራች መሆኗን መናገራቸውን ኤስና የዜና ወኪል ዘግቦታል። በተመሳሳይ የኢራን የአየር መንገድ ኩባንያዎች ወደ ጎረቤት አዘርባጃን የሚያደርጓቸውን በረራዎችም በአፋጣኝ መታገዳቸውን የአዘርባጃን አየር መንገድ ጠቅሶ ሻርግ የተባለው ጋዜጣ ዘግቧል። የሰው ልጅ በየዕለት ህይወቱ የተለያዩ ነገሮች ያጋጥሙታል። ነገር ግን ከትላንት ደግሞ ዛሬ ያማረ እንዲሆን፣ ከዛሬ ደግሞ ነገ የተሻለ እንዲሆን ሰዎች ይሰራሉ። ራሳቸውን ከተለያዩ ነገሮች ጋር እያነጻጸሩ ራሳቸውን ከፍ ለማድረግ እና ካሳለፉት ነገር በተሻለ ሁኔታ ለማደግ ይሰራሉ። ታዲያ ራስን ከብዙ ነገሮች ጋር መወዳደር ተገቢ ሆኖ ሳለ ራስን መወዳደር ያለብን ከራሳችን ጋር ነው ወይስ ደግሞ ከሌላ ሰው ጋር ነው የሚለውን ባልደረባችን ሳምራይ ስዩም ጥንቅሩን አዘጋጅተልናለች። የሚጋብዘን ደግሞ የማለዳው አጋራችን ሲንቄ ባካችን ነው። እናንተን በዚህ ጉዳይ ላይ የእናንተን ሀሳባችሁን አጋሩን። በድጋሚ ከኛ ጋር ስላላችሁ እጅግ አድርገን እናመሰግናለን።
1: በቆንጆ ወጣት እንስቶች ሽኖዬ ዜማ ከሩቅ ከተሰማ ክረምቱ አልፎ ወንዙ ጎሎ የተነፋፈቀው ለመተያየት በቅቶ ሰማይ በአዲስ ፀሐይ ደምቆ ምድር በአደይ አበባ ተስፋ ይዛ ፈክታ አዲስ ዓመት በልዩ ሀሴት ገብቷል ማለት ነው። ሽኖዬ ጨፍራ ማህበረሰቡ የሸለማት ወጣት የሁላችን ተምሳሌት ናት። እኛም ከማህበረሰባችን የወጣን ሀሴታችን በሴታችን በመሆኑ ወግ ባህላችን፣ ስንደክም ምርኩዛችን፣ ለረዥም ጉዞ ስንቃ

0: ከትምህርት ቤት የመጀመሪያ ክፍል ጀምሮ እስከ መጨረሻው የህይወት ምዕራፍ ድረስ የሰው ልጅ ዘወትር በውድድር ውስጥ ያልፋል። በትምህርት ገበታ ላይ ከፍተኛ ውጤት ለማምጣት በስራ ዓለም የተሻለ ደረጃ ላይ ለመድረስ አልፎ ተርፎም በማህበራዊ ህይወትና በሀብት ደረጃ ስኬታማ ለመሆን ሁላችንም እንሮጣለን። በዚህ ሩጫ ውስጥ ደግሞ ሳናስበው የምንገባበት አንድ ትልቅ አዙሪት አለ። እሱም ራስን ከሌሎች ጋር ማወዳደር ነው። ራስን ማወዳደር የሰው ልጅ ተፈጥሯዊ ባህሪ ቢሆንም እንዳጠቃቀማችን ወይንም የእድገት መሰላል አሊያም ደግሞ የውድቀት ገደል ሊሆን ይችላል። ራስን ከሌሎች ጋር ማወዳደር ከልጅነት የምንጀምረው በተለያዩ ምክንያቶች ደግሞ አብሮን የሚዘልቅ የመሆኑ እድል ሰፊ ነው። የአስተያየት ሰጪዎች ሀሳብን አስቀደምን። በእርግጥ ራሳችሁን በንጽጽር ሚዛን ላይ አስቀምጣችሁ ታውቃላችሁስ? በምን መልኩ ስንል ጠየቅን።
1: እኔ ራሴን ከሌሎቹ ጋር ማወዳደር የጀመርኩበት ጊዜ አስታውሳለሁ። እቤት ተቀምጬ ነበረ ያለ ስራ። ከዛ ከጎን ያሉ ሰዎች ሲሰሩ፣ ሲለወጡ፣ ሲቀየሩ ምናምን አየሁኝ። ከዛ እኔ ስለምን አልችልም፣ እቀየር እኮ እችላለሁ፣ መስራት እችላለሁ በሚል ወኔ ተነስቼ መስራት ጀመርኩኝ። አሁን በደንብ እሰራለሁ። አንዳንዴ ከሰው ጋር ውድድር ግዴታ ያስፈልጋል። ውድድር እንጂ ቅናት አይሁንብን እንጂ ማለት ነው።
2: ኧረ እኔ ራሴን ከሰው ጋር አላወዳድርም። ራሴን ከራሴ ጋር ነው የማወዳድረው። ማለት በቃ መሆን የምፈልጋትን ሰው እና አሁን ያለውን ሰው አወዳድራቸዋል ብዬ ነው እንጂ የምለው አወዳድር ግን አላውቅም። ራሴን ከሰው ጋር
3: ከሌላ ሰው ጋር የማነጻጽርበት ወይም የማወዳደርበት ጊዜያቶች አሉ። መልካምነቱ እጅግ በጣም የበዛለት፣ ደግነቱ ከአይምሮ በላይ የሆነ ሰው፣ ሃይማኖቱን ጥብቆ ይዞ ላመነበት ነገር እስከ መጨረሻ የሚሄድ ሰው ብሆን ብዬ ራሴን ከዛ ሰው ጋር አወዳድራለሁ እና እንደዚህ አይነት ንጽጽራዊ የሆነ ነገሮች ይከሰታሉ።
4: እኔ ራሴን ከሌሎች ጋር ማወዳደር የጀመርኩት በትምህርት ዘመን ይመስለኛል። በተለይ ክፍል ጓደኞቼ ከተሻለ ውጤት ሲያመጡ እኔም ለምን እንደነሱ መሆን አልቻልኩም ብዬ ራሴን ከነሱ ጋር ማወዳደር ጀመር ነበር።
5: ራስን ማወዳደር የምንጀምረው ማየት የጀመርን ጊዜ ነው። በቃ ጓደኛ የምን ለበሰች፣ ጓደኛ የምን አረገች ማለት ስንጀምር የዛን ጊዜ ራሳችንን ማወዳደር እንጀምራለን።
6: ራስን ማወዳደር በሚለው እንትን ማለት እኔ አላምንበትም ራሱ እና ከልጅነት ጀምሮ አታያትም የእንትና ልጅ እንትናን አታያትም ምናምን ሲባል ራሱ የማልወደው ንግግር ነበረ እና ኢቭን አሁን አድጌ ራሱ ልጆቼን ማወዳደርም አልፈልግም። የራሳቸውን ነገር ይዘው እንዲያድጉ ፈልጋለሁ እና ራሴን አወዳድሬ አላውቅም። ግን በእርግጥ የሆነ በጣም ሰክሰስፉል የሆነ ሰው ምናምን ሳይ ቀናለሁ። ማለት የመንፈስ ቅናት ስል ብሆን ብዬ ሳይሆን ያለው ያ ኳሊቲ ደስ ይለኛል። ሰክሰስፉል የሆነ ሰው ደስ ይለኛል። ግን ራሴን አላነጻጽርም።
0: ብዙዎች ራሳቸውን ከሌሎች ጋር እንደሚያነጻጽሩ በግልጽ ያምናሉ። አንዳንዶች ይህንን ንጽጽር የሚያደርጉት የተሻሉ ሰዎችን አይተው ለመበረታታት፣ አዳዲስ ልምዶችን ለመቅሰምና የራሳቸውን ደካማ ጎን ለማሻሻል ነው። በአንጻሩ ግን ንጽጽሩ በውስጣቸው ቅናትን፣ ጭንቀትና የብቃት ማነስ ስሜትን እንደሚፈጥርባቸው የሚናገሩም ጥቂት አይደሉም። በተለይም ማህበራዊ ሚዲያ በሰፋበት በዚህ ዘመን የሰዎችን የህይወት ማሳያ ክፍል ከራሳችን ህይወት ጋር ማወዳደር የተለመደ ሆኗል። ራስን ማወዳደር እንደ ሰው አቀባበል የተለያየ አቅጣጫ ሊያሳየን ይችላል።

ሁለት የተለያዩ ታሪኮችን ላጋራችሁ። በጥሩ ሙያዊ አቅም ላይ ያለ አንድ ወጣት ሰርቶ ለመለወጥ ይጥራል። ሰርክ አዳዲስ ሀሳቦችንም ያመጣል። ይበንዲ እንዳለ ግን አብረውት የተማሩ እኩዮቹ የደረሱበትን ስኬት ሲመለከትና እርሱ የቆመበትን ደረጃ ሲገመግም ራሱን በማወዳደር አባዜ ውስጥ ተጠምዶ ለአዳዲስ ስራ ከመትጋት ይልቅ በድብርትና ተስፋ መቁረጥ ስሜት ውስጥ ገብቶ ራሱን እስከ መጥላት በራሱ እስከ መበሳጨትም ይደርሳል። ደግሞ በሌላ በኩል በተመሳሳይ እድሜ ላይ ያለች ሌላ ወጣት በአነስተኛ ካፒታል የንግድ ስራ ትጀምራለች። የስራዋም እንዳጀማመሩ ሁሉ ፈጣን ለውጥ ባያመጣም የዕለት ጉርስ ታገኝበታለች። ሆኖም ግን ሌሎች ተመሳሳይ የንግድ ስራ ያላቸው ሰዎችን ስኬት ስትመለከትና ራሷን ስታወዳድር አንድ እርሷ ጋር የጎደለ ነገር እንዳለ ይሰማታል። ይህኔ ግን ከሌሎ

ናስር ለመላው ኢትዮጵያውያን እንኳን አደረሳችሁ ብሏል። ፍቅርታ በባው ለተጓዦች መልካም ጉዞ እያልን ነው። ሞዛይክ መሐመድ ከጉንችሬ እንኳን ደህና መጣችሁ። መስቀል በጉራጌ እጅግ የተለየ ነው። እኔ ሙስሊም ነኝ፣ ነገር ግን ድባቡ የተለየ ነው። የሚለኮሰው በጉራጌኛ ሙኪር በመባል ይጠራል። እሱ ሲለኮስ ድባቡ የተለየ ነው። ጎረቤት ወዳጅ ዘመድ ከከተማ ይሄዳል። መስቀል ሲያከብሩ እኔም ከነሱ ጋር እየጠጣው ባለው ነገር ተደስተን አብረን በዓሉን እናሳልፍ ነበረ። አሁንም በዓሉ ሲደርስ ይደውላሉ፣ እኔም ደስ ይለኛል ብሏል። በጣም አመሰግናለሁ ሞዛይክ ከጉንችሬ ስላካፈልከን። አለማው መስቀል ደርሷል፣ ደስ የሚል በዓል ይሁንልን። ይህንም ፕሮግራም ለምትከታተሉ ሁሉ አንዳንድ የበሬ እግር ብጋብዛችሁ ደስ ይለኝ ነበረ፣ ግን የማይጎልበት ፈጣሪ ዝግና አድርጎ የበዓል ስጦታ ይስጣችሁ ብሏል። አሜን። ይሄ በጣም ወሳኝ እንትን ነው። አሜን አለማው፣ እናመሰግናለን። ምርቃት ደግሞ ጠባይልም የበዓል የሆነ ነገር ማግኘታችን አይቀርም። በጣም እናመሰግናለን። ተመስገን ታሪክ፣ ሚጡ ዱዱ እንኳን አደረሳችሁ። መስቀል አደባባይ በዘማሪ አገልግሎት ነበር ማከብረው። አሁን ባለሁበት ደብር ደመራ ካበራን በኋላ በሰፈራችን እናበራለን፣ የተለየ ትውስታ የለኝም ብለዋል። ታቲ ዘውዴ እንኳን ለመስቀል በዓል አደረሳችሁ። እኔ ደመራ በአቅራቢያ ወዳለ ቤተክርስቲያን ሄጄ ነው ማሳልፈው ብላለች። እናመሰግናለን። ዮሴፍ ከፈረንሳይ እኔ ባለሁበት አካባቢ ሰው ወደ ክፍለ ሀገር ሄዶ ጭር ብሏል። ድሮ ለመስቀል አዲስ ልብስ እንዲገዛልኝ ከቤተሰብ ጋር እጨቃጨቅ ነበር። አሁን ከቤተሰብ ጥላ ወጥተን ተሰርቶ ከወድ አላልፋለ። የስቶክላንድ ስጦታ ካለሽ ብሎኛል ዮሳ። የስቶክላንድ ስጦታ እየሰጠሁ አልነበረም፣ ግን ለአንተ ይህንን ስጦታ አበረክታለሁ። ዮሴፍ ከፈረንሳይ የፕሮግራሙ አድማጭ ነው፣ ይገባሃል። ስለዚህ ስቶክላንድ አልባሳት ስልክህን አስተላልፋለሁ። ሄደህ ጃኬትም ከሆነ ሸሚዝም ከሆነ ጅንስ ሱሪም ከሆነ አለማችን ላይ አሉ የተባሉ ታዋቂ ሰዎች የሚለብሷቸው አለም አቀፍ ብራንዶችን የሚያቀርብ ነው ስቶክላንድ አልባሳት። ከዛ ሄደህ ዮሴፍ እንድትወስድ በጣም በደስታ ነው የምሰጥህ። መልካም በዓል እንዲሆንልህ እመኛለሁ። በስቶክላንድ ብራንድ አልባሳት ወንዶች፣ ሴቶች፣ ልጆች፣ ህጻናት፣ የመዋኛ ልብስ፣ የውስጥ ልብሶች፣ የዕለት ተዕለት ልትጠቀሙባቸው የምትችሉ በጣም እጅግ ዘመናዊ የሆኑ ብራንድ የሆኑ አልባሳት አሉ። እነ ሊቫይስ፣ ኤችኤንዴም፣ እነ ዲክኒ፣ ዛራ፣ ምን ይልላለ። ለልጆችም ዘችልድረን ፕሌስ እና ሌሎችንም አቅርበዋል። ጎራ እያላችሁ እጅግ በተመጣጣኝ ዋጋ ለልጆቻችሁ አልባሳትን ግዙ። በጅምላ የምታከፋፍሉ ሰዎችም ጎራ እያላችሁ ከስቶክላንድ አልባሳት መሸመት ትችላላችሁ። በስልክ ቁጥራቸው 0963 63 63 90 ላይ እንድትደውሉ ግብዣ አቀርበውላችኋል። ስቶክላንድ አልባሳት የፕሮግራሙ የክብር አጋር ስለሆነ በጣም አመሰግናለሁ። ዳሽን ባንክ ሁልጊዜ አንድ እርምጃ ቀዳሚ ነው። በቀን ውስጥ እስከ 5 ሚሊዮን ብር ድረስ ማስተላለፍ የምትችሉበትን አማራጭ ይዞላችሁ መጥቷል። የዳሽን ሱፐር አፕን ተጠቅማችሁ በአንድ ጊዜ ደግሞ እስከ 1 ሚሊዮን ብር ድረስ ማስተላለፍ ይቻላል። ከዳሽን ባንክ ጋር ከሚሰሩ የኋላ አስተላላፊ ድርጅቶች በኩል የሚላክላችሁን ገንዘብ ስትቀበሉ ስትዘረዝሩ አጓጊ ከሆነው የምንዛሬ ተመን ተጨማሪ የ10% ጉርሻም አላቸው። ዳሽን ባንክ እንኳን ለመስቀልና ለደመራ በዓል አደረሳችሁ ብሏችኋል። እናመሰግናለን። ማለዳፎም ለእርስዎ የሚገባውትን ምቾት ያቀርባል። የማለዳፎ ምርቶች ምቾት የሚሰጡ ጤናማ የሆነ እንቅልፍን እንድናገኝ የሚያግዙ ናቸው። ማለዳ ኮምፎርት ፕላስ በተፈጥሮ ጥጥ የለበሰ 4 የምቾት ንብርብሮች ያሉት ነው። እሹሩሩ እያለ ጥሩ እንቅልፍ እንድናገኝ ያደርጋል። ማለዳ ኮምፎርት ፕላስን ምርጫችሁ አድርጉ። ማለዳ ጋሻ ኤፋር ማትረስ ደግሞ በስራችሁ ምክንያት በጣም ብዙ ፍራሽ መያዝ ያለባችሁ ተቋማት፣ ገስታውሶች፣ ትምህርት ቤቶች፣ ሌሎች የመንግስት ተቋማትም ጭምር የእሳት አደጋን በከፍተኛ ሁኔታ ስለሚከላከል ቴክኖሎጂን እየተጠቀመ ማለዳ ፎም የዘመነ አገልግሎትን የዘመኑ ፍራሾችን ለደንበኞቹ እያቀረበ ነው። የዶሮ መግዣ ስጦታም ለአድማጮች ስላቀረበ በጣም አመሰግናለሁ። ምስጌ ጋዜጠኛ ምስጋናው እና ደግሞ ጀምስ ከኮልፌ የዛሬ ተሸላሚዎች ናቸው። ነገ እንቀጥላለን። መልካም በዓል እንዲሆንላችሁ ማለዳ ፎም ምኞቱን አቅርቦላችኋል። ባቢ ስፔሻሊቲ የጥርስ ሕክምና ክሊኒክ የፕሮግራማችን አጋር ነው። ፈገግታችንን ይጠብቃል። የአበቃቀል ችግር ካለ በሚታይ በማይታይ ብሬስ ያስተካክላል። መጥፎ ጠረን ካለ ያክማል። የዚርኮኒ አገልግሎታቸው በተመጣጣኝ ዋጋ ትክክለኛውን አገልግሎት ከባቢ ማግኘት ትችላላችሁ። ቦሌ ሚካኤል ድሪምቪው ገስታውስ አጠገብ፣ ሲኤምሲ ጻይረል ስቴት ፊት ለፊት እጅጋየሁ ዲባባ ህንፃ ላይ ጀሞል አላችሁ። ደሊና ሞል፣ ቤተል፣ ቢጫ ፎቅ ተብሎ የሚጠራው ህንፃና ወደ ልደታ ወረድ ስትሉ የማርያም ህንፃ ላይ ይገኛል። በ0975 777777 ላይ ደውሉላቸው። ሶሲ ሶያ በ15 ደቂቃ ውስጥ በፍጥነት ለምግብነት የሚደርስ ከእጅ ንክኪ ነፃ ሆኖ ከንጹህ አኩሪ አተር የተዘጋጀ ነው። ሶሲ ሶያ በተመሳሳይ ምርት ሳትታለሉ
በፕሮማሲዶር ኢትዮጵያ የተመረተውን ሶሲ ሶያን የገዛችሁ

0: ፍስክም በጾም ወቅትም በደቃቁ በአንኳሩ በአማራጭ ቀርቦላችኋል። በ15 ደቂቃ ውስጥ የሚደርስ ፈጣን ምግብ ነው ሶሲ ሶያ። የዚህ ፕሮግራማችን አጋር ነው እና መሰግናለን። ኮምፎርት የልብስ ማለስለሻ፣ የልብሱ መዓዛ ልነግራችሁ አልችልም። አድማጮች ግዙና ሞክሩት። መጀመሪያ በፈለጋችሁት የልብስ ማጠቢያ ሳሙና ልብሳችሁን ካጠባችሁ በኋላ ግማሽ ማንኪያዋ ግማሽ በክዳኑ ግማሽ ጠብ አድርጋችሁ እስከ 15 ልብስ ማለቅለቅ ይችላል። ሽታው በጣም በጣም ደስ የሚል የማይረብሽ ልብሳችን እንዳይጨማደድም የሚያደርግ ነው። ኮምፎርት የልብስ ሶፍትነር የዚህ ፕሮግራማችን አጋር ስለሆነ ደግሞ እናመሰግናለን። እስከ 3 ሰዓት ተኩል ድረስ እንቀጥላለን። አንዳንድ ነጥቦች እናነሳለን። በቲክቶክ ገጻችን ይህንን ፕሮግራም በቀጥታ መከታተል ትችላላችሁ። ማዕዚ እናመሰግናለን። ሼር እያደረጉ ለብዙ ሰዎች እንዲደርስ እያደረጉ ነው። ከቲክቶክ ገጻችን የጥርስ ጥበስ ስጦታውን ለካሚላ ሰጥተናል። ባጭር የጽሁፍ መልእክትም ሀሳቦች እየመጡ ናቸው። ቋሚ ለሆኑ ሁሌ ለሚደግፉን አድማጮች ስጦታዎች እናበረክታለን። ቶፊቅ፣ የመስቀል በዓል በጉራጌ የሚገርም አከባበር ነው ያለው። የመስቀል ቂቤውም ይለያል፣ የሚፋቀውም እንሰት ለቆጮ ይለያል። ዛሬ ሐሙስ ሙሉ የምግብ ዝግጅት በእናቶች ይሸፈናል። ጎመኑ ራሱ ዝም ብሎ ጎመን ሳይሆን ለክትፎ የሚሆን ዝርያው ተመርጦ ነው ብሏል።
1: ጎመኑ ራሱ
0: ያው እዚህም እኮ ጎመን ስትል የጉራጌ ጎመን ተብሎ የሚገዛለ
1: ጠቆር ያለው ነው አይደለ?
0: እነሱ ደግሞ ያው ባህሉን ስለሚያውቁት የታወቀ የተለየ ጣዕም ያለው ጎመን አለ። ሲቀቀል የሚጨመርበት ነገር አለ። አብሹ፣ ኮረሪማው፣ ምኑ ተደርጎ ተከትፎ ምን ተብሎ አሁን ቶፊቅ በዚህ ሰዓት እንዲህ አይነት ጽድት ያለ ምግብን በዝርዝር መግለጽ ትንሽ ከባድ ነው፣ ግን እውነታው ይሄ ነው። ሆድ ይጮሃል፣ እውነታው ግን ይሄ ነው። እናመሰግናለን። መስቀልን የምናከብረው መስቀል አደባባይ ነበር። አሁን ላይ ሰፈራችን ራቅ ስላለ በአካባቢ ነው የማከብረው ብላለች። ወርቅ አፈራው ከኮተቤ የፕሮግራሙ አድማጭ ናት እና መንጋጋዬን ለመነቀል መጀመሪያ ይምጡና ይታየው አሉኝ። የባቢን ስጦታ ብትሰጪኝ ብላኛለች በደስታ። የባቢ ስፔሻሊቲ የጥርስ ሕክምና ክሊኒክ የምሰጥሽ የጥርስ ጥበት ስጦታ ነው። ይሄንን ጥርስሽን ስትታጠቢ በዛው ቼክ አፕ በሉት አድማጮች፣ ይታያል ውስጡ ምኑ ይታያል፣ ይሄ ህክምና ያስፈልጋችኋል የሚለውንም ነገር ከሐኪማችሁ ጋር መነጋገር ትችላላችሁ። ስለዚህ ወርቅ አፈራው መልሰሽ ቴክስት አድርጊልኝ፣ እኔ የምሰጥሽ የጥርስ ጥበት ስጦታ ነው። ጥርስ የመንቀል ወይ የማስተከል ስጦታ አይደለም። እሱ የሚስማማሽ ከሆነ መልሰሽ ቴክስት አድርጊልኝ፣ ስልክሽን ይዤዋለሁ፣ ስጦታውን እሰጣለሁ። ስለዚህ በጣም ደስ ይለኛል። ለፕሮግራማችን አድማጮች ይህንን ስጦታ ትግርኛውን ትንሽ እንጋብዘው እንዴ? ትግርኛውን ትንሽ እንጋብዝና ተመልሰን ደግሞ ሀሳቦች እናነሳለን። ትግርኛ አልተጋበዝንም እያሉ ነው አድማጮች። እስቲ አብርሃም እሺ

0: በድጋሚ እንኳን አደረሳችሁ። በቀጥታ ስርጭታችን ልዩ የመስቀልና የዳመራ በዓልን መነሻ አድርገን እለተ ሐሙስን በዓል እንዴት ያከበራችሁ ነው ብለን እየተጫወተን ያለነው። መልካም ጊዜ እንዲሆንላችሁ ባክብሮት እየጋበዝን ነው። በሀገራችን የተለያዩ አካባቢዎች የራሱ የሆነ የአከባበር ስርዓት አለው። መስቀል በጉራጌ ከሁሉም በዓላት የበለጠ በናፍቆት የሚጠበቅ ነው። እንደ አውራ በዓልም ይቆጠራል። የተራራቁ ቤተሰቦች የሚገናኙበት የፍቅር፣ የደስታ፣ የእርቅ በዓል ነው። ለበዓሉ አመቱን ሙሉ ዝግጅት ይደረጋል። አባወራው ሰንጋ ለመግዛት፣ እማወራዋ ደግሞ ማጣፈጫውን ለማዘጋጀት፣ ወጣቶች ደመራና ደቦት ለማዘጋጀት፣ ምርቃት ለመቀበል፣ ሁሉም የየራሱ ድርሻ አለው። እንጨቱ እንትን ይላል አደለ? አሁን ላይ ለማብሰያ የሚሆነውንም ነገር የማምጣት ኃላፊነት ያለባቸው ልጆችም አሉ። በጎፋ አካባቢ ደግሞ በጎፋና በኦይዳ ብሔረሰቦች ከሚከበሩ በዓላት መካከል አንዱ የመስቀል በዓል ቅድሚያውን ይይዛል። በጎፋ ብሔረሰብ ጋዜ ማስቀላ ሲባል፣ በኦይዳ ብሔረሰብ ደግሞ ዮአ ማስቀላ በመባል ይጠራል። በዓሉ በክዋኔ ደረጃ በሁለቱ ብሔረሰቦች በአብዛኛው ተመሳሳይ እንደሆነ መረጃዎች ይጠቅሳሉ። ወርሃ መስከረም ሲገባ በጎፋ ብሔረሰብ የዓመት መለወጫ በዓል የሚከበርበት ሲሆን የአዲስ ዓመት ማብሰሪያ ምልክቶችን ብቅ ብቅ ማለት የሚጀምሩበት ነው። የአካባቢው ብሔረሰብ ቤላ ጭሻ ወይም በአደይ አበባ ጋራው ሸንተረሩ አቆጥቁጦ ሲያሸበርቅ፣ በብሔረሰቡ ዘንድ በስፋት ከሚታወቀው ምርት በዋናነት ጤፍ ለጊዜው ከአረም ነፃ የሚያደርጉበት ሰብሎ አብቦ የሚደምቅበት ወቅት ነው። የመስቀል በዓል እንደ ዘመን መለወጫ ተደርጎ ስለሚከበርም በተለየ ሁኔታ የሚከበር ነው። ዮ መስቀላ በጋሞ ደግሞ በጉጉት የሚጠበቅ ነው። የዘመን መለወጫ በዓል በመስከረም ወር አጋማሽ ላይ ቅበላው፣ አከባበሩ ይለያል። መስከረም ወር የመጀመሪያው ቀን በጋሞ ዞን ሂንግጫ ተብሎ የሚጠራ ሲሆን አዲሱን ዓመት ለመቀበል ዝግጅት የሚደረግበትም ቀን ነው። በጋሞዎች ዘንድ ዓመቱን ሙሉ ገንዘብ በመቆጠብ ይህንን የመስቀል በዓል ለማክበር ልዩ ዝግጅት ይደረጋል። ወንዶች ለበዓሉ የሚሆኑ ሰንጋ መግዣ፣ ለልጆች ልብስና ጌጣጌጥ ማሞያ፣ እናቶች ቂቤ፣ ቅመማ ቅመም፣ ለባህላዊ ምግብ መጠጦች መግዣ የሚሆን ገንዘብ የሚያጠራቅሙበት ነው። በጋሞ ዞን የመስቀላ በዓል ለሰው ልጅ ብቻ ሳይሆን ለእንስሳትና ለአዕዋፋትም ጭምር ይተርፋል ይባላል። ይሄ ብዙ የሀገራችን አካባቢዎችም ያለ ነው። በዕለቱ ምግብ ከሰው አልፎ ለእንስሳትና ለአዕዋፋትም የሚትረፈረፍበት፣ ለከብቶችም ደግሞ የግጦሽ መሬት በአካባቢው የሚከለልበት ነው ማለት ነው። በተለያዩ አጋጣሚዎች የተጣሉ ታርቀው፣ የተራራቁ ዘመድ አዝማድ ወዳጆች ተሰባስበው በዓሉን የሚያከብሩበት ነው። የሆዴ መስቀላ ደግሞ አለው። በሀዲያ መሰላ፣ በጠንባሮና ዶንጋ ብሔረሰቦችም አሉ። ነገም የበዓል ፕሮግራሙ ስለሚቀጥል አንዳንድ ሀሳቦችን በነገ ፕሮግራሞችም ከአከባበሩ ጋር የተያያዘ እናነሳለን። እናንተ መስቀልና ደመራ በዓልን የት ነው የምታከብሩት? ዛሬ እንግዲህ በተለይ በጉራኪያ አካባቢ እያንዳንዱ ቀን ስያሜ ተሰጥቶት የሚከበርበት ነው። ነገ ጾም ከመሆኑ ጋር ተያይዞ ወደ ሐሙስም ወደ ቅዳሜም እየተደረገ በተለይ ደግሞ በጉዞ ከተማ አቆራርጠው ለሚሄዱት የተለየ አቀባበል የሚደረግበት ነው። መቼስ የቤቱ ውበት፣ ንጽህናው፣ የቤቱ ማስዋቢያው፣ ባህላዊ የሆነው ነገር በራሱ በጣም የሚያጓጓ ነው እና ከከተማ ግርግር ኃይሌ እንዳልከው ቅድም አንዱ የሚሰጠን ጥቅም የተጠፋፋነውን ቤተሰብ ወዳጅ ማግኘት መጠያየቁ እንዳለ ሆኖ ከዚህ ከከተማው ግርግር ወጣ ብለህ አረንጓዴ የለበሰውን መስክ ስታይ በራሱ እኮ አይደለም ወደ ትውልድ ቦታ ሄደ፣ ከከተማ እንኳን ወጣ ብለህ ስታይ እንዴት ነው መንፈስህን ያድሳል።
1: በጣም
0: አከባበሩ፣ ጓደኛሞች ከየቦታው ላይ ይመጣሉ፣ እየተጠራሩ ይመጣሉ። አንድ ላይ የምትገናኝበት፣ ወደ ልጅነት የምትመለስበት፣ ጥሩ የደስታ ጊዜ የምታሳልፍበት ስለሆነ ይሄ መስቀል በዓልን ተከትሎ ጉዞ የተለየ ስነ ልቦናዊ ስሜት ነው ያለው። ስለዚህ ሄደህ የዓመት ስንቅ ነው ይዘህ የምትመለስ። ለመስቀል ሄደህ እየመነዘርክ የምትጠቀመው የተሰጠ ፍቅር፣
1: በጣም
0: ያገኘኸው ነገር እንደዚህ አይነት ስሜት አለው።
1: በጣም ለሰዎች ካደረግን ደግሞ ራሱ የደስታ ስሜት ለራሳችን የሚኖረን በጎ ስሜት እንዲጨምር ያደርጋል። በዚህ ላይ ስዕለትም አለ። በነገራችን ላይ የመስቀል ላይ ስዕለት ብዙ ሰው ያው ደመራ ላይ ተሰባስበው ይሳላል። ስዕለት በብዛት የተለመደ በኢትዮጵያ ውስጥ በተለያዩ ባህሎች ውስጥ በተለይ በሃይማኖታዊ በሆነ መንገድ ስዕለት አለ እና ስዕለት ራሱ በጣም ከፍተኛ የሆነ ስነልቦናዊ ጠቀሜታ አለው ከስዕለት ጋር። አንደኛው ሴንስ ኦፍ ኮንትሮል ይፈጥራል። በነገራችን ላይ ካቅማችን በላይ የሆኑ ነገሮች ሲያጋጥሙ ልክ እንደ አንድ ሎኮስ ኦፍ ኮንትሮል ነው፣ እንደ አንድ መቆጣጠሪያ መንገድ ነው ህይወታችንን። ስለዚህ ከቁጥጥራችን ውጪ የሆኑ ነገሮችን በቁጥጥራችን ውስጥ እንዳሉ እንዲሰማን ያደርጋል። ስለት ለአሳልፈን ለፈጣሪ መስጠት ይሄን ወይ ለፈጣሪ ያሳልፈን መስጠትና ይሄን ካሳካልኝ ይሄን ከቀረፍክልኝ እንደዚህ አድርጋለሁኝ ብሎ ከሰዎች ፊት ከደሞ ከሰው ፊት ነው ደሞ ለብቻ አይደለም። ስለት አንደኛ ሴንስ ኦፍ ኮንትሮልን ይፈጥራል። ስለት በህይወታችን ውስጥ ያስቸጋሪ የሆነ ነገር በቁጥጥር ውስጥ እንዳለ ይሰማናል። ተስፋን ይፈጥራል። ተስፋ ቆርጠን ከሆነ ሄልፕለስነስ ተሰምቶን ወይም አቅመቢስነት ወይም ተስፋ መቁረጥ ተሰምቶን ከሆነ ተስፋን ያጭራል። ሌላው ደግሞ ማህበራዊ ትስስርንም ያፋጥናል። በሰው ፊት ነው ምንሳለው ዶሮ እንላለን፣
0: ብዙ ነገር ነው
1: በግ ምናብ እንላለን፣ የሆነ ነገር እንላለን።
0: ብዙዎች ሲሳሉ አሉ አርሰናል ዋንጫ ከበላ
1: እሺ
0: በግ እናመጣለን፣ ዶሮ፣ በሬ የማይበላ መስሏቸው ማለት ነው። እና እንደዛ እያሉ ሲሳሉ የነበሩ ሰዎች አሁን ደመራ በዓል ላይ ታሪክ ሊቀየር ነው ማለት ነው። እንግዲህ በላ አርሰናል ዋንጫ በላ። አሁንም አያያዙ ጥሩ ይመስላል። እኔ እንኳን ብዙ ኳስ አላውቅም፣ አብርሃም ሲስቅ እያየሁት ነው። እና የአርሰናል ደጋፊ ነው
1: በዋንጫው ጠላ መጠጣት
0: እያለ ነው
1: በአርሴናል
0: እኛ ዩናይትዶች። ለማንኛውም ግን እንደዛ ብሎ አሁን ላይ ስለት መግባት ቀረ ማለት ነው። ሁሉ ሰው አሁን ተበልቷል፣ ተይዟል ማለት ነው። ስለዚህ ቀጣይ መብላትም እድል ሊኖረው ይችላል። ስለዚህ እንደዚህ ከበላ ብሎ ቃል መግባቱ ብዙ ሰዎችን አደጋ ውስጥ ሊጥል ስለሚችል ሲሳሉ ቀጥታ መሳል ነው። በቃ እንዲህ ከሆነልኝ ለአመት ካደረሰንስ እኮ ነው አይደለ? ለአመት ካደረሰን ራሱ በጣም ትልቅ ነገር ነው እኮ። አምና አብረውን ደመራ የደመሩ ሰዎች ለዘንድሮ አሉ ወይ? ግማሹ በህመም ግማሹ በአስቸጋሪ ሁኔታ ውስጥ እያለፈ ነው እና እንዲህ አይነት ሰዎችንም እያሰብን መድረሳችንን የምናመሰግንበት አካባቢያችን ካሉ ሰዎች ጋር በደስታ የምናሳልፍበት ነው። እንዴት ነው ወደ ትውልድ አካባቢ ይገባሉ ለማለት ነው? ወደ ሀገራቸው ሳይሆን ወደ ሀገር ቤት ሲባል፣ ወደ ሀገር ቤት ሲባል የትውልድ አካባቢ ነው የሚጠቁመው እንጂ ሀገራችንም አንድ ናት፣ ኢትዮጵያ ናት። እና ወደ ትውልድ አካባቢ መግባት የሚል ነው። ቶፊቅ በድሩ ለመስቀል በጉራጌ እንግዳ ያንስሻል፣ እንግዳ አውሱኝ የሚባል ሚል ማህበረሰብ ነው ብሏል።
1: ወይኔ እውነት በቃ እኔ ራሱ ግን እመኛለሁ መሄድ
0: መሄድ አይቀርም
1: ጉራጌ ሀገር።
0: አዎ
1: በጣም
0: ለስለኛ ፕሮግራም ብዙ ግብዣ ይመጣል። ያው ሰዓታችን ከፕሮግራሙን ጥለን መሄድ ስለማንችል ነው፣ ግን መሄዳችን አይቀርም። ባህሉን ደግሞ አይተን አንብበን ሳይሆን ሰምተን ሳይሆን አይተን ክትፎንም ጠጥተን ጎመኗንም ቆጫዋንም ሁሉን ነገር አድርገን ፕሮግራሞችን ማቅረብ ይኖርብናል። ለማንኛውም በጉዞ ላይ ላላችሁ በሰላም እንድትገቡ በሰላም እንድትደርሱ ተመኝተን የዕለተ ሐሙስ ፕሮግራማችንን የክብር ስፖንሰሮቻችንን መልእክቶች ወደ እናንተ አድርሰን እንሰናበታለን። ነገ አርብ ነው። ከ5 ሰዓት እስከ 6 ሰዓት እኔ እመጣለሁ። አድማጮች ጄል ያሉትን ተጨማሪ ስጦታዎችን ከባሉ ጋር የተያዙ መረጃዎችን ይዤ ተመልሼ እመጣለሁ። መልካም ጊዜ እንዲሆንላችሁ መልካም ቀን እንዲሆን የተባረከ ዕለተ ሐሙስ እንዲሆን ተመኝተናል። ይህንም ፕሮግራም በክብር ስፖንሰር አድርጎ ያቀረበላችሁ ብራንድ አልባሳት መገኛ የሆነው ስቶክላንድ፣ ባቢ ስፔሻሊቲ የጥርስ ሕክምና፣ ዳሽን ባንክ፣ ማለዳ ፎም፣ ሶሲ ሶያ እንደዚሁም ኮምፎርት የልብስ ማለስለሻ ናቸው። አጋሮቻችን እናመሰግናለሁ። መልካም ቀን ይሆንላችሁ አድማጮች።
2: የምስራች የብዙዎችን ፈገግታ በመጠበቅ የሚታወቀው አንጋፋው ባቢ ስፔሻሊቲ የጥርስ ሕክምና ክሊኒክ በአዲስ አበባ 5ኛ ቅርንጫፉን በልደታ ፍርድ ቤት ፊት ለፊት በሚገኘው የማርያም ሕንፃ መክፈቱን ስናበስራችሁ በደስታ ነው። ባቢ ስፔሻሊቲ የጥርስ ሕክምና ክሊኒክ ጠቅላላ አፍና የጥርስ ሕክምናን በዘመናዊ መሳሪያና ብቃት ባላቸው ባለሙያዎች በመታገዝ ይበልጥ ካስማውን በማስፋት በሌሎች ቅርንጫፎችም አገልግሎት እየሰጠ መሆኑን ስንገልጽ ላቅ ያለ ደስታ ይሰማናል። አድራሻ ልደታ ፍርድ ቤት ፊት ለፊት የማርያም ሕንፃ፣ ፀሐይ ሪል ስቴት ፊት ለፊት የተባበሩት ማደያ ጎን፣ ጀሞ አንድ አንደኛ በር ዴሊና ሞል፣ ቦሌ ሚካኤል ድሪም ቪው ሆቴል አጠገብ፣ ቤተል ቢጫ ፎቅ፣ እንዲሁም ከኢትዮጵያ ውጪ በሐርጌሳ ቅርንጫፋችን ያገኙናል። ራያችን በአፍሪካ ምርጥ የጥርስ ሕክምና ማዕከል መሆን ነው። ስልክ 0975 777777። ፈገግታውን እንጠብቃለን። ባቢ
3: እና ተጽዕኖ ፈጣሪ የዓለማችን ሰዎች የሚያዘወትሯቸውን ዓለም አቀፍ ጥራታቸውን የጠበቁ አልባሳት ይፈልጋሉ? በኢትዮጵያ ኢንዱስትሪ ፓርኮች ተመርተው ወደ አሜሪካና አውሮፓ የሚላኩ ከ48 በላይ ታዋቂ ብራንዶችን ስቶክላንድ ይዞሎት ቀርቧል። ከህፃናት እስከ አዋቂ የጂም፣ የዋና፣ የመኝታ፣ የጫጉላ ቤት እንዲሁም ለስፖርታዊ እንቅስቃሴ የሚሆኑ ዘመናዊ አልባሳትን በቅናሽ ዋጋ በጅምላና በችርቻሮ ያገኙ። ዓለም አቀፍ ስታይል በሀገር ውስጥ ምርት በስቶክላንድ። አሁኑኑ ይጎብኙ። ስቶክላንድ በ0911 57 52 57 ላይ ይደውሉ።

ጠልፍና የራሱን ደግሞ ቅመም ጨምሮ ነው ውህዱን የሚያዘጋጀው። እና አርቴታ በአርሰናል አሁን የራሱ የሆኑ አካሄዶች አሉ። ትረስት ዘ ፕሮሰስ እያላችሁ ለደጋ ግድ የለም ሂደቱን እመኑ፣ መጨረሻውን ፍሬውን ትቀምሳላችሁ። የታገሰ በለሷን እንደሚባል በመጨረሻ ሆነ አይደል? ትግስት ይጠይቃል በጣም። በትልልቅ ክለቦች ውስጥ ሳትሰናበት ይሄን ያህል ጊዜ 5-6 ዓመት ደረስክ እየተባለ እየተመለስክ ካሸናፊነቱ መስመር በጣም ከባድ ነው። አርሰናል ባለስልጣናት በዚህ ረገድ አርቆ ሐሳቢነታቸውን ያሳየ አስመስጋኝ ነው። አሁን የክሮኤንከም ቤተሰቦች አርሰናል ደጋፊዎች ቢያከብሯቸው እንጂ እንደቀድሞ መቼም በተቃውሞ ስማቸው የሚያነሱት አይመስለኝም። አሁን ታዲያ ይውት ተጫዋቾች አሉ። የአሰልጣኙ ሴትል እንዲያረግ እንዲቀጥል ካደረክ በዚህ ግንባታ በዚህ ቡድኑን ይበልጥ ያጠናከርክና ታክቲካዊ ሂደቱንም የበለጠ ውጤታማ ያደረክ በመተድበት ፌዝ ላይ አብረው ሊጓዙ የሚገቡ ተጫዋቾች አሉ። ከዚህ ከስኬታማው አርሰናል ስብስብ ውስጥ እንደ እርሾ ተወስደው ቀጣይ የሚገቡ ተጫዋቾች እነ ክሪስቶስ ዞሊስን እነ ብሩኖ ጊማሬሽን እነ ኤዝሪ ኮንሳንም ጨምራችሁ ለነዛ የውህዱ አካል ይሆኑ የስብስቡ የቅንጅቱ አካል ሆነው እየተላመዱ እንዲቀጥሉ ቡድን ቀጣይ እንዲሆን ያ እርሾ ያስፈልጋል። ይሄ እርሾ መቀጠል ያለበት እርሾ አለ በአርሰናል ስብስብ። አሁን 9 ተጫዋቾች ውድ አድማጮች ኮንትራቱን ስመለቅ እስከ በ2028 ኮንትራታቸው ያበቃል። 2028 ላይ በሁለት ዓመት ጊዜ ውስጥ ቀይ ሊበራባቸው የደረሱ ማስጠንቀቂያ ሊበራባቸው መብራት ሊበራባቸው የደረሱ ተጫዋቾች አሉ። ከኮንትራት ረገድ በአርሰናል 9 ተጫዋቾች አሁን አርቴታ የራሱ ኮንትራት ተረጋግጧል። ስለዚህ በቀጣይ አብረውት የሚጓዙትን ደግሞ ኮንትራት እንዲያራዝሙለት የክለቡ ባለስልጣናትን መወትወቱ አይቀርም። አያችሁ፣ ለዚህ ነው እኮ በጀት ከፍ እያለ የሚመጣው። አሁን የአርቴታን ደሞዝ ወደ 20 ሚሊዮን ዶላር ነው። ወደ 20 ሚሊዮን ዶላር በዓመት ከነ ቦነሱ አርሰናል ያሳድጋል ተብሎ እየተነገረ ነው አይደለ? በዚህኛው ኮንትራት። ስለዚህ ይሄን አሰልጣኝ ይዞ የመቀጠሉ ዋጋ ከፍ ይላል፣ ኮስቱ እየጨመረ ነው የሚሄድ። ለተጫዋቾችም እንደዚህ ነው። ስለዚህ በቀጣዮቹ ዓመታት የክለቡን ወጪ ታሳቢ ያደረገ ገቢውን ደግሞ እንደዚሁ ፎርካስት ያደረገ ውሳኔ ይጠይቃል። አሁን ከነዚህ ተጫዋቾች መካከል በተለይ 3ቱ እዚህ ጋር እንደ እርሾ በጣም ወሳኝነት አላቸው። አንደኛው ይሄ ስፖርት ኢሉስትሬትድ የተባለው የአሜሪካ መጽሔት እነዚህን 3 ተጫዋቾች እንደዚህ ነቅሶ አውጥቶ በጣም አሳማኝ ነጥቦችን አንስቷል። ማርቲን ኦዴጋርድ እድሜው 27 ነው። 2028 ላይ ነው ኮንትራቱ የሚያበቃው። የቡድኑ አንዱ ክሪኤቲቭ ኃይል ነው። የዘንድሮ አጀማመሩ ድንቅ ነው። ታታሪነቱ፣ ተምሳሌትነቱ፣ መሪነቱ ለአርሰናል ቀጣይ እድገት ወሳኝነት ያለው የቡድን አባል ያደርገዋል። እና በአሰልጣኞች ቢሮ የተጫዋቾች ወኪል ይለዋል። ለአዲስ ፈራሚዎች የመጀመሪያ ኮንታክት ይለዋል። ለተሰናባች ተጫዋቾች የመጨረሻ አመስጋኝ ይለዋል። በቡድኑ ስብስብና በአሰልጣኞች ስታፍ መካከል ያለ ድልድይም ይለዋል። መገናኛ። ይህን ተጫዋች እድሜ 27 ነው። ሚኬል አርቴታ 3 እስከ 2030 ድረስ ኮንትራት ከፈረመ ዘንድሮ ነበር የሚያበቃው። በነገራችን ላይ ይሄ ሲዝን ሲያበቃ ኮንትራቱ ባይፈርም ኖሮ ያበቃ ነበር። ለተጫዋች በዚህ ደረጃ ደረስክ ማለት ለቦስማን ተላልፈ ተሰጠህ ማለት ነው። ለቦስማን ህግ ለተጫዋቾች ለጥሩ ተጫዋቾች አይመከርም ክለቦች እዚህ ደረጃ እንዲደርሱ። ለአሰልጣኝ ግን ያው አሰልጣኙ እንደሚቆይ ያው ጀንትልሜን አግሪመንት ካለ እንስማማለን ችግር የለም ብሎ የሚታመን ከሆነ እንደዚህ ባለ ደረጃ ኮንትራቱ ሊዘገይ ይችላል። አሁን ዘግይቶ መስማማታቸው እየሰማ ነው። ለተጫዋቾች እንዳይደረግም ካለ 2028 ላይ ኮንትራቱ የሚጠናቀቅ ተጫዋች ማርቲን ኦዴጋርድ ኮንትራቱ ተራዝሞለት ከአርቴታ ጋር የዚህ ፑሽ ወደ ከፍታው ለሚደረገው ግፊ የቡድኑ አባል ሆኖ መቀጠል ይኖርበታል። ወሳኝ እርሾ ነው ማርቲን ኦዴጋርድ። ዴቪድ ራያንም እዚህ ውስጥ ቀላቅሉት። 31 ዓመቱ ነው፣ ግን ግብ ጠባቂ ነው። 2028 ነው ኮንትራቱ የሚያበቀው። የእርሱ ኳሊቲ፣ የእርሱ አስተማማኝነት፣ የእርሱ ወጥነት ኮንሲስተንሲ

0: የሱ እውነተኛ ሻምፒዮንነት ታይቷል አምና የደጋፊው መተማመኛ ነው የመጨረሻው ምሽግ አምና በቻምፒየንስ ሊግ ላይ አንድ ፎት ሞብ የሚባል የፉትቦል ስታቲስቲክስ አናሊቲክስ ኩባንያ አለ ጎል ፕሪቨንትድ በሚለው በጣም አድቫንስድ በሆነ ስታቲስቲክስ በዚህ ሜትሪክስ ቀዳሚ ግብ ጠባቂ ሆኖ ከመላው አውሮፓ በአንደኝነት ተቀምጧል። ምን ማለት ነው? በእያንዳንዱ ግብ ላይ የሚመቱ ኳሶችን ፍጥነት፣ አቅጣጫ፣ የኳስን መነሻ ቦታ መሰረት በማድረግ አንድ ግብ ጠባቂ ሊቆጠሩበት የሚችሉትን የጎል ድሎችን የሚያሰላ ሜትሪክ ነው ይሄ። በዚህ ረገድ ዴቪድ ራያ አንደኛ ግብ ጠባቂ ነበር አምና በአውሮፓ ነው ማለት። እስከ ፍጻሜው ድረስ በቻምፒየንስ ሊግ 5 ጎሎች ነው የተቆጠሩበት። ነገር ግን በኤክስጂ ኮንሲድ በሚለው ካየን ከ10 በላይ ሊቆጠርበት ይገባ ነበር። አርሰናል እስከ ፍጻሜ እንዲደርስ ያበረከተው ሚና በጣም ከፍ ያለ ነው። ተከላካዩ ጠንካራ ነው። ከተከላካዩ መስመር ግን ያለፈ ኳስ ካለ ደግሞ ራያ አለ። ስለዚህ ራያ እድሜው 31 ነው። የትኛውም ዳይናስቲን የገነባ ቡድን ምርጥ ግብ ጠባቂ አለ። ፒተር ሺማይክል በሰር አሌክስ ፈርጉሰን ባላም ቫንደርሳርን እንደምናስታውሰው ዴክላን ራይስ ሌላኛው ሶስተኛው ተጫዋች እሱም 27 ዓመቱ ነው። የሱም ኮንትራክት በ2028 ያበቃል። ራይስ የአርሰናል ዳይናስቲ ግንባታ ሌላው ቁልፍ ሰው ተደርጎ የሚወሰደው የርሱ ፊዚካል ባህሪ ከሚኬል አርቴታ የጨዋታ ስልት ጋር የሚጣጣም ስለሆነ የርሱ ወጥነት ምስጉን ስላረገው ስለዋጋ ስናወራ እንኳን ከ105 ሚሊዮን ፓውንድ የወጣበት ተጫዋች ነው ሲባል እንኳን የአርሰናል ደጋፊዎች ርካሽ ነው የሚሉለት፣ ዋጋው ርካሽ ነው የሚሉለት፣ ዌስትሃሞች በግማሽ ነው የሰጡን እየተባለ ሁሉ ሲሞገስ ነበር በአርሰናል ደጋፊዎች ዘንድ። በአካል ብቃቱ ጠንካራ፣ ሁልጊዜም ለማሸነፍ ጥረቱን የማይቆጥብ፣ ከአሰልጣኙ ፍልስፍና ጋር ተጣጥሞ ተዋህዶ መሄድ የሚችል ለሚኬል አርቴታ ቡድን ይበልጥ ሴትል ማድረግና ያንን ግቡን የዳይናስቲ ግቡን ለማሳካት እጅግ አስፈላጊ ከሆኑ ታጋይ ተጫዋቾቹ አንዱ። እነዚህን ሶስት ተጫዋቾች አሁን በአስቸኳይ አርሰናል ኮንትራታቸውን ወደ ማራዘም እንደሚሄድ ጥርጥር የለውም ይባላል። ለምን? አሁን የአርቴታን ጨርሰዋል። ከሂደቱ ከስትራቴጂው አንጻር እነዚህ ተጫዋቾችም አብሮት ይቀጥሉ ዘንድ ከ2028ም በኋላ በአርሰናል እንደሚቆዩ መተማመኛ ማግኘት አለባቸው።
1: ባንካችን አቢሲኒያ ከየትኛውም አገር በየትኛውም ጊዜ የፈለጉትን ዕቃ ለመግዛት ካሰቡ እንዲሁም የትምህርትም ሆነ መዝናኛ ክፍያዎችን መፈጸም ከፈለጉ የባንካችን ዓለም አቀፍ ቪዛ ካርድ መጠቀም እንደሚችሉ ለእናንተ ለውድ ደንበኞቹ ለማስታወስ ይወዳል። በተጨማሪም ወደ ቅርንጫፍ መሄድ ሳያስፈልጉ የባንካችን የአፖሎ መተግበሪያ ተጠቅመው የውጭ ምንዛሪ ሂሳብ ሲከፍቱ ወዲያውኑ የዓለም አቀፍ ቪዛ ካርድ በቨርቹዋል መልኩ ማግኘት ይችላሉ። ካርዶትን ተጠቅመው የፈለጉትን ዓለም አቀፍ ክፍያዎችን ይከውኑ። ይህንን ዓለም አቀፍ አገልግሎት ወይንም አቢሲኒያ ረሚት በተመለከተ ተጨማሪ መረጃ ከፈለጉ በሁሉም ቅርንጫፎቻችን ማግኘት ይችላሉ። አቢሲኒያ፣ የሁሉም ምርጫ። ክረምቱ ደርሷል። ታዳጊዎች ወደ ስፖርት ሜዳ የሚያቀኑበት፣ የነገ ጀግኖች ዛሬ የሚገነቡበት ወሳኝ ጊዜ። በዚህ ወቅት ዋናው ስፖርት ለእግር ኳስ ፕሮጀክቶችና አካዳሚዎች ልዩ የክረምት ፓኬጅ አዘጋጅቷል። በራሳችሁ የቀለምና ዲዛይን ምርጫ የተሰሩ ከፍተኛ ጥራትና ምቾት ያላቸው መለያዎች፣ ነፃ የልምምድ ቢብስ፣ ኳስና የአሰልጣኞች ፖሎን ጨምሮ ልዩ ልዩ ተጨማሪ ስጦታዎች ያበረክትላችኋል። ኑ የነገ ጀግኖችን ዛሬ በጋራ እንገንባ ሲልም ጥሪውን ያቀርብላችኋል። ክረምቱን በስፖርት ሜዳውን በዋናው ትጥቅ ከዋናው ለፕሮጀክትና አካዳሚው የስፖርት ትጥቅ ለማዘዝ 8289 ወይም 0901 83 68 58 ላይ ደውሉ። ዋናው ወደፊት አያቶች ነን የመኖሪያ ቤትን ችግር በህብረት ሰርተን ለመወጣት ግዙፍ አቅም በጅተን የጋራ አጥበብና ብልሃትን አክለን ይቻላልን ያበሰርን ዛሬም እንደ ትላንቱ ታምነን ተቀድሞም ዘምነን ወደ ላቀ ምዕራፍ ጉዞ የጀመርነው ለኑሮና ለንግድ ምርት አከባቢ በካዛንቺስ አያት አዲስ መኖሪያን እየገነባን ነው። በትዝታና በፓርኮች በተከበበው በዓለም አቀፍ ተቋማት አጠገብ የውብ ከተማችን እምብርት ካዛንቺስ በአዲሱ የካዛንቺስ አያት መንደር ኑሮ እንዲጀምሩ ቤቶችን በ15 በመቶ ቅድመ ክፍያ በማስተዋወቂያ ዋጋ ለሽያጭ አቅርበናል። ለሶስት አስርት ዓመታት በሪል ስቴት ግንባታ ላይ አንጋፋና ግንባር ቀደም የሆነው አያት ሪል ስቴት ከካዛንቺስ በተጨማሪ በአያት በሲኤምሲና በቤሌር አካባቢ የሚገኙ ለኑሮና ለስራው ምቹ የሆኑት ዘመናዊ አፓርትመንቶችና በቀን ከ50,000 በላይ ጎብኚዎችን የሚያስተናግደው አያት ግራንድ ሞል ላይ የሚገኙ የንግድ ሱቆች ላይ እስከ 25 በመቶ የሚደርስ የበዓል ቅናሽ አዘጋጅቷል። ለተጨማሪ መረጃ 22 ጌታውን በሻንጻ 3ኛ ፎቅ፣ ቦሌ መድኃኒዓለም አውሎ ቢዝነስ ሴንተር 3ኛ ፎቅ፣ ካዛንቺ ሲቲ ሴንተር 1ኛ ፎቅ፣ ራስ ሆቴል 1ኛ ፎቅ፣ አያት የገበያ ማዕከል፣ ሲኤምሲ ዋናው መስሪያ ቤት፣ መስቀል ፍላወር፣ ሌቬንዝ ታወር 5ኛ ፎቅ የሚገኙ የሽያጭ ቢሮዎቻችን ይጎብኙ። በአጭር የስልክ መስመር በ7760 ወይም በ0977 60 60 60 ላይ ይደውሉ። አያት ዞሮ መግቢያይ። ሶሲ ሶያ በፕሮማሲዶር ኢትዮጵያ ፉድስ ማኑፋክቸሪንግ አክሲዮን ማህበር የተመረተ ሶሲ ሶያ ከንጹህ አኩሪ አተር የተመረተ አመራረቱም ከእጅ ንክኪና ከኬሚካል እየጸዳ በ15 ደቂቃ ውስጥ የሚደርስ በፈለጉት የምግብ አይነት መሰራት የሚችል በጾምም ሆነ በፍስክ ጊዜ ሊበላ የሚችል በደቃቅና በአንኳር በማንኛውም ቦታ የሚገኝ በሱቅና በሱፐርማርኬት ዋጋው ተመጣጣኝ ምርቱ ተፈጥሯዊና ለምግብነት ደህንነቱ የተጠበቀ መሆኑን የተረጋገጠ በአይኤስኦ የምግብ ደህንነት ስርዓት የተረጋገጠ በተመሳሳይ ምርት ወይንም ተመሳስለው በመጡ እንዳይሸወዱ ሶሲ ሶያ። ንጽህናን በተፈጥሯዊ መንገድ የምንጠብቅበት አዲስ አጋር አግኝተናል። ክሊዮፓትራ ሳሙና ከተፈጥሯዊ ንጥረ ነገሮች ተዘጋጅቶ በሽታ አምጪ ባክቴሪያዎችን የሚከላከል ልዩ ሳሙና ክሊዮፓትራ ሳሙና። ከጠቢባን ንጽህና ውበት፣ ውበትም ንጽህና ነው። ክሊዮፓትራ ሳሙና 5 ዓመታት በላይ ደንበኞቹን በታማኝነትና በቅልጥፍና ሲያገለግል የቆየው ዲጂታል እቁብ ዛሬም አቅምና ፍላጎትን ያገናዘቡ እቁቦችን በማንኛውም ሰዓት በሁሉም ቦታ ለሁሉም ሰው ተደራሽ እያደረገ ይገኛል። በከተማው እምብርት ካዛንቺስ ላይ የሚገኘው ዲጂታል እቁብ ለነጋዴዎች፣ ለሹፌሮች እንዲሁም ለሰራተኞች የሚሆኑ ዕለታዊ፣ ሳምንታዊና ወርሃዊ የእቁብ አይነቶችን ከ9 በላይ የክፍያ መንገዶች ጋር በማቅረብ በርካቶችን ተጠቃሚ በማድረግ ላይ ይገኛል። እርሶም የዲጂታል እቁብ መተግበሪያን በማውረድ የመረጡትን የእቁብ አይነት አሁኑ ይጀምሩ። በቴሌብር፣ በሲኢቢ ብር ፕላስ፣ በዳሽን ሱፐር አፕ እንዲሁም ኤምፔሳ ላይም ታገኙታላችሁ። ለበለጠ መረጃ 6091 ላይ ይደውሉ። ልዩነታችን ዋስትናችን። ዲጂታል እቁብ
2: ቴሌብር የብስራት ስፖርት አጋራችን ነው። ቴሌብር ሱፐር አፕን አውርዶ መጠቀም እጅግ ቀላል ነው። በቴሌብር ሱፐር አፕ ለግብይት መክፈል፣ ወርሃዊ የአገልግሎት ክፍያዎችን መፈጸም፣ ገንዘብ መላክና መቀበል፣ በዘመን ገበያ ባሉበት መሸመት፣ የተለያዩ አጋር ድርጅቶች ሚኒ መተግበሪያ መጠቀም፣ ከውጭ አገራት ሐዋላ መቀበል፣ አነስተኛ ብድርና ቁጠባ አገልግሎት እንዲሁም ሌሎች በርካታ አገልግሎቶችን ያገኛሉ። መተግበሪያውን አሁኑኑ ከፕሌይ ስቶር ወይንም አፕ ስቶር አውርደው በመጠቀም ሕይወቶን ያቅልሉ። ቴሌብርን አውርደን ስናስጀምር እንዲህ ነን። ቴሌብር እጅግ ፈጣን ቀላል ምቹና አስተማማኝ ቴሌብር። ሶራምባ ሆቴል የብስራት ስፖርት አጋራችን ነው። ለደንበኞቹ ምቾት ሁሌም የሚጨነቀው ሶራምባ ሆቴል ሁሉንም በአንድ ያዘ። በደንበኞች ዘንድ በጣም ከሚወደደው የባህል ምግብ አዳራሻችን ምግቡ፣ መጠጡና የባህል ሙዚቃ ምሽት፣ እጅግ ዘመናዊ ጂምናዚየማችን ሁሉንም ያሟላ መሳሪያዎችን ያዘ፣ ሰውነቶን በስፖርት የሚያነቁበት ዘመናዊ የጂም ቦታ ሲሆን ውብና መጨረሻ ፎቅ ሰገነት ላይ ባለው የመዋኛ ስፍራችን መጥተው ይዝናኑ። የሳውና ስቲም፣ የሞሮኮ ባዝ እንዲሁም የውበት ሳሎኖቻችን ለሴቶችም ለወንዶችም በሶራምባ ያገኛሉ። ለሰርግና ለተለያዩ ፕሮግራሞች የሚሆኑ የተንጣለሉ አዳራሾቻችን በበቂ ሁኔታ ዝግጁ ናቸው። ወደ ሶራምባ ይምጡ፣ መንፈሱንም ያድሱ። አድራሻችን 0 ኪሎ ሜትር ከሚሊኒክ አደባባይ ከፍ ብሎ ሶራምባ ሆቴል። ሄኖሲስ ይለያል የምንለው በምክንያት ነው። እንዴት ካሉ ከሚያበድረው ላይ ብቻ ከ14.5% ጀምሮ በዝቅተኛ ወለድ ለመኪና እስከ 10 ሚሊዮን፣ ለቤት እስከ 16 ሚሊዮን፣ ለንግድ እስከ 3 ሚሊዮን ብር የብድር አገልግሎት ከመስጠቱን ባሻገር ያለምንም ቅድመ ቁጠባና በዜሮ የቆይታ ጊዜ ፈጣን የብድር አገልግሎት አመቻችቷል። ሄኖሲስ ለአባላቱ በ2018 የበጀት ዓመት በሼር መጠን 91% ትርፍ ማከፋፈል የቻለ ሲሆን እስከ 25% የወለድ ትርፍ የሚያስገኝ የጊዜ ገደብ ቁጠባ አገልግሎትም ለእርሱ አቅርቧል። በቄራ ጀሞ መገናኛና ቱሉ ዲምቱ ቅርንጫፎች ሲኖሩት በቀጣይ በሜክሲኮ አየር ጤናና ሌሎች ቅርንጫፎችን በመክፈት እርሶን ለማገልገል እየሰራ ይገኛል። ብዙዎችን የመኪናና የንግድ ባለቤት ያደረገውን ሄኖሲስን በመቀላቀል የነገ ስኬቶን ዛሬ ይጀምሩ። ይቆጥቡ፣ የተሻለ አቅም ይፍጠሩ። ለበለጠ መረጃ በ6671 ይደውሉ። ሄኖሲስ የገንዘብ ቁጠባና ብድር ህብረት ሥራ ማኅበር።
0: ለአጋሮቻችን መልእክቶች ዘላለም ሙላቱን አመሰግናለሁ። እስቲ በጥቂቱ የዘንድሮ የማንቸስተር ዩናይትድ 3 ተጠቃሽ ድክመቶች ተብለው በዳታ ተንታኞች የቀረበ አንድ ማብራሪያ አለና እሱን በላይ እንደው በወፍ በረር ልመልከተው። ይሄ ከቁጥር ውጪ የሆኑ ታክቲካዊ ጉዳዮች ቁጥር በሌለበት በልዩ ሁኔታ ሊተነተኑ ይችላሉ በማን ዩናይትድ። እሱን እስቲ በሌላ ጊዜ በሰፊው ብናየው ይሻላል፣ ቁጥሮች በጣም ሲበዙ መደነጋገር ስለሚፈጠር ማለት። ግን እያንዳንዱን ቁጥር ባንጠቅስ እንኳን ጥቂቶቹን ቁጥሮች ብቻ በመጥቀስ አሁን በዘመኑ የፉትቦል የዳታ አናሊሲስ መሰረት እዛ ላይ መሰረት አድርገን ካየን 3 አበይት ድክመቶች ዩናይትድ በአስቸኳይ መፍትሄ የሚፈልግላቸው ሆነው እናገኛለን። አንደኛው ይሄ እንግዲህ የአትሌቲክ ምንጭ ነው። አንደኛው ዩናይትድ ሁለተኛው ቋሚ ላይ የግቡ ሁለተኛው አምድ ማለት ፋር ፖስቱ ላይ በመከላከል ረገድ በጣም ከባድ ድክመት እያሳየ ያለበት ሲዝን ነው። በመሰረቱ እንደ ሉክሾ ያሉ ፉልባኮች አሁን በቀላሉ ሲታለፍ ታይቷል በአንዳንድ ጨዋታዎች ላይ። እሱ ከታለፈ የተጋጣሚ ክንፍ ተጫዋቾች ከእርሱ ጀርባ ከገቡ የክንፍ ተጫዋቾች ናቸውና ከእርሱ በስተጀርባ ሲገቡ ሲያልፉት ቀና ብለው ክሮስ ነው የሚያደርጉት። ብዙ ጊዜ ኢላማ የሚያደርጉት ሁለተኛውን ቋሚ ነው። ቀዳሚውን የግቡን አምድ ሳይሆን ሁለተኛውን፣ ኋለኛውን። በዛ ፋር ፖስት ላይ ታዲያ ማንቸስተር ዩናይትድ በቂ የመከላከል ዝግጁነት የለውም። በዚህ በኩል ሲጎዳ ቆይቷል። ይሄንን አሁን ማስተካከል አለበት። ኢፕስዊች ታውን ኖ ቆይ ይቅርታ ሃል ወይ ኢፕስዊች አው እዚጋ ተምታታብኝ አንድ ጎል ትዝ ብሎኝ ሁለተኛው ቋሚ ላይ እንደዚሁ መከላከል አቅቶት ከሉክ ሾ ያለፈ ኳስ ሲቆጠር ወይ አደጋ ሲፈጠር እና ያለን ከበከንፍ በኩል መከላከሉ ካልጠነከረ ክሮሶችን ከወዲሁ መከላከል አይቻልም። ክሮሶች ደግሞ ብዙ ጊዜ የክንፍ ተጫዋቾች በተቻለ መጠን ሁለተኛውን ቋሚ ታርጌት ያደርጉባቸዋልና ሁለተኛው ቋሚ ሲጠቃ ያንን ለመከላከል ሲቸገሩ ይታያሉ። መሃሉ መከላከል ይሻላቸዋል እንዴ? መሃሉ መከላከል ይሻላቸዋል ምክንያቱም በአየር ላይ የሚመጣ ኳስ እንደ ሃሪ ማጓየር ያሉ የአየር ላይ መከላከል ብቃታቸው ጥሩ የሆኑ ተጫዋቾች በመሃል ስለሚገኙ ሌሎችም እነ ሌኒዮሮም እነሱም ቢሆኑ ረጅም ኳስ ተስታ ከመውጣት ረገድ መቼም ብዙ ድክመት ያለባቸው አይመስለኝም። የነርሱ ችግር ሌላ ነው። የነሱ ድክመት ሌላ ነው። እና ዩናይትድ በራሱ ላይ ብዙ የጎል ሙከራዎችን ደግሞ ይፈቅዳል። በመጀመሪያዎቹ 5 ጨዋታዎች 53 ሙከራዎች ነው የተደረጉበት። ነው ይቅርታ 53 ሙከራዎች ነው የተደረጉበት ግን ከሊጉ አንጻር ግን ዝቅተኛው ነው። ዝቅተኛ ከሚባሉት ማከል ማለት ኖቲንግሃም ፎረስት እና አርሰናል ላይ ከተመዘገበው የመጀመሪያ 5 ጨዋታ ላይ 53 ሙከራ ጋር እኩል ነው። እና ይሄ ሙከራ ሲደረግበት ሁሉ ሙከራዎች አደጋ ይፈጥሩበታል ማለት አይደለም። ሁለተኛው ቋሚ ላይ ግን በዚህ ረገድ ድክመቶች ታይተውበታል። እና እነዚህ ቁጥሮች በግልጽ የሚያሳዩት ነገር አለ። ሁለተኛው ደግሞ ዩናይትድ ፕሬስ ያደርግ ሳይሆን አፈክፍጎ ከኳስ ውጪ ሲጫወት ያምርበታል። የዩናይትድ ፕሬሲንግ የተገነጣጠለ ፕሬሲንግ ነው። በዚህ ምክንያት ማይክል ካሪክ ከኳስ ውጪና ከኳስ ጋር በሚለው ሲያፈገፍግና ፕሬስ ሲያደርግ በሚለው እዚህ ጋር የጨዋታ ስልት ውዥንብር ያለበት ቡድን እንደሆነ ያሳያል። ከላይ የሜዳው ላይ ክፍል ላይ የፊት መስመሩ ፕሬስ ሊያደርግ ይሞክራል። መሃል ሜዳው ግን ይሄንን ፕሬሲንግ አያግዝም ይከፈታል። ይሄ ከቁጥር ውጪም ሊገለጽ የሚችል ነገር ነው። እንደዚህ ከሆነ ደግሞ የዩናይትድ ፕሬሲንግ የበለጠ ውጤታማ ሊሆን አይችልም። በቡድን ነው በአንድ ላይ ተከላካዩም ወደፊት ይበልጥ ተጠግቶ መጥቶ ነቅሎ ወጥቶ ካልሆነ በስተቀር አይሆን። እና ደግሞ አቋቋሙ ብቻ ሳይሆን አፈጻጸሙ የታክቲካል ሐሳቡ ራሱ እንደው በንድፈ ሐሳብ ብቻ ሳይሆን በተግባርም ተሞክሮ ያለፈ መሆን አለበት በትሬኒንግ ላይ። እና በዚህ በኩል ማንቸስተር ዩናይትድ በማይክል ካሪክ ስር እንደው በመልሶ ማጥቃት የሚፈጥራቸው አደጋዎች አይበልጡም ወይ? ካለፈው ሲዝን መጨረሻ አካባቢ ሁለተኛው ግማሽ ጀምሮ ያለውን ካየን እና በዚህ በኩል ዩናይትድ የስልት ውዥንብር እንዳለበት እዚህ ጋር ግልጽ ሆኗል። 25 የጎል ሙከራዎች በፋስት ብሬክ ማለት በመልሶ ማጥቃት ሞክሯል። 6 ጎሎችን አስቆጥሯል አሁን በጠቀስኩላችሁ ጊዜ። እና ይሄ በፋስት ብሬክ አንጻር እና ኦፕታ እንደሚሉት ከሆነ የሊጉ ምርጥ ውጤታማ ቡድን ያደርገዋል። ስለዚህ እንደዚህ ከሆነ እንግዲህ አፈክፍጎ ከዛ ማጥቃቱን ከኋላ ጀምሮ መነሳት አለበት ማለት ነው። ፕሬስ ላርግ ካለ ማጥቃቱን ከላይ ለመጀመር የሚደረግ ሙከራ ነው። በፕሬሲንግ በኩል ውጤታማነቱን ብዛም ነው፣ ግን ደግሞ አፈክፍጎ መልሶ ማጥቃትን ሲሰነዝር የተሻለ ነው። እና እዚህ ጋር አሁን ኦኬ ፕሬስ ማድረግ ይሻላል ወይስ ሪአክቲቭ እግር ኳስን መጫወት ይሻላል? እዚህ ጋር ልዩነቱ ሰፊ ነው። እና የስልት ውዥንብር አለበት የሚባለው ነው ሁለተኛው ማስተካከል የሚገባው ነው። ሶስተኛው ደግሞ ዛ አትሌቲክ የሚለው ብዙ የጎል ሙከራዎችን የሚሞክር በብሩኖ ፈርናንዴዝ ሙከራዎች ላይ ይበልጥ የተንጠላጠለ ቡድን መሆኑ ነው። 118 የጎል ሙከራዎችን ሞክሯል። በፕሪሚየር ሊጉ ይሄ ብዙ ሙከራ የሞከረ ቡድን ያደርጋል ዘንድሮ። በጨዋታ በአማካይም ካያችሁት ማንቸስተር ዩናይትድ ነው በሙከራ አንደኛ አሁን በዚህ ሰዓት በ2026-27። ይሄ ግን ጠንካራ ጎን ሳይሆን ችግር ነው የሆነበት። ችግሩን ያጋለጠው ቢግ ቻንስስ በሚለው አሁን የተሻሉ ትልልቅ ጥራት ያላቸው እድሎችን በመፍጠር ይሄ ክሊር ካት ቻንስ ያለቀላቸው እድሎች ምን ነው ሳይሆን ቢግ ቻንስ በሚባል ስድስተኛ ደረጃ ላይ ተቀምጧል። 15 ቢግ ቻንሶችን ፈጥሯል አሁን እስከ ኢንተርናሽናል ብሬኩ ድረስ። ከነዚህ 15ቱ ያስቆጠረው ግን 5 ብቻ ነው። አጨራረስ ጥራት ይጎለዋል። ከፍጹም ቅጣት ምሳጥን ውጪ የጎል ሙከራዎችን በብዛት መሞከሩ ነው አንድ ድክመቱ። ሙከራዎችን ሁሉ ሰብስበን ምን ያህሉ ከሳጥን ውጪ የተሞከሩ ናቸው ብለን ካየን 44% ይደርሳል። ይሄን ጻሬ ደግሞ ከሃል ሲቲ ቀጥሎ በእንግሊዝ ፕሪሚየር ሊግ ላይ አሁን ሁለተኛው ከፍተኛውን ጻሬ ያረጋል። ብዙ ከሳጥን ውጪ የሚሞክር ከሙከራዎቹ አብዛኛዎቹን ከሳጥን ውጪ ከርቀት የሚሞክር ቡድን ቢኖር ዩናይትድ ነው ሁለተኛው ከሃል ሲቲ ቀጥሎ። እና ብዙ ደግሞ የሚሞክረው ብሩኖ ነው እዚህ ጋር ከሳጥን ውጪ እሱ ላይ መሰረት ያደርጋል። ይሄ መስተካከል ያለበት የበለጠ ፋይንቲው መደረግ ያለበት ነው። አታኪንግ ሰርድ የማጥቃቱ ሜዳው ላይኛው ክፍል ላይ በሚገባበት ጊዜ ይሄ ቡድን ተጫዋቾቹ ውሳኔያቸው በጣም ደካማ እንደሆነ ታይቷል። አታኪንግ ሰርድ ዲሲዥን ሜኪንግ ላይ በጣም ደካሞች ናቸው። እድለቢስነትም አለ ይባላል እዚህ ጋር ለክርክር ይቀርባል። ማይክል ካሪክ 6 ብረት መልሶበታል የቡድኑ የጎል ሙከራ። በኦፕታ ታሪካዊ ስታቲስቲክስ ካየ ነው ከ2003-2004 የውድድር ዘመን ወዲህ በመጀመሪያዎቹ 5 የማንቸስተር ዩናይትድ የፕሪሚየር ሊግ ግጥሚያዎች 6 ጊዜ ሙከራ ብረት ሲመልስ የዘንድሮ የመጀመሪያው። ጎል ይሞክራሉ፣ የጎል ሙከራ ጥራታቸው ግን ያን ያህል የሚወደስ አይደለም። ጥራቱን መጨመር አለባቸው። ሳጥን ውስጥ ገብተው ደግሞ የሚሞክሯቸው ሙከራዎችን መጨመር አለባቸው። የርቀት ሙከራዎችን ቀነስ ማድረግ አለባቸው ከአጠቃላይ ሙከራዎች። እነዚህ 3 አበይት የሆኑ ብዙ በዝርዝር ሊገለጹ የሚችሉ ነው፣ ግን እንደው እላይ ላይውን በግርድፉ ያነሷቸው የዩናይትድ የሜዳ ላይ ድክመቶች ናቸው። ይሄ ታክቲካዊ የሆኑ ምክንያቶቹ ግን በጣም ሰፊ ሰዓት ይፈልጋል ለትንተና። እሱም በሌላ ጊዜ እንመለስበት።
3: ውድ አድማጮቻችን፣ የዛሬው ብስራት ስፖርት ተጠናቋል። አብረናችሁ የቆየነው የፕሮግራሙ ዋና ዘጋጅ መንሱር አብዱልቀኒ፣ እኔም የፕሮግራሙ መሪ ዘላለም ሙላቱ፣ ነገ በተለመደው ሰዓታችን ረፋድ 3:30 ላይ በሌሎች ርዕሰ ጉዳዮች እንገናኛለን። መልካም ቀን። ቻው።

እንደዚሁ በአጠቃላይ በሶስቱ ፕላትፎርሞች ላይ በሚሊየን ተከታዮቻችን ታጅበን ከሜንስትሪም ሚዲያችን ከሬዲዮ ስርጭታችን ጋር ኦያያ መልቲሚዲያ ብስራት ኤፍኤም 101.1 ላይ በሳምንት ለስድስት ሰዓታት ትሪቡን ስፖርት በልዩነት ይደመጣል። ማክሰኞ ከስምንት እስከ አስር፣ እሁድ ከአራት እስከ ስድስት ረፋር ላይ እንደዚሁም በሪቪው ሰዓቱ ከስድስት እስከ ስምንት፣ ሐሙስ የቀን ቅዱስ ነው። እንቆያለን። ትሪቡን ስፖርትን ለመከታተል ትክክለኛው ቦታ ነው። ሂዊ በቴክኒኩ አለች። አስራ አራት ዓመታት ወደ ኋላ ተንሸራተን ያንን ሞመንት ነበር የሰማነው። በጣም ማራኪ ትውስታ ነው። ያኔ የት ነበራችሁ? የአዲስ አበባ ስቴዲየም ለቅዳሜ ማን ነው ለእሁድ 10 ሰዓት ጨዋታ ቅዳሜ ምሽት አንድ ሰዓት ላይ አዲስ አበባ ስቴዲየም የታደመ የስፖርት ቤተሰብ ነበረን። ያንን ያደረገ ብሔራዊ ቡድንም ነበረን። የኢትዮጵያ እግር ኳስ ቅኝት የምታውቁት ነው። ከአምስት ዓመታት በኋላ ደግሞ በተለይ የኢትዮጵያ ብሔራዊ ቡድን ለመጀመሪያ ጊዜ በሜዳው የሚጫወትበትን እድል ካፍ ሰጥቶታል። በካታጎሪ ስሪ የባህር ዳር ዓለም አቀፍ ስቴዲየም በተለየ መንገድ ሰፊ ክትትል በመንግስት ተከናውኖበት በጥራት ተሰርቶ ማክሰኞ የፊታችን ማክሰኞ ቀጣይ ሳምንት ከሴኔጋል የሚኖረውን ጨዋታ የኢትዮጵያ ብሔራዊ ቡድን ያከናውናል። ስደተኛው ከዓይንም ከልብም ከውጤትም ርቆ የከረመው ዋሊያ ወደ እናት ሀገሩ ይመለሳል። ከሴኔጋል ጨዋታ በፊት ግን ነገ ምሽት አንድ ሰዓት ላይ ጁባ ላይ እንደዚሁ ከሱዳን ሌላ ወሳኝ አፍሪካ ዋንጫ የመጀመሪያ ጨዋታውን በምድቡ ያከናውናል። ከሱዳን ከሞዛምቢክና ከሴኔጋል ነው የተመደበው። ሴኔጋል በፓትሪክ ቪየራ ትመራለች። ወደ ኦሪጂኑ የቀድሞው የዓለም ሻምፒዮን የቀድሞ መድፈኛ ጦረኛ አማካይ ተከላካይ፣ በተለይ ደግሞ ነጣቂ አማካይ ነው። ከኪኖ ጋር የነበረው ፍጥጫ ይታወሳል። ቬራን የማያቅ ማን አለ? ይሄ ኮከብ አሁን የሴኔጋል ብሔራዊ ቡድን ዋና አሰልጣኝ ሆኖ ወደ አዱ ገነት አዲስ አበባ ይመጣል። ወደ ውቢት ባህር ዳርም ያቀናል። ያንን ጨዋታ ከባህር ዳርም በቀጥታ የምንከታተል ይሆናል። ስቴዲየሙንም በደንብ እንጎበኛለን። አደይ አበባችንም እየደረሰ ይገኛል። በተለይ መንግስት ኮሚትድ ሆኖ በፓሽን ትኩረት ከሰጠ ፕሮጀክቶችን መከታተል ከቻለ ማስፈጸም እንደሚችል ማሳያ ነው። የባህር ዳር ስቴዲየም በካታጎሪ ስሪ የመጀመሪያውን ኢንተርናሽናል ጨዋታ ያከናውናል። በላቀ ደረጃ በከፍታ በብቃት ማለት ነው። የኢንተርናሽናል ጨዋታዎች ልምድ ችግር የለበትም። በወትሮው ቅኝት ግን አይደለም። አሁን ስታንዳርድ በሆነ መንገድ ዓለም አቀፍ ደረጃውን በጠበቀ ሌቭልና ደረጃ ሙሉ ስቴዲየሙ ተጠናቆ አሁንም የሚቀሩ ነገሮች አሉ። የመጀመሪያው ኢቫሉዌሽንና ግምገማ ሊሆን ይችላል። ለባህር ዳርም ደጋፊ፣ ለባህር ዳር እግር ኳስ ስፖርት ቤተሰቦች፣ ለጣናው ሞገድ የስፖርት ቤተሰቦች አፍቃሪዎች ጭምር ትልቅ እድል ነው። ለባህር ዳር ብቻ ሳይሆን ለመላ ኢትዮጵያውያን ጭምር፣ በተለይ ወደ ባህር ዳር በማቅናት ይህንን ጨዋታ ለመከታተል ኢትዮጵያውያን ብሔራዊ ቡድናቸውን ናፍቀዋል። ከዓይንም ከልብም ከውጤትም ርቆ የከረመው ብሔራዊ ቡድናችን የሆም አድቫንቴጅ ሲያገኝ ምናልባትም ሶስቱን ጨዋታዎች በማሸነፍ 9 ነጥብ ለመሰብሰብ የሚያስችለውን እድል ያገኝ ነበረ። ፌዴሬሽኑን ለከፍተኛ የዶላር ወጪ ዳርጎ ልክ እንደ ቱር ኤንድ ትራቭል በጣም እየተጓጓዘ እየተሸነፈ የሚመለሰው ብሔራዊ ቡድን ነበረን። ባለፉት 4 ዓመታት ይሄ የአደባባይ ሚስጥር ነው። አንደኛው ጣጣና ምክንያት የነበረው ደግሞ ከከፍተኛ ወጪ ጎን ለጎን የሆም አድቫንቴጅ አልነበረውም። ብሔራዊ ቡድኑ በሜዳውና በደጋፊው ፊት አይጫወትም ነበረ። ያ ድል ምናልባትም ዳግም ተስፋችንን ሊያመጣልን ይችላል። ኢትዮጵያና ሱዳን ፍቅር ይልቃል ኮሜንታተር የሆነበት ባልደረባዬ በተለይ ከ14 ዓመት በፊት ጥቅምት 4 2004 የነበረው ሞመንት ግን መቼም የምንረሳው አይደለም። የዋሊያው የአፍሪካ ዋንጫ ገጠመኞችን እንደዚሁ ማምሻውን በዩቲዩብ ቻናላችን ላይ በጣም ድንቅ ዶክመንተሪ የምንጭንላችሁ ይሆናል። ከ31 ዓመት በፊት የነበረው ሞመንትና እንደገና 9 ዓመት ጠብቀን ወደ ካሜሮን የአፍሪካ ዋንጫ የመጣንበትን የዋሊያው አሻራ በአንድ ወቅት ከኢትዮጵያ እግር ኳስ ፌዴሬሽን ጋር በመተባበር የሰራነውን ዶክመንተሪ ሙሉ 45 ደቂቃውን በላቀ ጥራት ዩቲዩብ ቻናላችን ላይ እንጭነዋለን። ለማሟሟቅ ይረዳናል። በተለይ ጀኔሬሽን ለማነቃቃት ይሆናል። የኢትዮጵያ እግር ኳስ አዙሪት ከክለቦቹ ጋር የምታውቁት ነው፣ ከብዙ ስቴክሆልደሮች ጋር። ነገር ግን በዚህ ውስጥ ቅኝት ውስጥም ሀገርን የሚወክለው ብሔራዊ ቡድናችን ነገ ምሽት 1 ሰዓት ከሱዳን ጁባ ላይ ጨዋታውን በማከናወን ይጀምራል። ሱዳን ጎረቤታችን ብቻ አይደለችም፣
በርስ በርስ ጦርነት በጣም እየታመሰች የምትገኝ ነገር ግን እግር ኳሷን ከፍ አርጋ ተንከባክባ ይዛ በአፍሪካ ዋንጫው በቅርቡ የነበራቸውን ሞመንት እናስታውሳለን። ጠንካራ ብሔራዊ ቡድን አላት። በእኛ ሀገርም ያለው ቅኝት ታውቁታላችሁ ከፖለቲካው ጋር በተያያዘ። በዚህ ሂደት ውስጥም ግን የኢትዮጵያ እግር ኳስ አሁንም እየተንቀሳቀሰ ይገኛል። በከፍታውና በመወደዱ ደረጃ ግን አሸናፊ ብሔራዊ ቡድን

0: ለመፍጠር አሁንም በብዙ ሚሊየን ማይሎች ርቀት ላይ የሚገኘው ብሔራዊ ቡድናችን ከአሰልጣኝ ዮሐንስ ሳሌ ጋር ምን ሊያሳየን ይችላል? አድቬንቸሩ ፍራይዴ ናይት ነገ ምሽት ከጁባ ይጀምራል። ማክሰኞ ባህር ዳር ላይ የሚቀጥል ይሆናል። አብይ ጉዳያችን እናረጋዋለን። ኢንተርናሽናል የብሔራዊ ቡድን ጨዋታዎች ይጀምራሉ። ክለብ ፉትቦል ለሚቀጥሉት 20 ቀናት ያርፋል። ለአፍሪካ ዋንጫ እንዴት እንለፍ የሚለው አብይ ጉዳያችን ይሆናል። ከዛ ውጪ የሱፐር ማይክ አርቴታ የኮንትራት ማራዘሚያ እንደዚሁም የዩናይትድ አጋሰስ አለቆች ትርፍ እንዴት ነው እንላለን። ማንቸስተር ዩናይትድ ሜዳ ላይ ነው የሚከስረው። ከሜዳ ውጭ ግን ምስጋና ለብራንዱ ለገናና ስሙና ዝናው አሁንም እያተረፈ ቀጥሏል። ይሄ የግሌዘሮችና የራክትሊፍ ካዝናን የሚሞላ ነው እንጂ የማንቸስተር ዩናይትድ ደጋፊዎች ምኞትንና ደስታን የሚፈጥር አይደለም። ደጋፊው ትርፍ ነው። እግር ኳስ ተሽጧል ከተባለ ማሳየው ማንቸስተር ዩናይትድ ነው። ሌላው አብይ ጉዳያችን እናደርገዋለን። አብራችሁን ቆዩ። እንዴት ነው?
1: እንዴት ነው?
0: ሁሉ አማን?
1: ሁሉ መልካም።
0: 14 ዓመት ወደ ኋላ ተመልሰናል። 2004 ያ ሞመንት። አንተ ዓመቱ እንዴት ይሄዳል? እኛም እያረጀን ነው ማለት ይቻላል። ትሪቡን ነው የማያረጀው፣ ሐይቅ ነው ትሪቡን። በየትኛው ሞመንት ላይ የሚጨልፋቸው ፕሮግራሞች አሉት። ይቀጥላል። ቬራን የሚያመጣንበት ምክንያት አለን። በተለይ ይህን ሌጀንድ የአርሰናል ኮከብ፣ የፈረንሳይ ብሔራዊ ቡድን ኮከብ፣ የሴኔጋል ብሔራዊ ቡድን ይዞ ሴኔጋል በተለይ ከአፍሪካ ዋንጫው ከዓለም ዋንጫ ሞመንቷ ማግስት ዳግም የተቀዛቀዘ እግር ኳሷን ከፍ ለማድረግ ቪየራ ምን ሊሰራ ይችላል? የአውሮፓ ልምዱን ይዞ ነው ወደ ኦሪጂኑ የተመለሰው። ሴኔጋል ላይ እንደሆነ ይታወቃል። ለፈረንሳይ ብሔራዊ ቡድን የተጫወተ ቪየራና የሳዲዮ ማኔ ሀገር ምን አይነት ነገር ታሳያለች የሚለው ይጠበቃል። ኮከቦቹ የታራንጋ ላይንስ ከዋክብቶች ወደ ባህር ዳር ከነገው የብሔራዊ ቡድን ጨዋታቸው ማግስት የሚመጡ ይሆናል። የኢትዮጵያ ብሔራዊ ቡድን ጁባ ላይ ከሱዳን ወሳኙን ጨዋታ ነገ ምሽት ያከናውናል። ያን ገጠመኝ እንዴት ታስታውሰዋለህ? አሁን ላይ ሆነህ
1: ጥቅምት 4 2005፣ ያው የ2005 ፍልሚያ እንግዲህ ያው ብዙ ብለንበታል። ፍሬም 31 ዓመት በኋላ የኢትዮጵያ ብሔራዊ ቡድን ከ1982 የሊቢያው የአፍሪካ ዋንጫ በኋላ ለአፍሪካ ዋንጫ ለመብቃት የተገኘ የመጨረሻ ድል እንደነበር ይታወሳል። እና ሶስት ታምራዊ ደቂቃዎች 63ኛውና 66ኛው ደቂቃ ላይ ማይረሱ ሶስት ታምራዊ ደቂቃዎች፣ አንድ ለባዶ አዳነ ግርማ፣ ሁለት ለባዶ ሳላዲን ሰይድ፣ በኋላ ደግሞ ያቺ የተቆጠረች ኳስ ዳኛው የሻሯት ኳስ አዲስ ህንፃ ግብ ጠባቂ ሆኖ፣ በጣም ብዙ ትዕይንቶች የነበሩት ነበር ማለት ይቻላል። እና የኢትዮጵያ ብሔራዊ ቡድን በመጀመሪያው ፈርስት ሌግ ጨዋታ ወደ ኦምዱርማን አቅንቶ 5-3 ተሸንፎ ነበር። እና የሱዳን ብሔራዊ ቡድን የተሻለ እድል ይዞ ነው ወደ ኢትዮጵያ የመጣው። በአንድ ለባዶ ውጤት መሸነፍ፣ አቻ መውጣት፣ ከዛ ደግሞ በተቻለ መጠን ደግሞ ማሸነፍ የሚሉ ሶስት ኦፕሽኖችን ይዞ ነበር የመጣው። እና የኢትዮጵያ ብሔራዊ ቡድን የመጀመሪያው 45 ደቂቃ ላይ የተጠበቀውን ነገር አላሳየም። ጎል አላሳየም። ሙከራዎች በቂ አልነበሩም። ጭንቀቶች ሰፊ ሆኑ። እና የመጀመሪያው አጋማሽ በጣም ከማረሳቸው በኢትዮጵያ ብሔራዊ ቡድን ታሪክ ውስጥ ከተመለከትኳቸው አዲስ አበባ ስቴዲየም ከፍተኛ ጭንቀት ካየሁባቸው የመጀመሪያ 45 ደቂቃዎች መካከል አንዱ እንደሆነ ይታወቃል። ከዛ በኋላ ሰከንድ ሃፍ መጣ። 63ኛውና 66ኛው ደቂቃ ሶስት ደቂቃዎች ልዩነት ናቸው። እነዛ ደቂቃዎች የኢትዮጵያን የማሸነፊያ ጎል አስቆጠሩ። ውጤት 5-5 አግሪጌት። የኢትዮጵያ ብሔራዊ ቡድን ያኔ ከሜዳ ውጭ ጎል አስቆጥሮ ስለነበር ሶስት ጎሎችን ከሜዳ ውጭ ብዙ ባገባ በሚለው ወደ አፍሪካ ዋንጫ ከ31 ዓመት በኋላ ተመለሰ። ጨዋታው ሜዳው ላይ አላበቀም። ከዛ በኋላ ሀገሪቱ ውስጥ በሁሉም አቅጣጫ እንደዚ አይነት ክብረ በዓል በኢትዮጵያ እግር ኳስ ላይ ብዙ ተመልክተን አናውቅም። ምናልባት የምስራቅና መካከለኛውን አፍሪካ ምናልባት ያኔ ብዙ ተመልካች አልነበረም። 1953ቱን የመጀመሪያውን የአፍሪካ ዋንጫ ልናነሳ እንችላለን። ግን ያኔ የቀጥታ ስርጭቶች ብዙ አልነበሩም። ኤፍሬም፣ የአፍሪካ ዋንጫው ለምሳሌ ሲከናወን ያን ያህል የቀጥታ ስርጭቶች አልነበሩም። በመላው ዓለም የዚህን ያህል የተስተጋባ አይመስለኝም። እና ኢትዮጵያ ፈጽሞ ከማትረሳቸው የእግር ኳስ የድል ምሽቶች መካከል አንዱ ነበር። በኢትዮጵያ ቴሌቪዥን የዜና ሰዓት ታጥፎ ነው በቀጥታ በኳሱ የ2 ሰዓት ዜና እወጃ በኢትዮጵያ የኳስ ሪፖርት እወጃ ተሞልቶ የተጠናቀቀበትን ነገር እናስታውሳለን። እና ብዙ ጥሩ ነገሮች አልፏል በዛ ብሔራዊ ቡድን ውስጥ። እዛም አልቆምም እስከ 2010 የማነው እስከ 2014
0: የካሜሩን
1: ዓለም ዋንጫ ድረስ የብራዚል ዓለም ዋንጫ ድረስ በደስታ እንድንቀጥል ያደረገ ቢሆንም ቶፕ 10 በናይጄሪያ ተሸንፎ ተከክለ እና በጣም አስደናቂ ጊዜያትን እንድናሳልፍ ያደረገ ብሔራዊ ቡድን ነው። መቼም ከማይረሱ ብሔራዊ ቡድኖች መካከል አንዱ ነው። ከዛ በኋላ ባሰልጣኙ በተዋባታ አማካይነት ካሜሩን ላይ በነበረው የ2021 የአፍሪካ ዋንጫ ላይ መሳተፍ ችለን ነበር። ግን ስቲል በሰፊ ሰፊ ጋፖችን እየተወነ ነው። ከ8 ዓመት በኋላ ተመልሰናል። ከስምንት ዓመት በኋላ 2021 አፍሪካ ዋንጫ ላይ ተመልሰናል። 2021 ላይ ከተሳተፍን በኋላ ደግሞ አሁን ወደ 5-6 ዓመት አልፎናል። 6ኛ ዓመታችን ይሆናል የኬንያው የአፍሪካ ዋንጫ። እና የኢትዮጵያ ብሔራዊ ቡድን ኳስ በትልቁ የሚወደድበት ሀገር ነው። ፓሽን ነው ኳስ ተሰጥኦ ያለበት ሀገር ነው። የወጣት ተጫዋቾች ባለተሰጥኦ ተጫዋቾች ችግር በኢትዮጵያ ውስጥ ማንሳት አይቻልም። ምክንያቱም ተሰጥኦ ያለበት ኤሪያ እንደሆነ ተጫዋቾቻችን በተናጠል አንዳንዴ በትልልቅ ጨዋታዎችም ጭምር የሚያሳዩትን ነገር መመልከት ይቻላል። ነገር ግን ይሄ በጣም ከእግር ኳስ አስተዳደር ከእግር ኳስ የስልጠና እይታችን እግር ኳስ ላይ ካለን የመምራት አቅማችን ጋር በተያዙ አሁንም የኢትዮጵያ ብሔራዊ ቡድን እንደ መስራችነቱ ሳይሆን እንደ ትንንሽ ብሔራዊ ቡድኖች አፍሪካ ውስጥ እንዳሉ ትንንሽ ብሔራዊ ቡድኖች ወጣ ገባ እያለ የሚመለስ ሆኗል ማለት ነው። የአሁኑ ብሔራዊ ቡድንም እኔ ትልቅ እድል ነው ይመስለኝ። አንደኛ ተሳታፊዎች ወደ 24 አድገዋል። አይደለም ለአፍሪካ ዋንጫ ለዓለም ዋንጫ ራሱ ኮታው በጣም ጥሩ ሆኗል። አፍሪካ 10 ሀገር ይዛ ነው የዓለም ዋንጫ ላይ እኮ የተገኘችው። እነ ኬፕ ቨርድ ወደ ዓለም ዋንጫው ማለፍ ችሏል። የአፍሪካ ዋንጫው 24 ሀገራት ማለት ኦልሞስት ወደ 50% በቅድመ ማጣሪያ የሚወድቁ ሀገራትን ስንተው ከ50% ያላነሰ እድል ይዘ ነው የምትገባው። ከሁለት አንድ ሀገር ያልፋል። ይህን እድል መጠቀም ያስፈልጋል። 2025 ላይ በጣም የሚያሳዝን ቦተሙንን ያጠናቀቅ ነው ታስታውሳለህ። ከታንዛኒያ፣ ጊኒ፣ ኮንጎ ጋር ነበር። እንደው መጨረሻ ላይ ኮንጎን አሸነፍን እንጂ እስከ መጨረሻው ጨዋታ ድረስ ምንም አላሸነፍንም። ጎልም አያገባም ብሔራዊ ቡድን ጎል ራሱ አያገባም።
0: ወደ 2 ዓመት ተኩል ሳያሸንፍ
1: ጎል ማስቆጠር የማይችል ብሔራዊ ቡድን እንደነበርም ጭምር እናስታውሳለን። እና ቅድም በመንደርደሪያችን ላይ በጥሩ ሁኔታ አንስታችኋል። መቼም በአፍሪካ እግር ኳስ ውስጥ የሆም አድቫንቴጅን ዲናይ ማድረግ አይቻልም። መካድ አይቻልም። የኢትዮጵያ ብሔራዊ ቡድን ያሸነፈባቸው ብዙ ጨዋታዎች ወደኋላ ስንደረድር አዲስ አበባ ስቴዲየም ትልቅ ቡድን ብሔራዊ ቡድን ለምን አይሆንም? ግብፅ ለምን አይመጣም? አልጄሪያ፣ ናይጄሪያ በኋላ የተሸረሸረ መጣ እንጂ የኢትዮጵያ ብሔራዊ ቡድንን ቢያንስ በሜዳው ማሸነፍ ከባድ ነበር። ውጤቱ ሰፊ ላይሆን ይችላል፣ 1-0 ሊሆን ይችላል፣ ወይ 2-0 ሊሆን ይችላል። የኢትዮጵያ ብሔራዊ ቡድንን ሜዳው ላይ ማሸነፍ ከባድ ነበር። አንድ ደጋፊው በጣም ንቁ ስቴዲየም የሚሞላ የማያርፍ ደጋፊ ነው። ሁለተኛም ደግሞ እንደው እንደ ቦሊቪያን ባጠቅሰው የአልቲቲዩድ አድቫንቴጅ ነበረው። አዲስ አበባ ላይ መጫወት ከባድ ነበር ለብዙ ብሔራዊ ቡድኖች። አልጄሪያ ኢትዮጵያን 7-1 አሸንፎት እዚህ ላል ብሊንዳ ላይ እዚህ ሲመጡ መንቀሳቀስ በፍጹም መንቀሳቀስ አቅቷቸው ተመለከተ። የናይጄሪያን ብሔራዊ ቡድን እኔ ያ ጨዋታ አንተም ነበርክ በሬዲዮ ኮሜንትሪ ውስጥ ያ ጨዋታ ዳኛው የዳኛው ውሳኔዎች ባይሆኑ ጎል ላይን ቴክኖሎጂ ቢኖር ያ ጨዋታ የሰላዲን ጎል የተጠናቀቀ ጎል እኮ ነው። ያ ስሜት በተለየ ሁኔታም ሊጠናቀቅ ብዙ ነገር ሊቀይር ይችል ነበር። እና እንደዚ አይነት አጋጣሚዎች ሁሉ የምታገኘው አድቫንቴጅ ሆም አድቫንቴጅ ሲሆን ብሔራዊ ቡድኑን ተከትለን ብዙ ከተሞች ላይ ሄደን እናውቃለናል። ከኮንጎ ጀምረን ብዙ ሀገራት ላይ አፍሪካ ውስጥ ሄደናል። ታስታውሳለህ አቀባበሉ የአፍሪካ ከሆቴል ጀምረ የምትሄድበትን መንገድ የሚያረዝሙበት ሁኔታ ዛቸው ምኑ፣ ከዛ ደግሞ ስቴዲየም ውስጥ ገብተህ ያለው ጫናው ቀላል እንዳልሆነ መረዳት ይቻላል። ይህም ሁሉ ነው ሉዝ የምታደርገው ያለ አንድ ተመልካች ያለ አንድ ደጋፊ ነው የምታደርገውና በተወሰነ ደረጃ ተጽዕኖ አላደረገ ማለት አይቻልም። ያው እግር ኳስ ሜዳ ላይ የምትጫወተው ስፖርት ነው፣ ግን ደግሞ ከሜዳ ውጭ ያሉ ፋክተሮች ደጋፊ፣ የምታውቀው ሜዳ፣ የምታውቀው አየር ንብረት የመሳሰሉት ደግሞ ኮምፕሊትሊ ለውጤቱ አስተዋጽኦ የላቸው ማለት አይቻልም። እና ኢትዮጵያ ብሔራዊ ቡድን ወደ

ሰላም ሰላም ተራስተልኝ እንዴት ናችሁ? ልጅ ማይክ ነኝ ከአዲስ አበባ። ወዝ ወዝ አዲስን በዲጄ ኪንግስተን አዳምጡ ተጋብዛችኋል። መልካም ቆይታ። አመሰግናለሁ።

0: ወዝወዝ ደስ ተመልሷል። ሐሙስ ነው፣ ወዝወዝ ነው፣ ምንም ማድረግ አይቻልም። በቤታችሁ፣ በስራ ቦታችሁ፣ በመኪናችሁ ውስጥ ሆናችሁ ከሰዓት በኋላ የሚገኘውን ደስታ እያጣጣማችሁ ስለሆነ ደስ ይለናል፣
1: ጎንበስ ብለናል።
0: ያው አድማጮች መገመታቸውን ጀምረዋል፣ እየተመለከትኩ ነበረ። ለማንኛውም መጀመሪያ የጋበዝናችሁ ሙዚቃ የሰለሚያን ነበረ። ሁለተኛ የሚያስደመጣች ነው ለነገ የተሰኘውን ሙዚቃዋን ነበር። ስለዚህ ሰለሚያ እዚህ ናት።
1: መጠርጠራቸው ግድ ነው።
0: ብዙ ሰው ብሏል፣ ምን ነው መጣች እንዴ? ሰለሚያ እንኳን ደህና መጣሽ።
2: እንኳን ደህና ቆያችሁ።
0: ስለመጣሽ በጣም ደስ ብሎናል፣ ስላገኘንሽ ደስ ብሎናል።
2: በጣም በጣም ደስ ብሎኛል።
0: ሰለሚያ ስለ ሙዚቃ ህይወቷ፣ ስለ ታዋቂው አለም ብሬ ዘፈኗና ስለ አዳዲስ ስራዎቿ ትነግረናለች። ስለተገናኘን በጣም ደስ ብሎናል። ሰለሚያ ሰለሚያ ምን ማለት ነው?
2: ሰለሚያ ሰላም ማለት ነው።
0: ሰላም
2: በዕብራይስጥኛ።
0: ብዙ ሰው የመድረክ ስም ነበር የመሰለው።
2: የመድረክ ስም ነው?
0: የመድረክ ስም ነው። ትክክለኛ ስምሽ?
2: ትክክለኛ ስሜ ሳሌም ነው።
0: ሳሌም። ኦኬ። የመድረክ ስም ሲሆን ሰለሚያ። በዓለም አቀፍ ደረጃ በመድረክ ስማቸው የምናውቃቸው በርካታ አቀንቃኞች አሉ። በተቃራኒው ደግሞ በትክክለኛ የመታወቂያ ስማቸው የሚጠሩ አቀንቃኞች አሉ። ለምሳሌ አዴል፣ ድሬክ፣ ማዶና፣ ፕሪንስ፣ ብሩኖ ማርስ በትክክለኛ ስማቸው ነው የሚጠሩት። እና ሰለሚያ የመድረክ ስም ነው ብላናለች። ሰላም ነው ትክክለኛ ስሟ። ለማንኛውም በድጋሚ ስለተገናኘን ደስ ብሎናል። ሀሳብ አስተያየት ካላችሁ፣ ጥያቄ ካላችሁ በ0984949409 ደውላችሁ ልትልኩልን ትችላላችሁ። አላምብሬ የጋሽ አርጎ በዳሶ ተወዳጅ ሙዚቃ ነው። አንቺ በራስሽ ቀለም ውብ አድርገሽ ተጫውተሻል፣ ከህዝብ ጋር አስተዋውቆሻል ብዬ አስባለሁ። እንዴት ልትሰሩ ይቻልሽ? የሰው አቀባበል እንዴት ነው?
2: አለምብሬ በልጅነት ብዙ ጊዜ የሰማሁት ሙዚቃ ነው። አይምሮ ውስጥ የተቀረጸ ዜማ ነው እና ብዙ ጊዜ ጉራጌኛ ሙዚቃ አልበሙ ላይ እንክተት ወይም የምንሰራቸው ስራዎች ላይ ሲባል መጀመሪያ የመጣልኝ ዜማ ይሄው ነው፣ አለምብሬ።
0: አለምብሬ፣ የሚገርምሽ ነገር ይህንን ሙዚቃ ምናልባት ስናገረው ሰምተሽን ከሆነ አላቅም፣ አሜሪካ ሆኜ ዴቦ ኦን ዘ ትራክ ስቱዲዮ አሰማኝ ማለት ነው። በቅርቡ ፕሮዲውስ ካደረግኳቸው ሙዚቃዎች መካከል ከሚወጡት ብሎ አሰማኝ። 3-4 ዘፈኖችን አሰማኝ። በእርግጠኝነት ይሄ ዘፈን ወጥቶ ይሰማል ብዬ ነበር። ነግሮች ከሆነ አላቅም፣ ግን ድጋሚ ልጠይቅ ትችያለሽ። እና ከመለቀቁ በፊት ነው የሰማሁት። መጀመሪያም ወድጄው ነበረ፣ ከወጣ በኋላም ደግሞ እንዳልኩት ነው። እዚህ ከመጣው በኋላ እየነገርኳችሁ ነበር፣ ይሄ ሙዚቃ በእርግጠኝነት ይሰማል ብዬው ነበር። እና ለማንኛውም በእንደዚህ አይነት ሁኔታ ነበር የሰማሁት። እንዳልኩትም ከፍተኛ ተቀባይነት አትርፏል። አንቺም ከህዝብ ጋር ተዋውቀሽበታል። ከሰው በፊት ነው የሰማሁት ለማለት ነው።
1: አንደኛ አይ ሁልጊዜ ስቱዲዮ ብዙ ድምፃኖች ይመጣሉ እና ይሄ ዘፈን ትላለህ፣ እውነት ለመናገር ባለሙያም ነህ እና ጥሩ ጆሮም አለ።
0: በጣም የሚያስታውቅ ነበረ፣ እውነት ለመናገር በጣም ነው የሚያስታውቀው። አሁንም የሰራችው አሊጎሽ የተሰኘው ሙዚቃም እንደዚህ አይነት ቃና አለው እና የጋሽ አርጎ በዳሶን ታሪክም ስንሰራ ሙዚቃውንም አንድ ላይ አድርገነው ነበረ እና ብዙ ሰው ነው የወደደው። ለማንኛውም ዝም ብሎ ዞር ያለ ጥያቄ ብጠይቂያት፣ አሁን ለምሳሌ ጉራጌኛ ሙዚቃዎችን በልጅነት እየሰማሁ ነው ያደግኩት አለች። አረ ከጉራጌ ባህላዊ ምግቦች 3ቱን ጥቀሽ። ግን ሙያ ላይ እንዴት ነሽ?
2: ሙያ ላይ ጥሩ ነኝ፣ ምንም አለልም።
0: ክትፎ ያዋጣልሻል?
2: አዎ፣ ቅቤው ቆንጆ ከወጣው።
1: ክትፎ ላይ ቅመምና
2: ዋናው ቅቤው ስለሆነ
1: ዋናው ነው ይባላል አይደል? አንዳንድ ክትፎ እኮ ያሰክርሃል ገና ሲሸት።
0: እውነት ነው።
1: በጣም በቃ
0: እኛ ካላየን አናምንም። ሰለሚያ፣ እኛ ካላየን አናምንም። እንግዲህ ሰርተሽ መጋበዝ አለብሽ።
2: ችግር የለም።
0: የሰለሚያ የመጀመሪያ መድረክ የቱ ነው? ማይክ ይዘሽ ሰው ፊት ስታቀነቅኝ ምን ተሰማሽ?
2: የመጀመሪያ ሚሊኒየም አዳራሽ ነበር የወጣሁት የዳዊት ጽጌ ኦፕኒንግ አክት ሆኜ እና ኤክስፔሪየንሱ የመጀመሪያ

0: ኤክስፒሪየንስ ነው። በትልቅ ስቴጅ ላይ ነበር የጀመርኩት። ሶ በሂደት ነው አሁን ያሻሻልኩ የተማርኩ መሄደው ማለት ነው።
1: ያ ምን ተሰማሽ ግን ስትወጪ?
0: በጣም ደስ ይል ነበር።
1: ብዙ ጭንቅላት አየሻ ፍርነው? የመጀመሪያ ሲሆን ትንሽ ያስደነግጣል።
0: ባክስቴጅ በጣም ፈርቼ ነበር። ስቴጅ ላይ ስወጣ ግን ሙሉ በሙሉ ይለቀሃል ፍርሃቱ። ሞመንቱ ላይ ትሆናለህ። ደስ ይላል በጣም።
1: አዎ፣ በዛ ላይ ደግሞ አንድ ሙዚቃ ነው ያለሽ ካልተሳሳትኩ፣ መድረክ ላይ ከመውጣትሽ በፊት ይሄ ሙዚቃ ነው የሚታወቀው። እና አንድ ሙዚቃ ያ ከፍተኛ ተቀባይነት ማግኘቱን ኦፍኮርስ መድረክ ላይ ያወጣሽ። እዛ ቦታ ላይ ከወጣሽ ግን አላነሰብሽም? አንዱ ዘፈን አላነሰብሽም?
0: በጣም አንሶብኛል።
1: የነማንን ትጫወቻለሽ?
0: ስቴጅ ላይ የጂጂን ተጫዋች ነበር፣ የመሐሙድ እና ከውጭ የቦብ ማርሌይ ነበር የተጫወትኩት።
1: እና ብዙ ጊዜ መድረክ ላይ ከወጡ በኋላ አቀንቃኞች አንድ ሶስት ሙዚቃ ማነሰብኝ እኮ ይላሉ። ነምበር ያስጨንቃል። እና ሰቡም ደግሞ በዛው ፍጥነት በዛው የሙዚቃ ምት መቀጠል ስለሚፈልግ ብዙ መስራት ያስፈልጋል። እስቲ ስለ አዳዲስ ስራዎች ንገሪን።
0: አሁን የመጀመሪያ አልበሜ ድል ብዬ ተሰይም ያለው ከጥቂት ቀናት በፊት ወጥቷል። እና የተለያዩ ሙዚቃዎች አሉት። ድል የሚለው ሙዚቃም ከእድልን ከመጠቀም ከብዙ ሀሳቦችን የያዘ ሰፊ ሀሳብ ያለው ሙዚቃ ነው።
1: እነማን ተሳተፉበት? ይህንን አልበም ለመስራት ምን ያህል ጊዜ ወሰደ? ተቀባይነቱ ምን ይመስላል?
2: ከዚህ ጋር ተያይዞ ይቅርታ ከመግባታችን በፊት እንደ ጀማሪ የስቱዲዮ ቆይታ እንዴት ነበር እያልኳት ነበር።
1: ስለዚህ አያይዘ ትመልስ።
2: አያይዘ
0: የስቱዲዮ ቆይታ ለማንኛውም ሙዚቀኛ ከባድ ይመስለኛል። ሰዓት ላይም አምሽተን መስራት ያለብን ብዙ ጊዜ አለ። መልሰን ሄደንም ያለቀ ስራ እንደገና የምናስተካከልበት ብዙ ጊዜዎች አሉ እና ያ ነገር አልቆ ደርሷል ብሎ ለማውጣት በጣም እዛ ጋር ለመድረስ ረጅም ጊዜ ይፈጃል። አጠቃላይ ወደ 4 ዓመት ገደማ ፈጅቷል ይሄ አልበም።
1: ረጅም ጊዜ
0: ፈጅቷል። ግጥምና ዜማውን እኔ ሆነ የጻፍኩት። ብዙ ጊዜ ሀሳብን ለመግለጽ ከራስ በላይ የሚቀርብ የለም ብዬ አስባለሁ። ስለዚህ በቃ በዛ መንገድ ነው የተሰራው። ፕሮዳክሽኑ ላይ ዴቭ ኦን ትራክ አለበት። አብዛኛውን ወደ 7 የሚሆን ሙዚቃ ውጪ ሆኖም እየተላላክን ነበር የሰራ ነው። ኑሂ የሚባል አለ፣ ኡኖ አለ። ማስተሪንጉን ደግሞ ውጪ ተልኮ ነው የተሰራው እንደገና ወደ ኒውዮርክ።
1: ኦኬ፣ ተቀባይነቱ ምን ይመስላል? እንዴት አገኘሽው? የሰማ ሰው ምን አለሽ?
0: እስካሁን በጣም ፖዚቲቭ ነው። አብዛኛው ሰው ማስታወቂያ ላይ ያለው ነው የሚመስለው፣ አልወጣም እያለኝ ነው። ግን በጣም ፖዚቲቭ ፊድባክ ነው እያገኘ ያለት።
1: በራስሽ ዩቲዩብ ቻናል ነው የለቀቅሽው?
0: አዎ።
1: በራሷ ዩቲዩብ ቻናል እና በተለያዩ የሙዚቃ ማዳመጫ አማራጮች ታገኙታላችሁ። ድል የሳሌሚያ የመጀመሪያ አልበም ካደመጣችሁት እንዴት አገኛችሁት? ካላደመጣችሁት አድምጡት፣ ትወዱታላችሁ። ከስር የሚንተከተከውን የአልበሙን መጠሪያ ድልን ጋበዝናችሁ። የትም ስለማትሄዱ ደስ ይለናል። ወዝ ወዝ አዲስ ይቀጥላል።

0: መጣናችኋል። መፍታችን እሁድ ደግሞ መስቀል ነው። እንኳን ለብርሃነ መስቀሉ በሰላም አደረሳችሁ ከሆዲው እንመኛለን። አዲጎሽ ስለሱ ነገሪንና ሙዚቃውን እንጋብዛችሁ።
1: አዲጎሽ ማለት ከተማ የሚኖር ሷጋ መስቀል ላይ ብቻ ይሄደ ሰላም ብሎ የሚመለሰው ነውና አትመላለስ አንደኛህን እዚሁ አንድ ላይ አብረን እንረፍ ይያለችሁ ነው። እና እሺ ካላት በኋላ ደግሞ እናቷ ጋር ሄዳ እሙ እሺ ብሎኛል ለሰርግ እንዘጋጅ ይያለች ነው። አዲጎሽ የኔ ጀግና ማለት ነው።
0: የኔ ጀግና የመስቀሉ ፉን ማለት ነው።
1: አዎ
0: አዲጎሽ እናስደምጠናችሁ እንመለሳለን። በድጋሚ የትም ስለማትሄዱ ደስ ይለናል። ወዝወዝ አዲስን ሰውዳጁ ብስራት ኤፍኤም 101.1 ላይ ያደመጣችሁ ነው። ሀሳብ አስተያየት ካለ ላኩልን። እንቀጥላለን። አዲጎሽ ወዝወዝ ወዝወዝ ወዝወዝ ወዝወዝ ወዝ

0: Cajun Show.
1: Man, I'm gonna let it get you.

0: ስለ ልብሳችን ክረምት ከበጋ በምትወጣው በደማቅ ፀሐያችን የሁሉ ውበት የሁሉ ትዝታ እንዳማረብን ቤትን ብንሄድ ልባችን ያለበት ቤት በየጌጣችን ሽክ እንላለን። ማማር መዋብ መድመቅ 13 ወር ሙሉ ከሰንቺፕስ ጋር ሽክ ማለት ነው። ሰንቺፕስ አዲስ ልብስ ከሌክስ
1: በዕለት ተዕለት ውጣውረድ ተጠምደን ቅድሚያ ልንሰጣቸው የሚገቡ ጉዳዮችን ትኩረት ሳንሰጥ ስንት ዓመታት አለፉ? ቅድሚያ ሊሰጡ የሚገባውንና ለዓመታት የሚያሳርፈንን የእኛ አድርገን ቀልባችንን ለማሳረፍ ነገን የሚገነባ ሁነኛ ወዳጅ ማስፈለጉ ሳይታለም የተፈታ ነው። ዞሮ መግቢያችንን የሚያቆምልን ስናገኝ ደግሞ ልባችን አርፎ መንፈሳችን ተረጋግቶ አዲሱን ዓመት ከወዳጅ ቤተሰብ ጋር በተስፋ እንቀበላለን። በአዲሱ ዓመት ቤት ለመግዛት እቅዶ ቅድሚያ ይስጡ። አያት ሪል ስቴት በካዛንቺስ በቤለር በሲኤምሲ እና በአያት በሚገነባቸው ዘመናዊ አፓርትመንቶች ላይ ቀስ በቀስ እየከፈሉ የሚገዙበትን እድል አመቻችቷል። ለበለጠ መረጃ በ7760 ወይም በ0977666 ይደውሉ። ዛሬውን ይወስኑ፣ ነገውን ያሳምሩ። መልካም አዲስ ዓመት። አያት ዞሮ መግቢያ አይ
2: ሰዓቱ የምርቃት ነው። ቀናችሁ ይቅና፣ ዘመናችሁ ይመር። ከባንካችን አዋሽ ጋር በአዲስ ዓመት ያሰባችሁት ይሳካ። ያዙ ምርቃት። ለበዓሉ ሲገበያዩ በአዲስ አበባ እንዲሁም ሌሎች ከተሞች በተመረጡ ካፌዎች፣ ሬስቶራንቶች፣ ሱፐርማርኬቶች ያሻውትን እየሸመቱ ከጳጉሜ 1 እስከ መስከረም 26 በሚቆየው ተመላሽ ምርቃት ይንበሽበሹ። የአዋሽ ባንክን ኪዋር ተጠቅመው በአዋሽ ብር ፕሮና በአዋሽ ባንክ ፖስ ማሽኖች በአዋሽ ካርዶ ክፍያ ሲፈጽሙ ከከፈሉት ላይ ተመላሽ ይደርሶታል። እስከ 7% ምርቃት ባንካችን አዋሽ ደባ ይሉታል። ያዙ ምርቃት። እንደተንበሸበሽን አዲስ ዘመን ያዝልቀን፣ እንደተመራረቅን ዓመት ያድርሰን። መልካም አዲስ ዓመት አዋሽ ባንክ።
3: ወዝ ወዝ አዲስ ዲጄ ኪንግስተን ምንም ማረጋቸን በኪንጎ ወዝ ወዝ በሉልኝ። ድምፃዊ አብነት አጎናፍር ነኝ ከአዲስ አበባ ኢትዮጵያ።

0: መቀቀል ስንት ነው?
1: ፕሮግራሙ ወዝወዝ አዲስ ነው። ጣቢያው ደግሞ ተወዳጁ ብስራት ኤፍኤም 101.1 ሐሙስ የቀን ቅዱስ። ከቁጠባ እስከ ብድር፣ ከውጭ ሀገር የገንዘብ ዝውውር እስከ ዲጂታል ባንኪንግ፣ ሁሉንም በአንድ ጣራ ስር አዋሽ ባንክ። ጥራት፣ ምቾት፣ አስተማማኝነት በአንድ ላይ። ኑ የህይወቱን ምርጥ ውሳኔ ዛሬ ሆነ ወስኑ። ወደ ቤቶ ይግቡ የሚላቸው ሀያት ሪል ስቴት ነው። የ13 ወር ሰንቺፕስ የአመቱን አዲስ ምዕራፍ በደስታና በድምቀት ከሰንቺፕስ ጋር አብረን እንጋራ። የ13 ወር ሰንቺፕስ ሰገሮቻችንን በጅምላ እናመሰግናለን። በድጋሚ በወጣ ይተካ እንላለን።
2: ይስጣችሁ ብለናል።
1: ከሳሌሚያ ጋር ቆይታ እያደረግን ነው። አንድ ሙዚቃ አለ በተለየ ሁኔታ የወደድኩት፣ አውዴ አታውዴ ነው የሚለው። ምን ማለት ነው
2: አውዴ? ንገረኝ አትንገረኝ።
1: ንገረኝ አትንገረኝ።
2: ግርግር ውስጥ ያለች ልጅ ነው።
1: ራስሽ ነሽ የጻፍሽው? አውዴ አታውዴ በምንኛ?
2: ጉራጌኛ። እንግዲህ ይቅርታ።
1: አውዴ አታውዴ በጣም ነው የወደድኩት። ሂዊ ከስር ታስደምጠናለች። በሱ ሙዚቃ ነው የምንሰነባበተው። የሳሌሚያን አዲስ አልበም በራሱ ዩቲዩብ ቻናል ላይ ታገኙታላችሁ። ድል ይሰኛል። ቆንጆ አልበም ነው። በግሌ ወድጄዋለሁ። ከ10/11 ሰጥቼዋለሁ። በጣም ነው የወደድኩት። አድማጮች እናንተም አድምጡላት፣ ትወዱታላችሁ። አውዴ አታውዴ መጨረሻ የሙዚቃ ግብዣችን ነው። ከዛ ውጪ ቀረ የምትይው ማስተላለፍ የምትፈልጊው መልእክት ካለ ድሉ እንስጥሽና እንስነባበት።
2: በጣም አመሰግናለሁ ስለጠራችሁኝ፣ ደስ ብሎኛል።
1: ይሄን የቀረው እሺ፣ አልበሜን አድምጡልኝ ትያለሽ ብዬ ነበረ። ለማንኛውም አልበሟን አድምጡላት።
0: ሳሌሚያ ዩቲዩብ ቻናል ላይ
3: መልካም እድል።
2: አመሰግናለሁ።
1: ያሰብሽው እንደሚሳካልሽ ምንም ጥርጥር የለንም። በእርግጠኝነት ይሳካልሻል። ቆንጆ አልበም ነው ያገኘሽው። ይህም ይደመጣል። ከዛ ባለፈ ደግሞ ወደፊትም ለመሰሪያቸው ስራዎች በእርግጠኝነት የተቃናና የተስተካከለ ጊዜ እንደሚኖርሽ አልጠራጠርም። መልካም እድል ከአንቺ ጋር ይሆን።
2: አመሰግናለሁ።
1: እጅግ አድርገን እናመሰግናለን። ከስር በሚንተከተከው ተወዳጅ ሙዚቃ በግሌ ወድጄዋለሁ፣ እናንተም አድምጡት። በእሱ ነው የምንሰናበተው። አብራችሁን ስለቆያችሁ ደስ ብሎናል። ነገ አርብ ነው፣ ጁማ ነው። እንደተለመደው 6 ሰዓት ሲል ወዝወዝ አዲስ አየሩ ላይ ይነግሳል። ማሄ ኪንጎ ሄኔ ሳሌሚያ ሰላሚና ሂዊ ፓስት ቤት ፕሮዳክሽን አብረናችሁ ቆይተናል። አብርሽ ይቀጥላል። አብርሽ እያሟሟቀ ነው። ዛሬ በተለየ ሁኔታ ነው የምንመጣው እያለ ነው። መልካም ቆይታ ከአብርሽ ጋር ይሆን። ነገ እንገናኛለን። ጨዋታው ፈረሰ፣
3: ዳቦ ተቆረሰ።
1: ቻው ቻው ቻው። አዲስ አበባ

0: እንኳን ለአዲሱ ዓመት በሰላም አደረሳችሁ። ከየትኛውም የዓለም ክፍል በዓለም አቀፍ የገንዘብ አስተላላፊዎች በዌስተርን ዩኒየን፣ መኒግራም፣ ዳብሽል፣ ዳንዲሊየን ፔመንት፣ ሪያ፣ ትራንስፋስት፣ ሂድሞ እና ኡፔሳ ከወዳጅ ዘመድ የሚላክልዎትን ገንዘብ በዳሽን ባንክ በኩል ሲቀበሉ ከመደበኛ የምንዛሬ መጠን በተጨማሪ የ10% ጉርሻ ያገኛሉ።
1: አብረው ይቆዩ ካብራየው እንደ ዳሽን ባንክ ያስፈረው
0: መልካም በዓል ዳሽን ባንክ፣ ሁልጊዜም አንድ እርምጃ ቀዳሚ።
2: እየተከታተላችሁ የምትገኙት ተወዳጅ ተመራጭና ባለብዙ አማራጭ የሆነውን ብስራት ኤፍኤም 101.1 ነው። የሁልጊዜም ቀዳሚ ምርጫችሁ በመሆናችን እንኮራለን፣ ደስታንም ወደ እናንተ እናደርሳለን። ብስራት የኢትዮጵያውያን ኩራት።
3: የጥበብ ብልጭታ

የጥበብ ብልጭታ አብርሃም ግዛው ኢንተርቴይንመንት ከኦያያ መልቲሚዲያ ጋር በመተባበር በብስራት FM 101.1 ላይ ልዩ የመዝናኛና የቁም ነገር ፕሮግራም በዚህ ፕሮግራም ላይ በኢትዮጵያ ኪነ ጥበብ ጉዳዮች ላይ ጥልቅና ሰፋ ያለ ውይይትና ትንተና ይዞላችሁ ይቀርባል። የጥበብ ብልጭታ

0: ሰላም ሰላም ጤና ይስጥልን እንደምሰነበታችሁ የፕሮግራማችን ተከታታዮች አብርሃም ግዛው ኢንተርቴይንመንት ኮያያ መልቲሚዲያ ጋር በመተባበር በተወዳጁ ብስራት ኤፍኤም 101.1 ሜጋሄርዝ ላይ ሳምንታዊውን የጥበብ ልጅታ በተወዳጁ ጣቢያ 101.1 ተመራጩን የጥበብ ልጅታ ፕሮግራም በቀጥታ ስርጭት እስከ 10 ሰዓት ከእናንተ ጋር ቆይታ እናረጋለን። ዝግጅቶቻችንና መሰናዶቻችንን አጠናቀን በቀጥታ ስቱዲዮ ተገኝተናል። ከወዝወዝ አዲስ ስቱዲዮን ተረክበን ከኛ ጋር ደግሞ ጥሩ ጊዜ ታሳልፋላችሁ። የበዓል መዳረሻ ፕሮግራማችንን ከተወዳጁ ብስራት ኤፍኤም በብዙ ተደራሽና በስርጭት ጥራቱ ግንባር ቀደም ከሆነው እዚህ ላንቻ በቅሎ ቤት ከሚገኘው ቀጥታ ስቱዲዮአችን ወደ እናንተ የደረስን ቆይታ እናደርጋለን። በፕሮግራም ዝግጅትና መስተንግዶ አብርሃም ግዛው፣ ኤደን ብርሃኑና ሜሮን ፍቃዱ አብረናችሁ ቆይታ እናደርጋለን። ቴክኒኩን እያሳለጠች በጥራት በየሬዲዮ መጎዶቻችሁ ፉሪ የሚገኙ ማሰራጫ ጣቢያ ባልደረቦች ጋር በጋራ በመሆኑ ህይወት አሰፋ አብራን ቆይታ ታደርጋለች። በያላችሁበት ጥሩ ቆይታ ይሆንላችሁ። ልዩ የበዓል መዳረሻ ፕሮግራማችን ላይ እንገኛለን። በ0930 47 0847 እና በ0912 37 44 ላይ ቴክስት ወይም ኤስኤምኤስ ብታደረጉልን መልሰን ወደ እናንተ እናደርሳለን። በያላችሁበት ጥሩ ጊዜ ይሁን እንላለን። የበዓል መዳረሻ ላይ እንደመሆናችን መጠን ደግሞ የተለያዩ ወደኋላ ላይም ስጦታዎች የምንሰጣችሁ ይሆናል። የሰዓት የክብር አጋራችን ደግሞ አያት ነው። አያት በተለይ ደግሞ የሪልስቴት እና የጋራ መኖሪያ ቤቶች በማልማት አንጋፋ ድርጅት ነው። የመኖሪያ ቤትን ችግር በህብረተሰቡ ሰርተው ለመወጣት ግዙፍ አቅምን በጅተው የጋራ ጥበብን በብልሃት አክለው ይቻላል ያበሰረን ዛሬ እንደ ትናንቱ ታም ነው። የቀደመውን የዘመን ወደ ላቀ ምዕራፍ ጉዞ የጀመረው ለኑሮ ለንግድ ምርጥ አካባቢ በካሳንቺስ አዲስ መኖሪያን እየገነባ ይገኛል። በትስታና በፓርኮች በተከበበው በዓለም አቀፍ ተቋማት አጠገብ በውቦች ከተማ እምብርት ካሳንቺስ፣ በተለይ ደግሞ አዲሱ ካሳንቺስ ሀያት መንደር ለኑሮ እንዲጀምሩ ቤቶችን በ15% ቅድመ ክፍያ የማስታወቂያ ዋጋ ለሽያጭ አቅርበናል። ለሶስት አስርት ዓመታት በሪልስቴት ግንባታ ላይ በተለይ ደግሞ አንጋፋና ግንባር ቀደም የሆነው አያት ሪልስቴት በካሳንቺስ በተጨማሪ በአያት በሲኤምሲ እና በቤሌር አካባቢ የሚገኙ ለኑሮና ለስራ ምቹ የሆኑ ዘመናዊ አፓርታማዎችን በቀን እስከ 50,000 በላይ ጎብኚዎችን የሚያስተናግድ አያት ግራንድ ሞል ላይ የሚገኝ የንግድ ሱቆችን እስከ 25% የሚደርስ ልዩ የበዓል ቅናሽ አዘጋጅቶ ይጠብቃችኋል። ለተጨማሪ መረጃ 22 ጌታውን በሻ 3ኛ ፎቅ ቦሌ መድኃኒዓለም አውሎ ቢዝነስ ሴንተር 3ኛ ፎቅ፣ ካሳኝ ሲቲ ሴንተር 1ኛ ፎቅ፣ ራስ ሆቴል 1ኛ ፎቅ፣ አያት የገበያ ማዕከልና ሲኤምሲ ዋና መስሪያ ቤት እንዲሁም ደግሞ መስቀል ፍሎር ለቤዚያን ታወር 5ኛ ፎቅ ላይ እንገኛለን። በተለይ ደግሞ በስራ ቀን የሽያጭ ቢሮዎቻችን መጥተው ጎራ ብለው ያነጋግሩ። በአጭር የስልክ መስመር በ7760 ወይም በ0977 6060 ላይ ይደውሉ። አያት ዞሮ መግቢያ የሰዓት የክብር አጋራችን ነው። መልእክቱን ሰምተን እስኪ እንመለስ።
1: በዕለት ተዕለት ውጣ ውረድ ተጠምደን ቅድሚያ ልንሰጣቸው የሚገቡ ጉዳዮችን ትኩረት ሳንሰጥ ስንት ዓመታት አለፉ? ቅድሚያ ሊሰጡ የሚገባውንና ለዓመታት የሚያሳርፈንን የእኛ አድርገን ቀልባችንን ለማሳረፍ ነገን የሚገነባ ሁነኛ ወዳጅ ማስፈለጉ ሳይታለም የተፈታ ነው። ዞሮ መግቢያችንን የሚያቆምልን ስናገኝ ደግሞ ልባችን አርፎ መንፈሳችን ተረጋግቶ አዲሱን ዓመት ከወዳጅ ቤተሰብ ጋር በተስፋ እንቀበላለን። በአዲሱ ዓመት ቤት ለመግዛት እቅዶ ቅድሚያ ይስጡ። አያት ሪልስቴት በካዛንቺስ በቤለር በሲኤምሲ እና በአያት በሚገነባቸው ዘመናዊ አፓርትመንቶች ላይ ቀስ በቀስ እየከፈሉ የሚገዙበትን እድል አመቻችቷል። ለበለጠ መረጃ በ7760 ወይም በ0977 6060 ይደውሉ። ዛሬውን ይወስኑ፣ ነገውን ያሳምሩ። መልካም አዲስ ዓመት። አያት ዞሮ መግቢያ።
2: የጥበብ ብልጭታ

0: ተመልሰናል አድማጮቻችን። ዘጌት ብላችሁ የሬዲዮ መስመሮቻችሁን የከፈታችሁ አድማጮች ካላችሁ ጣቢያው ተወዳጁ ብስራት ኤፍኤም 101.1 ሜጋሄርዝ ላይ ሳምንታዊውን ተመራጩን የጥበብ ብልጭታ ነው እየሰማችሁ ያላችሁት። ልዩ የበዓል መዳረሻ ፕሮግራማችን ነው። የፊታችን እንግዲህ እሁድ የመስቀል በዓል ነው። ልዩ ፕሮግራም ከሰባት ሰዓት እስከ ዘጠኝ ሰዓት መስቀልና በዓል አከባበር የተሰኘ ልዩ አውደ ዓመት ፕሮግራም ወደ እናንተ እናደርሳለን። አድማጮቻችን ይጠብቁን። ልክ መስከረም 17 ከቀኑ 7 ሰዓት እስከ 9 ሰዓት የጥበብ ብልጭታ ልዩ የበዓል ፕሮግራም መሰናዶ ተዘጋጅቷል። እንግዲህ ሌላኛው አጋራችን ራስ ቢዝነስ ግሩፕ ማኒፋክቸሪንግ ቴክኖሎጂ ነው። ተያዥ ዘርፎች በተሰሩ የሚገኙ አራት ድርጅቶች ማስተባበር ሁለገብ ምርት ንግድና መፍትሄ የሚያቀርብ ግንባር ቀደም ቢዝነስ ግሩፕ ነው። በፈጠራና ዘመናዊ ማምረት ተወዳዳሪ ምርቶች መፍትሄ በጥራት ማቅረብ ይታወቃል። የቴክኖሎጂ ስፋት በንግድ ማኒፋክቸሪንግ ዘርፍ ዘመናዊ ቴክኖሎጂዎች አጠቃቀም በማስፋፋት በአገር ውስጥ ምርቶች አካባቢ በማምረት አቅምን እያጠናከረ ነው። የስራ እድልን ዘላቂ እድገት ለአካባቢ ኢኮኖሚ ማህበረሰብ ከፍተኛ ሴትን እየጨመረ ነው። በተለይ ደግሞ የፈጣን ቴክኖሎጂና ዘመናዊ ማምረት አስተባብሮ የሚሰራው ራስ ቢዝነስ ግሩፕ ደግሞ እንኳን ለመስቀል በዓል በሰላም አደረሳችሁ እያለ አድማጮቻችንን የተለያዩ ምርቶች አሏቸው። በተለይ ደግሞ የሳሙና ምርቶችና የሻማ ምርቶች አሏቸው። በስጦታ እንድንሰጥ ማለት ነው። የተለያዩ ለገላ፣ ለፊት፣ ለተለያዩ ለላውንደሪ የሚሆኑ ለልብስ እንዲሁ አቅርቦቶች የሳሙና ውጤቶችን ስጦታዎች ሰጥቶናል። የሻማ ስጦታዎች ለአድማጮቻችሁ ለሚሳተፉ ብለውናል ማለት ነው። እንግዲህ የተለያዩ ሳሙና ውጤቶችን እንግዲህ እንሰጣችኋለን ማለት ነው። አድማጮች ከኛ ጋር ከተሳተፋችሁ ከቆያችሁ በዚህ ሳምንት ውስጥ ያሉ መረጃዎችን እያቀበልን ቆይታ እናደርጋለን። እንዴት ዋላችሁ? እንዴት ሰነበታችሁ?
1: አለን እንግዲህ እኛ ደህና ነን።
0: ሳምንቱ እንዴት አለፈ? ጥሩ ነበር?
1: አሪፍ ነበር። በእኔ በኩል እንግዲህ በዓል የበዓል ሳምንት ነበር። እንደገና አሁን የሚመጡ በዓሎች ነበሩ። እንግዲህ አሪፍ ነበር በእኔ በኩል።
0: መልካም። ኤደንስ?
2: አሪፍ ነበረ።
0: እንግዲህ ዛሬ የጥበብ ብልጭታ የተለያዩ ጉዳዮች እያነሳን ቆይታ እናደርጋለን። እንደተለመደው ሀሳብ አስተያየቶቻቸውን አድማጮቻችን ይስጡን። በዚህ ሳምንት ውስጥ እንግዲህ በዓል እንግዲህ እንደሚታወቀው ወርሃ መስከረም በርከት ያሉ በዓላት አለ። አዲስ ዓመትን ተከትሎ ደግሞ መስቀል ይመጣል። የፊታችን እሁድ ይከበራል በስፋት። ከመስቀል በኋላ ደግሞ የኢሬቻ በዓል አለ። የተለያዩ በዓላት እንግዲህ የሚከበሩበት ወር እንደሆነ ይታወቃል። ወርሃ መስከረም ማለት ነው። ወርሃ መስከረም አዲስ ዓመትን ተከትሎ እንግዲህ የሚመጣው የመስቀል በዓል እንኳን ኢትዮጵያውያኖች በዓለም አቀፍ ደረጃ በቅርስነት የተመዘገበ በዩኔስኮ የተመዘገበ ነው። ስለ በዓሉ አጠቃላይ ታሪካዊ እና እንዲሁም ደግሞ ሃይማኖታዊ እና ባህላዊ አከባበር በተመለከተ ቀደም ብለን እንዳስተዋወቅ ነው የፊታችን እሁድ ከሰባት ሰዓት እስከ ዘጠኝ ሰዓት ሰፋ ባለ ሰዓት የተለያዩ ጉዳዮች እያነሳን በተለይ ደግሞ መስቀል እንዴት ይከበራል እያልን እንግዲህ የምንዳስሰው ይሆናል ማለት ነው። አድማጮችም ከኛ ጋር ቆይታ ካረጉ እንግዲህ ይህንን መረጃም ያገኛሉ። በተለይ ደግሞ መስቀልን ስናነሳ እንግዲህ በርካቶች ዛሬ ራሱ ወደ ተለያዩ ክልል ከተሞች ሄደዋል። በተለይ በጉራጌ ክልል እና በደቡብ ክልል በስፋት እንግዲህ ባህላዊ አከባበር ራሱን የቻለ ከእርድ ስነስርዓት ጀምሮ ቀደም ብሎ እንግዲህ የሚዘጋጅ በዓል እንደመሆኑ መጠን እንግዲህ የክልሉ ተወላጆች ወደዛ በመሄድ እንግዲህ በዓሉን በተለያዩ ፕሮግራሞች የሚያከብሩበት ሁኔታ አለ ማለት ነው። ዛሬ ከማለዳ ጀምሮ ትናንትም እንዲሁ ከትናንት በስቲያም እየተጓዙ ነው። ዛሬ በርከት ያሉ እንግዲህ የጉራጌ ክልል ተወላጆች ወደዛ ይሄዳሉ። እንግዲህ በተለይ ደግሞ ወጣቶች እነዚህ በተለያዩ ስራ ላይ የተሰማሩ እንግዲህ የሚተጫጩበትም እንደመሆኑ መጠን ብዙ ስራዎች እዚህ ሰርተው እንግዲህ የያዙትን ገንዘብ ሸከፍ አድርገው ወደ ቤተሰብ የሚሄዱበት እንደሆነ ይታወቃል ማለት ነው።
1: አብሽ በነገራችን ላይ አመት ሙሉ ነው የሚያጠራቅሙት እዛ ለመሄድ። በጣም ነው የሚገርመው። እና እዛ ያሉትም ደግሞ አቀባበላቸው፣ ስርዓታቸው ምናምን አይተ ከሆነ ሰሞኑን ተለቆ በጣም ነው ደስ የሚለው ዝግጅታቸው።
0: እንግዲህ በዓሉን ለሚያከብሩ ሁሉ ከወዲሁ መልካም በዓል እንላለን። እንግዲህ ዋዜማው ላይ ነው የምንገኘው። ቅዳሜም ደመራ አለ። ስለ በዓሉ እናወራለን ብለናል። ሰሞኑን እንግዲህ ካሉ መረጃዎች መካከል በጣም እንግዲህ በኢትዮጵያ ኪነጥበብ ውስጥና ሙዚቃ ውስጥ ትልቅ አሻራን ያሳረፈው በተለይ ደግሞ ድምፃዊ ግርማ ነጋሽ ከዚህ ዓለም በሞት መለየቱ ነው። በኢትዮጵያ ሙዚቃ ታሪክ ውስጥ በተለይ ወርቃማ የሙዚቃ ዘመን ከሚባለው ከስልሳዎቹ የማይረሱ ተወዳጅ የሙዚቃ ስራዎች ያበረከተው አንጋፋው ድምፃዊ ግርማ ነጋሽ ከዚህ ዓለም በሞት መለየቱ በዚህ ሳምንት ውስጥ የሰማ ነው። ድምፃዊ በአዲስ አበባ 4 ኪሎ ፊት እንግዲህ ትናንትና ነው እንግዲህ የሰማ ነው። በአካባቢ ተወልዶ ያደገ ሲሆን ከሙዚቃ ጋር በነበረው ጥልቅ ፍቅር አንጋፋው ድምፃዊ ጥላሁን ገሰሰ የነበረው ቅርበት ወደ ሙዚቃ ዓለም እንዲገባ ካደረጉት ምክንያቶች መካከል አንዱ መሆኑን ይገለጻል። ግርማ ነጋሽ በሙዚቃ የጀመረው በፖሊስ በተለይ ደግሞ ሰራዊት ኦርኬስትራ ባንድ ውስጥ በመቀጠር ነው። በኋላም በኢትዮጵያ ብሔራዊ ቲያትር በመቀጠር በድምፃዊነት ሙያውን አጠናክሮ በኢትዮጵያ ሙዚቃ ታሪክ ውስጥ የራሱን አሻራ ማሳረፍ ችሏል። ለ60 ዓመታት በላይ የቆዩ ሙዚቃዎች ስራዎችን ድምፃዊ ግርማ ነጋሽ በመድረክ ላይ ካቀረባቸው ከፍተኛ ተወዳጅነት ካተረፉ ስራዎች መካከል የኔ ሀሳብና ምነው ተለየሽኝ፣ መስከረም ሳይጠባ የተሰኙ ይጠቀሳሉ። በተለይ ደግሞ እነዚህ ስራዎች በ60ዎቹ በላይ ታሪክ ቢኖራቸውም እስከዛሬ ድረስ በሙዚቃ አድማጅ ዘንድ ተወዳጅነትና እንደጣፈጡ እንደ ወይን በየጊዜው እንግዲህ እንደጣፈጡ ስራዎቹ እየተደመጡለት ይገኛሉ። ግርማ ነጋሽ በረጅም ሙዚቃ ዘመን ከ60 በላይ ሙዚቃ ስራዎች በማበረከት የሚገለጽ ሲሆን ስራዎቹ ለረጅም ጊዜ ተወዳጅነትና ተናፋቂነት ያላቸው ናቸው። በኢትዮጵያ ሙዚቃ ታሪክ ውስጥም ከፍተኛ ስፍራ ከሚያገኙ ሙዚቃዎች መካከል ናቸው። የጃዝ ሙዚቃ ጋር በተለይ ደግሞ እንደ አውሮፓውያን አቆጣጠር በ2011 በአዲስ አበባው ከታዋቂው በተለይ ደግሞ የጃዝ ባንድ ጋር በመሆን የኔ ሐሳብ የተሰኘውን ታሪካዊ መድረክ ስራውን ገና በማቅረብ እንዳቀረበ ይታወቃል። ይህ መድረክ ትርኢት ከአንድ ትውልድ በላይ የቆየ የግርማ ነጋሽ ሙዚቃ ከዘመናዊ ጃዝ አቀራረብ ጋር ልዩ የሙዚቃ ክስተት እንደሆነ ይነገርለታል። ድምፃዊ ግርማ ነጋሽ በኢትዮጵያ ሙዚቃ ጥበብ ላበረከተው አስተዋጽኦ ከሰሜን አሜሪካ የሙዚቃ ማህበር አማካኝነት የህይወት ዘመን የምስጋና እውቅና ተቀብሏል። ሽልማቱ ድምፃዊ በረጅም ሙዚቃ ህይወቱ ላይ ላበረከተው አስተዋጽኦ የእውቅና እንግዲህ እንደሆነ ይጠቀሳል። ሽልማቱ በተጨማሪ እንግዲህ አንጋፋው ድምፃዊ የቀብር ስነስርዓቱን እንግዲህ ዛሬ በቅዱስ ካቴድራል ተፈጽሟል። ግርማ ነጋሽ በኢትዮጵያ ሙዚቃ በተለይ በወርቃማ የሙዚቃ ዘመን የተሳተፈው መካከል አንዱ እንደሆነ ይታወቃል። እጅግ በርካታ ስራዎችንም ሰርቷል። ለትውልድ የሚሻገሩ ህያው የሆኑ ስራዎችንም የሙዚቃ ስራዎችንም በትውልድ መካከል ሲደመጡ ይኖራሉ። ከዚህ ቀደም የሰራቸው ማለት ነው። ግርማ ነጋሽ የሶስት ወንዶችና የአንድ ሴት ልጅ አባት ነበር። እንግዲህ ለአድናቂዎቹ፣ ለወዳጆቹ፣ ለቤተሰቦቹ እንግዲህ በሙሉ መጽናናትን እንመኛለን። በኢትዮጵያ ሙዚቃ ታሪክ ውስጥ ትልቅ አሻራና ጉልህ ስፍራን ካሳረፉ መካከል ግርማ ነጋሽ እንግዲህ በተለይ አንዱ ነው ማለት እንችላለን።

0: ከግርማ ነጋሽ እንግዲህ አንዲ ስራውን የጋበዝናችሁ በዚህ ሳምንት ሌላው በጭነት የተሰኘ በኢትዮጵያ የመጀመሪያ ዲጂታል ጭነት ትራንስፖርት መተግበሪያ ይፋ ተደርጓል። በኢትዮጵያ ጭነት ትራንስፖርት እንቅስቃሴ ለማዘመንና ለመቅረፍ የተዘጋጀ የመጀመሪያ ዲጂታል ጭነት ትራንስፖርት መድረክ ነው። በተለይ ደግሞ በመድረኩ ይፋ እንደሆነ በዋናነት በተለይ ተጓጓዥ ደላሎች መካከል ያለውን የመረጃ ክፍተት በመድፈን ግልጽ አሰራር መፍጠር በትራንስፖርት ዘርፍ ላይ ወደ አዲስ ዲጂታል ያሻግራል ተብሎ ይጠበቃል። ሳይንስ ሙዚየም ይፋ የተደረገው መርሃ ግብር ላይ ከፍተኛ የመንግስት ስራ ኃላፊዎች፣ በዘርፉ ተዋናዮች፣ ሌላ ጥሪ የተደረገላቸው እንግዶች የተገኙ ሲሆን ጭነት ሊንክ በዋነኝነት አላማው እንግዲህ በባለድርሻ አካላት በዘርፉ ያለውን የጠበበ የመረጃ ልውውጥ በማስፋት አጓጓዥ ወይም ባለመኪኖች ጭነት ከሄዱ በኋላ ተመላሽ ጭነትን በማጣታቸው የሚደርስባቸውን እንግልት ለመቅረፍ ታስቦ አስጫኝና ጫኝ ባለመኪናና ደላላ በአንድ ዲጂታል መተግበሪያ እንዲሁ እንዲገናኙ በተለይ ደግሞ የአጓጓዥ በቀላሉ እስከ ጅቡቲ ጭነው የተለያዩ ምርቶችን አገልግሎቶችን ለደንበኞች ነው ማቅረብ የሚያስችል ነው ተብሏል። ጥቂት መኪኖች፣ ፋብሪካዎች በዲጂታል መንገድ በአገር አቀፍ የጭነት ጋር እንዲገናኙ አሰራር እንዲያዘምኑም ተደርጓል። ጊዜ ገንዘብን የሚቆጥበው ከደንበኛ ጋር የጭነት ማገናኘት ባሻገር የተለያዩ እቃዎችና ሽያጮች፣ የመኪና ከራይ፣ የሁለት እጅ መኪና ሽያጮች በሰፊው ንግድ ልውውጥም ያደርጋሉ ተብሏል። ጭነት ሊንክ መስራችና ስራ አስፈጻሚ አቶ ብሩክ ላከ እንደገለጹት መድረክ የተፈጠረው የንግድ ተቋማት በስታርታፕ ቢዝነስ እንዲገናኙ፣ በራሳቸው የትራንስፖርት ባለቤት እንዲሆኑ፣ በዘርፉ ያሉ ችግሮችን በመቅረፍ በተለይ ጊዜና ገንዘብ እንዲቆጥቡ አክለው መተግበሪያ በሁሉም ሞባይል መተግበሪያ ፕሌይ ስቶር ወይም አፕ ስቶር በማውረድ በነፃ አውርዶ መመዝገብ እንደሚቻልና እንዲሁም ደግሞ እርስ በርስ መገናኘት እንደሚችሉ፣ ለደህንነት አስተማማኝ ሲባል እያንዳንዱ ኩባንያ ተጠቃሚ የሰነዶች ማስያዝና ማረጋገጥ በግልጽ ገበያው እንደተጠቀሰም ተናግረዋል። በዚህ ሳምንት ውስጥ ከተከናወኑ ክንውኖች መካከል ናቸው። ሌላው በዚህ ሳምንት ውስጥ በተለይ ደግሞ በኪነጥበብ ዲጂታል በመደገፍ በተለይ ደግሞ በኪነጥበብ ዘርፍ ዲጂታል ቴክኖሎጂ የሚያሰኝ ዩኒቨርሳል ካስት መተግበሪያ አፕ በይፋ ተመርቋል። በኢትዮጵያ ኪነጥበብ በትወና ካስቲንግ ሞዴሊንግ ዘርፍ ላይ ዘመናዊ ዲጂታል ቴክኖሎጂን ለማሰላሰል ዩኒቨርሳል ካስት የተሰኘ የሞባይል መተግበሪያ በይፋ በአሳለፍነው ሳምንት በስካይላይት ሆቴል ተመርቋል። ይህ ፕሮግራም እንግዲህ በአዶሌ አድቨርታይዚንግ የተዘጋጀ ቴክኖሎጂ ውጤቶችን መተግበሪያ ተዋናይ ሞዴሎች፣ ዳይሬክተሮች፣ ፎቶግራፈሮች፣ ሜካፕ ባለሙያዎች፣ ሲኒማቶግራፈሮች፣ ዲዛይነሮች፣ የድምፅ ተዋናይና ፕሮዲሰር፣ የፋሽን ማስታወቂያ ኤጀንሲዎች ከሚዲያ ተቋማት ጋር በቀጥታ የሚያገናኝ ነው ተብሏል። በስነስርዓቱ ላይ እንደተገለጸው መተግበሪያው ከሞዴሊንግ ቪዲዮና ፋሽን በተለይ ደግሞ በጋዜጠኞች፣ ሌሎች የካስት ባለሙያዎችና በኪነ ጥበብ ዙሪያ ላይ ያሉ ባለሙያዎች የቀረጻና እቃዎችን አቅርቦት በአንድ ላይ ያካተተ ሰፊ ዲጂታል ምህዳር ይፈጥራል። መተግበሪያው በአማካኝነት በዋናነት በቴክኖሎጂ በመጠቀም የኢትዮጵያን ኪነ ጥበብና የወጣቶች የፈጠራ ኢንዱስትሪ ማሳደግ በዘርፉ ባለሙያዎች ሰፊ ስራ እድል እንደሚፈጥርም ተገልጿል። በምረቃ ወቅት አስተያየት የሰጡ ዘርፉ ባለሙያዎች እንደገለጹት ይህ መተግበሪያ በባለሙያዎች ካለፈ ውጪ ለሌሎችም እንግዲህ በተለይ እንደሚጠቅምና ባለሙያዎች ከፈላጊዎች ጋር የሚያገናኝ ትልቅ ድልድይ በመሆኑ በካስት ኤጀንሲዎችና በዘርፉ እንቅስቃሴ ላይ የነበረውን አሰራር ዘመናዊና የተቀላጠፈ እንዲሁም ቢሮክራሲን የሚበጥስ ይሆናል ብለዋል ማለት ነው። በዚህ ሳምንት ውስጥ ከነበሩ ፕሮግራሞች መካከል ናቸው። እስቲ ወደ እናንተ ደግሞ እንለፍ።
1: በእኔ በኩል እንግዲህ በአርቲፊሻል ኢንተለጀንሲ ዘርፍ ወጣቶችን የሚያንጽ አዲስ የአማርኛ መጽሐፍ ለንባብ በቃ። ታዳጊዎችና ወጣቶች የሰው ሰራሽ አስተውሎት ወይም አርቲፊሻል ኢንተለጀንሲ ቴክኖሎጂ በበሰለና በተጠና መንገድ እንዲጠቀሙ የሚያስችል አዲስ መጽሐፍ ለአንባቢያን ቀርቧል። እንግዲህ አርቲፊሻል ኢንተለጀንሲ የመጨረሻ የፈጠራ ወይም የፈጠራ ርዕስ የሚል ርዕስ የተዘጋጀ ሲሆን ከዚህ ጋር ተያይዞ ብዙ ሰዎች ተገኝቶበት የተመረቀ ተብሏል።
2: እኔ ጋር ካሉት መረጃዎች መካከል አንዱ ደግሞ በማኮም ሪል ስቴት ተዋናይ ሞዴልና ጋዜጠኛ የሆነችውን ዱላ ገዙን የብራንድ አምባሳደር አድርጓታል። የስምምነቱን ፊርማ ስነስርዓት በሸራተን አዲስ ሆቴል የተካሄደ ሲሆን በዝግጅቱም ላይ የማኮም ሪል ስቴት ቤተሰቦች፣ የሚዲያ ባለሙያዎችና ተጽዕኖ ፈጣሪዎች ተገኝተዋል። በዚህም ትብብር ሉላ የማኮምን ብራንድና የእሴቶች በመወከል ከኩባንያው ጋር በተለያዩ ስራዎች ትሳተፋለች ተብሎ ይጠበቃል። የዚህ የብራንድ አምባሳደርነት ስምምነት መሪ ቃልም እንደ ራሴ የሚል ሲሆን በማኮምም እንደሚታወቀው ወደ ሪል ስቴቱ ከመምጣቱ በፊት በልማት ከመተግበሩ በፊት ከ20 ዓመታት በላይ በግንባታ ዘርፍ ላይ ሲሰራ የቆየ መሆኑን ድርጅቱ ገልጿል። ዛሬ ደግሞ ያካበተውን የግንባታ ልምድ በመጠቀም ዘመናዊና ጥራት ያላቸው የሪል ስቴት ፕሮጀክቶችን እያስገነባ መሆኑን ገልጿል። የድርጅቱም መስራችና ስራ አስኪያጅ ኢንጂነር ግርማ ገላው እንደገለጹት ከሆነ የባማኮም አላማ ቤት መገንባት ብቻ ሳይሆን ሰዎች የሚኖሩበትን የሚያድጉበትንና ህይወታቸውን የሚገነቡበትን ስፍራ መፍጠር ነው ብለዋል።
0: መልካም በዚህ ሳምንት ውስጥ ካሉ መረጃዎች መካከል ነው እንግዲህ ለማጥሮሽ ያደረስን ያለ ነው። እሺ
1: አው እንግዲህ ከዘፈን ጋር ተያይዞ ለመስቀል አዲስ ነገር አሌክሲ ለፍ ጨምሮ 7 እውቅ አቀናባሪዎች ድንቅ ብቃታቸውን ያሳዩበት የተፈራ ፍቃዱ ቁጥር 2 አልበም ተውስማ የጉራጌኛ ሙዚቃ በድምጻዊ ዩቲዩብ ቻናል ተነቀዋል። እንግዲህ አንጋፋ ባለሙያ ደምሴ ተካ፣ ደሳለኝ መርሻ፣ ፈለቀ ማሩ፣ አብራራ ዲላና ድምጻዊ ተፈራ ፍቃዱ በግጥምና በዜማ ተሳትፈውበታል። በዘፈኑ ላይ 12 ትራክ ያለው ሲሆን በላይቭ መሳሪያ ሉዋን ማሃሪ፣ ቤዝ ጊታር ዘሪሁን በለጠ፣ ሳክስፎን ሳሚ የተሳተፉበት ስራ ነው እንግዲህ አልበሙ። ሌላ ደግሞ እስክንድር ታምሩ ሲላሌ እና ሻሽሬ ተሰኘ አዲስ ነጠላ ዜማዎች ለአድማጭ ያደረሰ ሲሆን ሻሽሬ ተሰኘው ስራውን ግጥምና ዜማውን የህዝብና ብዙ ዓለም አሰፋ የሰራው ሲሆን ሚክሲንግና ማስተሪንግ አማኑኤል ሰርቶታል። ሲላሌ ተሰኘው ደግሞ ግጥሙ የህዝብ ሲሆን ዜማውን እስክንድር ሰርቶታል። እንግዲህ እስኪ እስክንድርን ትንሽ አዳምጠን እንመለስ አዲሱን ዘፈኑን ነው።

0: ተመልሰን አለን አድማጮቻችን። ጣቢያው ተወዳጁ ብስራት ኤፍኤም 101.1 ሜጋሄርዝ ላይ እንገኛለን። በሰሞኑ በኢትዮጵያ የመጀመሪያ የዲጂታል ጭነት ትራንስፖርት መተግበሪያ አፕ ይፋ ተደርጓል ብለናችኋል። በኢትዮጵያ ጭነት ትራንስፖርት እንቅስቃሴ ላይ ለማዘመንና ለመቅረፍ የተዘጋጀ የመጀመሪያው ዲጂታል ትራንስፖርት መድረክ የሆነው ጭነት ትራንስፖርት እንግዲህ በተለይ ደግሞ ማኔጅመንት ሲስተም ይፋ ሲደረግ በመድረኩ ላይ ከፍተኛ የመንግስት ስራ ኃላፊዎች፣ ታዋቂ ግለሰቦች፣ ጥሪ የተደረገላቸው እንግዶች ተገኝተዋል። በሳይንስ ሙዚየም እንግዲህ በዘርፉ ተዋናያኖች እንዲሁም ደግሞ አጓጓዥና በተለይ መረጃ ልምድ ልውውጥ ለማድረግ ባለመኪኖች ጭነት ከሄዱ በኋላ ተመላሽ ጭነት ማምጣታቸውን የሚደርስባቸውን እንግልት እንከን ይቀርፋል ተብሏል። አስጫኝና ጫኝ ባለመኪና ደላላ በአንድ ዲጂታል መተግበሪያ የሚያገናኝ የጭነት እንግዲህ ቅድም እንደገለጽ ነው ማጓጓዣ በቀላሉ ከኢትዮጵያ እስከ ጅቡቲ የማገናኘት እድል ይፈጥራል የተባለለት እንግዲህ አፕ ነው። ይህንን በተመለከተ ድርጅቱ እንግዲህ ሴልስ ማኔጀር ነፃነት ቴድሮስን በቀጥታ ስልክ መስመራችን ላይ አግኝተናታል። ትንሽ ስለ አፑ ማብራሪያ ትሰጠናለች። እንዴት ዋልሽ ነፃነት?
1: ሰላም፣ እንዴት ዋላችሁ?
0: እሺ፣ እንግዲህ በተለይ በዚህ ሳምንት ውስጥ እንግዲህ የትራንስፖርትን ችግር ከመቅረፍ አንጻር ጊዜን ገንዘብን የሚቆጥብ በቀላሉ እንግዲህ ድርጅቶችም ግለሰቦችም የተለያዩ የሚያጓጉዟቸውን እቃዎች ወደሚፈልጉበት ለቦታ ለማድረስ አዲስ የዲጂታል መተግበሪያ እንግዲህ ይፋ ተደርጓል። እስቲ ስለሱ የተወሰነ ነገር በይን።
1: እሺ፣ አመሰግናለሁ። ያው የኛ ድርጅት ጭነት የሚባል መተግበሪያ አፕሊኬሽን አለ። ጭነት መተግበሪያ መጫኞችን፣ አስጫኞችን እንዲሁም ደግሞ ደላሎችን በአንድ መተግበሪያ የሚያገናኝ ነው። ትራንስፖርት ዘርፉ ላይ ትንሽ የጊዜም የሰዓትም ችግር አለ። እሱን ለመቅረፍ ነው አሁን ላይ የመጣ ነው። ጊዜያችን ገንዘባችን ነው። አሁን ላይ ምንም አይነት ጊዜ መባከን የለበትም። እሱን ለመቅረፍ ደግሞ ዲጂታላይዝድ አድርገነዋል፣ ዘመናዊ አድርገነዋል። ማንኛውም አይነት ጭነት ያለው ሰው ፕላትፎርማችንን በመጠቀም ፖስት ያደርጋል ወይ ደግሞ ይለጥፋል። ያንን ልጥፍ የሚያዩ አሽከርካሪዎች እንዲሁም ደግሞ የማህበራት ኃላፊ፣ የአክሲዮን ኃላፊዎች፣ የትኛውም አይነት ትራንስፖርት ዘርፍ ላይ የሚገኙ አካላት ልጥፉን በማየት የሚሆናቸው ከሆነ ከመኪናቸው አንጻር፣ ከክብደቱ አንጻር፣ ከዋጋ አንጻር አነጻጽረው የሚሆናቸውን መርጠው ጭነቶችን ይጭናሉ። ከዛም በተረፈ ደግሞ አጓጓዦች በጣም ትልቁ ትራንስፖርት ላይ ከባዱ ችግር ከሄድን በኋላ ወይ ደግሞ አንድን ትሪፕ ካደረግን በኋላ ተመላሽ ጭነቶችን አይገኙም። እሱንም ለመቅረፍ ነው በዋነኝነት እየሰራን ያለ ነው። ስለዚህ በመንገድ ላይ ሆነው እያንዳንዱን ተመላሽ የሚያገኙበትን ቦታዎች እያዩ መሄድ ይችላሉ። ሰዎችን ኮሚኒኬት ማድረግ ማናገር ይችላሉ። ከዛም ባለፈ ደላላውን ደግሞ ከስልክ ቁጥሩ ወይ ደግሞ ስልኩ ላይ ካሉት ስልክ ቁጥሮች በተጨማሪ ኢትዮጵያ ላይ እንዲሁም ጅቡቲ ላይ ጭምር ኮኔክሽን ፈጥሮ ወይ ደግሞ ግንኙነት ፈጥሮ እንዲሰራ የሚያደርግ ፕላትፎርም ነው ይዘንላችሁ የመጣ ነው።
0: ይሄ ቴክኖሎጂ እንግዲህ ቅድም እንደገለሽው ጊዜንም ገንዘብንም የሚቆጥብ ነው። አሰራሩ እንግዲህ ከአፕ ወይም ከፕሌይ ስቶር ማውረድ ነው። እንዴት ነው መረጃዎችን የሚያገኙት? እንዴት ነው ዳታንስ የምትይዙት? እነዛ ድርጅቶች፣ ተቋማት በትክክል ምርቶቻቸው፣ አገልግሎቶቻቸው፣ እቃዎቻቸው ሴፍ ከመሆኑ አንጻር በምን አይነት ሁኔታ ነው መቆጣጠርስ የሚቻለው?
1: አፕሊኬሽኑ የራሱ የሆነ ትራከር አለው። ዋናው ነገር ትራንስፖርት ላይ መደዋወል ነው። የት ደረስክ፣ የት ነህ ተባብሎ በጣም ረጅም ሰዓት በስልክ የሚጠፋ ጊዜ ያለው እሱን ለመቅረፍ እዛው ላይ ትራከር አለው። ስለዚህ አፕሊኬሽኑ ላይ እቃው ከጫነበት ጊዜ ጀምሮ የት እንደደረሰ፣ የት እንደቆመ፣ የት እንደወረደ እያየ መከታተል ይችላል። ስለዚህ መደወልም መደዋወልም አይጠበቅባቸውም ማለት ነው። እስከሚራገፍበት ጊዜ ድረስ ያለውን ማየት ይችላል። ከዛ ውጪ ደግሞ ኢስቲሜት የሆኑ ቦታዎችን ለምሳሌ ከአንድ ቦታ ወደ አንድ ቦታ ከዚህ ሀዋሳ ብለን እንውሰድ እና ሁለት መንገድ ቢኖር የትኛው መንገድ ትንሽ ኪሎ ሜትር እንደሆነ እሱ የሚፈልግበት ሰዓት ላይ በየትኛው መንገድ መድረስ እንደሚችል ባለ ንብረቱ ወይ ደግሞ አስጫኙ አካልም ማየት ይችላል። ኢስቲሜት አድርጎ ማየት ይችላል። ከዛም ባለፈ እንዳልኩክ ትራከር አለው። ሪል ታይም የሆነ ትራከር ስለሆነ እያንዳንዱን ትራካቸውን ማየት ይችላሉ ማለት ነው።
0: ስለዚህ በቀላሉ እንግዲህ ባሉበት ቦታ ሆነው ጭነት ሊንክን እንግዲህ በፕሌይ ስቶር ወይም ካፕ ስቶር በማውረድ አገልግሎቱን ሰርቪሱን ማግኘት ይችላሉ ማለት ነው።
1: አዎ፣ አፕ ስቶር ላይ ለሚያወርዱ ሰዎች ጭነት ሊንክ ብለው ነው የሚያወርዱት። ፕሌይ ስቶር ላይ ለሚያወርዱ ደግሞ ጭነት ብለው ማውረድ ይችላሉ። እዛ ላይ ሬጅስተር አድርገው ማየት ይችላሉ። ምንም አይነት ጥያቄ ደግሞ ካላቸው እኛንም መጥተው ማግኘት ይችላሉ፣ ማናገር ይችላሉ።
0: አድራሻዎቻችሁን ወይ ስልክ ቁጥር ካለ ትክል

0: ሽኩቻ ያለ ነው ይመስለው።
1: አበል የኖሬ ብሔራዊ ቡድን 2-0 ሲመራ ነበር። የዴንማርክ ግን ሁለተኛ ሁለት ግብ አስቆጥሮ 2-2 በሆነ ውጤት በጨዋታው እየቀጠለ ይገኛል።
0: ለመሰለ ካርቱ ምን አይነት አጋጣሚ ነው ፋኔ ከእንደገና አሁንም እዛው ነው ኳሱ። ኦ
2: ፋውል ሰለፍተ ዳኛው ቀድሞ ፍሽኩና
0: ጥፋት አሉ እንጂ ሜርዲንግ ግብ አስቆጥሮ ነበር። ነገር ግን ስፔናዊ አርቢትር አሌሃንድሮ ሄርናንዴዝ ጥፋት አሉ። አሁንም ግብ ግብ በ ጀርመን ብሔራዊ ቡድንና በኔዘርላንድ ብሔራዊ ቡድን ተጫዋቾች መካከል አርቢትሩ ተጫዋቾቹን እየጠሯቸው ነው የሚገኙት። ማላይ ነው ፋውል የተሰራው። እዚህ አንድ ተጫዋች ወድቆ
1: በጣም ብዙ ንክኪዎች ነበሩ። ጆናታን ታ ወርቆ ነው የተነሳው። ጆሹዋ ኪሚች ወርቋል።
0: እዛው በተኛበት ነው የቀጠቀጡት። አዎ ቫር እንኳን ለመመልከት ፍቃደኛ አይደለም።
3: ቀድሞ ፊሽካው ስለተነፋ
0: ከግቡ መቆጠር በፊት ነው። ሜርዲንክ ኳሱን አግኝቶ በሚገባ አጋጣሚ ተጠቅሞበት ነበር። አሰልጣኝ ቻፊ ሄርናንዴዝ ምን ተፈጠረ ብሎ እየጠየቀ ነበር። አሁን ጨዋታው ቀጥሏል። ቨርጅል ቫንዳይክ በረጅሙ መታሱ የመታው ኳስ ሰመርቬል መሀል ላይ አሁንም ኳሱ ማንም አልደረሰበትም። አሁን ኳሱ ኒኮ ሾርተርቤክ ጋር ደርሷል። ኒኮ ሾርተርቤክ ከጀርመን ብሔራዊ ቡድኖች ለግብ ጠባቂው ማርክ አንድሬ ቴር ስቴገን እንደገና አሁን ኳስ ጆሹዋ ኪሚክ መለሰ ለኒኮ ሾርተርቤክ። ኒኮ ሾርተርቤክ ኳስ የገፋ ነው የሚገኘው መሀል ላይ እንደገና ኳሱን አሁንም ለኢብኑ ታሊብ አስደናቂ ኳስ ነበር። አሁን ኬቨን ሻደ ከጨዋታው ውጪ ይመስላል። ኬቨን ሻደ ከጨዋታው ውጪ ነው። ጨዋታው በመልስ ምት የሚቀጥል ይሆናል። ጨዋታው በኔዘርላንድ በመልስ ምት የሚያስቀጥሉት ነው የሚሆነው።
1: የኔዘርላንድ ብሔራዊ ቡድን ግን ጥሩ እንቅስቃሴ እያደረገ ይገኛል። ግን ማስቆጠር በተደጋጋሚ ለመሞከር እየሞከረ ይገኛል። በጨዋታውም የተሻለ ነው። በኳስ ቁጥጥሩ በሙከራዎቹም የተሻለ እንቅስቃሴ የሚያደርገው ብሔራዊ ቡድን ግን አሁንም ድረስ እንግዲህ ግን ማስቆጠር አልቻለም። በተለይ ይህ ሶስተኛው ሜዳ ክፍል ላይ ንጹህ የግብ እድሎችን የመፍጠር ችግሮች የሉበት። ምናልባት የመጨረስ ነገር እስካሁን ድረስ ምናልባት ግብ የማስቆጠር ነገር ያንን እየተመለከትንበት እንገኛለን። ግን የዣቪ ሄርናንዴዝ ቡድን በጣም ብዙ ተስፋ የሚሰጥ አይነት ብሔራዊ ቡድን ሆኖ እስከ 60ኛው እንግዲህ እዚህኛው ደቂቃ ድረስ የተመለከትንበት ነው። ከዚህ የተሻለ ብሔራዊ ቡድኑ እየተግባባ ተጫዋቾቹ አብሮ ብዙ ጨዋታዎችም ካደረጉ ከዚህ የተሻለ ብሔራዊ ቡድን እንደሚሆን በብዙ መልኩ የሚያሳይ ነው። የጀርመን ብሔራዊ ቡድን የኤርገን ክሎፕ ቡድኑ ከዚህ የተሻለ ማድረግ እንደሚችል አሁንም ግን በጣም ጥራት ያላቸው ተጫዋቾች ያሉት ከዚህም ደግሞ ከዚህም የባሰው ጥራት ያላቸው ተጫዋቾችን መጠቀም የሚችል ቅድም ተጎድቶ የወጣው ካይ ሃቨርዝ አለ እዚህ ቡድን ላይ ጀማል ሙሴላ፣ ፍሎሪያን ቪልዝ አይነት ሌናርት ካርል አይነት ተጫዋቾች አሉ። ከዚህ የተሻለ እንቅስቃሴ ሊሰጡ የሚችሉ ከዚህ ሌላ አይነት ለየርገን ክሎፕ አጫወት ሊሆኑ የሚችሉ ተጫዋቾች አሉ። ከዚህ ይህን እነዚህ ብሔራዊ ቡድኖች ወደፊቱም ለአውሮፓ ዋንጫ፣ ለዓለም ዋንጫ በብዙ መልኩ ከነዚህ አሰልጣኞች ጋር ተስፋ ያላቸው ብሔራዊ ቡድን እስካሁን ድረስ እንግዲህ ተመልክተናል እና በብዙ መልኩ ሊታዩ የሚችሉ ብሔራዊ ቡድኖች ወደፊት እየተገነቡ ይመስላሉ።
0: አዎ ክሪስ ፋይሙሪክ ተቀይሮ ወደ ሜዳ ገብቶ ኬቨን ሻደ ተቀይሮ ወጥቷል። ክሪስ ፊውሪክ ደግሞ እሱን ተክቶ የገባ ተጫዋች ነው። ኔዘርላንዶች ጫና ፈጥሮ እየተጫወቱ ይገኛሉ። ጋክፖ አሁን ከ1650 ውስጥ ኳሱን አወጡ። ቫንሄከ ከ1650 ውጭ ሞከረው ብሎክ ተደርጎበታል። አሁን እንደገና ኳስ ቫንሄከ ጋር ይገኛል። ጆላ መለሰ፣ ቫንሄከ የመለሰው ኳስ ቨርጅል ቫንዴክ መለሰው ኳሱ ለቫንሄከ። ቫንሄከ እንደገና በቀኝ መስመር ለሰመርቪል፣ ሰመርቪል አታ ለማለት ጥረት ሲያደርግ ነው የሚገኘው። ሰመርቪል አስደናቂ ኳስ ለደንዝል ደፍሬዝ አስደናቂ ኳስ ነበረ። ደንዝል ደምፍሪስ ሴንተር ያደረገው ሜርዲክ የመታው ኳስ ከመረብ ጋር የተገናኘ ይመስል ነበር፣ ነገር ግን ወደ ውጭ ነው የወጣው። እጅግ በጣም አስደናቂ ግን ማግባት አጋጣሚ ነበር ሜርዲክ ያገኘው፣ ነገር ግን ኳሱ ወደ ውጭ ወጥቶበታል። ከሱ የቀረ ነገር የለም
2: ኔዘርላንድ ብሔራዊ ቡድን ግን ከመጀመሪያው አጋማሽ የተሻለውን ኔዘርላንድ ብሔራዊ ቡድን ነው እየተመለከትን ያለ ነው። ቀስ በቀስ ወደ ቴምፖቸው እየተመለሱ ነው። በተደጋጋሚ ደግሞ የጀርመን የመከላከል ረገድን እያንኳኩ ይገኛሉ። ግን በደንብ አስተውላችሁ ከሆነ ቅድምም ኦፍሳይት የሆነበት ኳስ 1653 ኳስ ይዘው ከገቡ በኋላ ጀርመኖች የሚከላከሉ

0: በትም ሲስተም ስንመለከት እንዴት ነው ግር ብሎ ሂዶ ነው ታክሎችንም ፎሎችንም እየሰሩ ኳሱን የሚያወጡትና ምናልባት ራስ ጀርመኖች ለካውንተር አታክ ራሳቸውን ዝግጁ በማድረግ ነው ሁለተኛውን አጋማሽ የገቡት። እያንዳንዱ ቀላል ንክኪዎቹን ደግሞ ፎል እየሆኑ ይገኛሉና በአንጻሩ ግን ኒዘርላንድ ብሔራዊ ቡድን በብዙ አይነት መንገድ የተሻሻለው ኒዘርላንድ ብሔራዊ ቡድን ነው እንጂ ሁለተኛው አጋማሽ ላይ የተመለከት ነው። በዚህ አይነት ቴምፖ የሚቀጥል ከሆነ ኒዘርላንዶች ግብ የሚያስቆጥሩበት ሁኔታ የሚቀር አይመስለኝም።
1: አው ጨዋታው 66ኛው ደቂቃ ገደማ አልፏል። አሁንም የጀርመን ብሔራዊ ቡድን ጨዋታውን 1-0 በሆነ ውጤት እየመሩ ነው የሚገኙት። አሁን ኳስ በቀኝ መስመር በኩል ቴሮ ወደኋላ መለሰ ለጆናታን ታ። ጆናታን ታ ኳሱን መሃል ላይ አንድ ሁለት እየተቀባበሉ ነው የሚገኙት። ትሬ መለሰውን ለካሪም አዲያሚ። አዲያሚ ለትሬ። አዲያሚ ወደኋላ መለሰ ለኒኮ ሾርተርቤክ። ኒኮ ሾርተርቤክ ና ጆናታን ታ እንደገና ፊሊፕ ትሮይ። አሁን ካሪም አዲያሚ መለሰ ለጆሹዋ ኪሚክ። አሁን ኳ ሾርተርቤክ መለሰ ኳሱን ለጆሹዋ ኪሚክ። ጆሹዋ ኪሚክ ኳሱን መርዙን በቀኝ መስመር ለሚገኝ ፊሊፕ ትሮይ። አሁን ፊሊፕ ትሮይ ሴንትር ያደረገው ኳስ በቀላሉ ቨርጅል ቫንዳይክ አውጥቶታል። አሁን ጆናታን ታ ለግብ ጠባቂው ማርክ አንድሬ ቴርስቴገን መሀል ላይ አስደናቂ ኳስ ሆኖም ደንዝብ ደንፍሬስ አስጥሎታል። ኢብኑ ታሊብ አስደናቂ ኳስ አግኝቶ ነበር።
0: ደንፍሬስ እየተጣላ ነው።
1: ከናዲየም አሜሪካ ነው እየተጣላ ያለው ደንፍሬስ
0: ዛሬ በተደጋጋሚ
1: ናዲየም አሜሪ ጥፋት ሰርቶበታል። ናዲየም አሜሪ ከደንዝል ደንፍሪስ ጋር በጉልበቱ ነው የነካው፣ ግን አገባቡ እጅግ አስጊ ነበር ለደንዝል ደንፍሪስ
0: ከኳስ ውጪ።
1: ደንዝል ደንፍሪስ በጣም ነው ብስጭት ነው የገለጸው። ቢጫ ካርድን ተመልክቷል ናዲየም አሜሪ። አሰልጣኝ ቻ ፌርናንዴዝን በምስላችን ላይ የተመለከት እንገኛለን። አሁን ደንዝል ደንፍሪስ ጨዋታው ተጀምሯል። ቨርጅል ቫንዳይክ ለሚኪ ቫንደቨን ለቲያኒ ሬንደርስ መለሰ ኳሱን ለሚኪ ቫንደቨን። እንደገና ቨንብሩገን ግብ ጠባቂ ቨንብሩገን በቀኝ መስመር እንደገና ኳሱን ቫኔ ከበረጁ መታ። አሁን ኳስ ሰመርቪል አልደረሰበትም። ኳሱን ሰመርቪል ወደ ውጭ ወጥቷል። ሜርዲክ ነበር ኳሱን በግንባሩ የገጨው። ኳስ ወደ ውጭ ወጥቷል። አሁን ጀርመኖች ጨዋታውን በመልስ ወራ የሚያስቀጥሉት ነው የሚሆነው። አሁን ኳስ ዘው ተጀመረ። ጆናታን ታ መለሰ ወደኋላ ለግብ ጠባቂው ማርክ አንድሬ ቴርስቴገን በረጁ መታ። እሱ የመታው ኳስ ቫኔ ከበግንባሩ ገጨ። እንደገና ኳሱን ደንዝል ደንፍሪስ አልደረሰበትም። አሁን ኳስ አስደናቂ ኳስ ሆኖም ጃንፖል ቫኔ ካላስጣለም ኳሱን እንደገና አሁን እየገቡ ይገኛሉ። ክሪስ ፌውሪክ እንደገና አዲያሚ ቴሮ ኳስ ወደ ውጭ ወጥቷል። የማዘርበት እውነትም ዛሬ አሰልጣኝ ሃንስ ዲተር ፍሊክ ማየት የለባቸውም የካሪም አዲያሚ እንቅስቃሴ።
0: እሳቸው ወይ ጎርደን ያሳያቸዋል።
2: ቴሩ ለአዴሚ ከሚሰጠው ይልቅ መጀመሪያም ራሱ ሞክሮ ቢሆን ከዚህ የተሻለ ማድረግ ይችል ነበር። አዴሚ ግን ኳሱን በፍጥነት የመጣውን ኳስ ማቀዝቀዝ ነው የመረጠው። ዛሬ ጥሩ አይመስልም። በተለይ ስፔስ የሚፈልግ አይነት ተጫዋች ነው። እንደዚህ አይነት በጣም ሩጫዎች የሚፈልግ በባርሴሎና ቤት ሃንሲ ፍሊክ የሚጠበቅ በጣም ስፔሶችን ተጠቅሞ የሚጫወት አይነት ተጫዋች ነው እና በዚህኛው እንግዲህ እየተቸገረ ይመስላል በዛሬ ጨዋታ።
1: አሁን የማዘሙቱ ተሻማ አዲያሚ
0: እየሰማን ያለ ይመስላል።
1: ሲምንት አመጡ እያለ ነው ይመስላል። አዲያሚ እጅግ በጣም ለግብ የራቀ ሙከራን የሞከሩ አድማጮቻችን፣ ጨዋታ ወደ 71ኛው ደቂቃ ገደማ እየደረሰ ነው። አሁን እንደገና የጀርመን ብሔራዊ ቡድን አሁን ኳሱን ቨንብሩገን አውጥቶታል። እንደገና ቲያኒ ሬንደርስ። በነገራችን ላይ የጀርመን ብሔራዊ ቡድን ምክትል አሰልጣኝ ፔፕ ሌንደርስ ነው። ፔፕ ሌንደርስ በማንቸስተር ሲቲ ቤት የአሰልጣኝ ኢንዞ ፈርናንዴዝ ምክትል እንዲሆን ተጠይቆ ነበር። አምቢ ኢንዞ ማሬስካ ኢንዞ ማሬስካ ረዳት አሰልጣኝ እንዲሆን ተጠይቆ ነበር። ነገር ግን አምቢ ብሎ ነው ፔፕ ሌንደርስ በሊቨርፑል ቤት አብሮ ከሰራቸው አሰልጣኝ የርገን ክሎፕ የእሷቸው ምክትል ሆነው በጀርመን ብሔራዊ ቡድን እየተመለከቱ ነው የምንገኘው። እንደዚህ ከፔፕ ጓርዲዮላ ምክትል ሆኖ መስራች ነው ፔፕ ሌንደርስ።
3: የፔፕ ጋርዲዮላ ስራን እንዲቀበል ያደረጉት የርገን ክሎፕ እንደሆነ ይናገራል። አንተ የማትቀበለው ከሆነ ይህንን ስራ እኔ ተቀብዬ ሰራለሁ የሚል ነገርን እንደተናገሩት፣ እንዲሁም ያኔ የፔፕ ምክትል ለመሆን እንደወሰነ ራሱ ተናግሮ ነበር።
1: አዎ የፔፕ ጓርዲዮላ ምንም ለንግግር የሚበቃ የዓለማችን ቁንጮ የሆነ አሰልጣኝ ነው። ከረፍት ሲመለስ ደግሞ በምን አይነት ስራ እንደምንመለከተው በጉጉት የሚጠበቅ ነው።
3: ይዛል ተብሎ ሲጠበቅ የነበሩ ናሽናል ቲሞችን በሙሉ ሪጀክት አድርጓል። የጣሊያን የኔዘርላንድ ብሔራዊ ቡድን መዳረሻው የት እንደሆነ አሁን ላይ ግራ ያጋባል።
1: እንደገና ኔዘርላንዶች ሜርዲክ አስደናቂ የሆነ ሙከራ ሞክሮ ነበር። ነገር ግን ግብ ጠባቂው ማርክ አንድሬ ቴር ስቴገን አውጥቶታል። ኳሱ የማዕዘን ምት ሆኗል። ለኔዘርላንድ ለግብ የቀረበ ሙከራ ነበር ማድረግ የቻሉት። ነገር ግን ማርክ አንድሬ ቴር ስቴገን ኳሱን ነክቶት እንደገና የግቡ ቋሚ ነክቶት ነው ኳሱ ወደ ውጭ ወጣው። አሁን የማዕዘን ምት አግኝቷል። ቨርማን የማዕዘን ምቱን ለማሻማት በዝግጅት ላይ ነው የሚገኘው። ቨርማን የማዕዘን ምቱን ለማሻማት በዝግጅት ላይ ነው። አሻማ ሲያሻማው ኳስ ጥፋት ሰሩ ኔዘርላንድ ብሔራዊ ቡድን ተጫዋቾች። ፊሊፕ ቲሩ ላይ ጥፋት ሰርተዋል። አሁን ጨዋታው በቅጣት ምት የሚቀጥል ነው የሚሆነው።
2: ቅድም ስታነሱት የነበረው ምናልባት በጣም ትላልቅ አሰልጣኞች ወደ ብሔራዊ ቡድን እየመጡ ነው። ዚዳን ከፈረንሳይ ጋር ስራውን ይጀምራል ነገ። የየርገን ክሎፕ እዚህ ያሉ በጣም ትላልቅ አሰልጣኞች፣ የሚወደዱ አሰልጣኞች አሁን ብሔራዊ ቡድን ወደ መያዝ ነው። ፔፕ ጋርዲዮላ ያለ ስራ ነው ያሉት እና ያለፉት 10 ዓመታት ምናልባት ምርጦቹ አሰልጣኞች የየርገን ክሎፕ እና ፔፕ ጋርዲዮላ ናቸው። ምናልባት ፔፕ ጋርዲዮላ አሁን ያለ ስራ ነው ያለው። ብሔራዊ ቡድን ይይዛል ተብሎ ይጠበቃል። አንድ ብሔራዊ ቡድን ይዞ ምናልባት 30 ዓለም ዋንጫ ብሔራዊ ቡድን ፔፕ ጋርዲዮላ
3: የትኛው ናሽናል ቲም
2: ባይሰ ምናልባት ብራዚል ብሔራዊ ቡድን ከካርሊቶ ጋር የሚቀጥል ይመስላል። የጣሊያን ብሔራዊ ቡድን ስራ ውድቅ እንዳደረገ ይታወቃል። አሁን ላይ ለሱ ተስማሚ ይሆናል የሚል ብሔራዊ ቡድን ያለ አይመስለኝም። በጣም ትላልቅ
3: የስፔን ብሔራዊ ቡድን ከካርሊቶ
0: ጋር አስደናቂ እንቅስቃሴ ያደርጋል።
2: እንግሊዝ ብሔራዊ ቡድን ከቱሄል ጋር ነው ያለው። ያን ያህል ምናልባት አሁን ላይ ለሱ የሚሆን ብሔራዊ ቡድን ያለ አይመስልም። ፔፕ ጋርዲዮላ ግን በጣም በጉጉት የሚጠበቅ ነው። ቀጣይ ስራው ምን ይሆናል የሚለው የፔፕ ጋርዲዮላ በጣም ከባድ ውሳኔ ነው የሚሆነው። የትኛውንስ ክለብ ይዛል የሚለው ራሱን የቻለ ጥያቄ የሚሆነው። ወደ እንግሊዝ መጥቶ ሊያሰለጥን የሚችልበት እድል በጣም ዝቅተኛ ነው። ምናልባት ወደ ባርሴሎና የመመለሱ ነገር በጣም ሊመለስ የሚችልበት እድል በጣም ዝቅተኛ
0: ነው። ለምን ከባርሳ ጋር ይሆን ማለት? ባርሳ በጣም የሚወደው ቡድን ነው። አሰልጣን ይቅርታ ወደ አድማጮች፣ ከባርሳ ጋር የማይመለስበት አጋጣሚ ምንም አይነት ምክንያት የለም። ምን አሁን ሃንስ ፍሊክ እየሰሩት ያሉትን እንቅስቃሴ ስንመለከት
1: አስደናቂ ፓስ ነበር የቨርማር።
3: አሁን ላይ ግን ባርሳ ባርሳን ያለ ሃንስ ፍሊክ ማሰብ እጅግ በጣም ከባድ ይመስለኛል። የባርሳ ደጋፊዎች እስከ 2035 ቢሆን ቡድናቸውን በፍሊክ ስር መመልከት የሚፈልጉ ነው ይመስለው። እርግጥ ነው ፔፕ ትልቅ አሰልጣኝ ነው። ነገር ግን አሁን ላይ ባርሳ አሰልጣኝ ለመቀየር እቅድ ያለው ቲም አይመስልም። ለዛ ነው ነገር ግን ፔፕ ጋርዲዮላን በማንኛውም ቲም በማንኛውም ብሔራዊ ቡድን መልሶ ማየት ሁላችንም የምንፈልገው ነገር ነው። ብዙዎች ምናልባት የሚነሳበትን ችግር ለማጽዳት እንዲሁም ደግሞ ትላልቅ ቲሞችን እንጂ ትናንሽ ቲሞችን እንደ ሆዜ ሞሪኒዮ ይዞ አልተመለከትነውም የሚለውን ነገር ለማጽዳት ከለመድናቸው ቲሞች የተለየ ቲም ይዞ ልንመለከተው የምንችልበት እድል አለ። ነገር ግን ይበልጥ የብሔራዊ ቡድን ጉዳይ የሚነሳ ነው።
1: የባርሰሎና የ2029 የአውሮፓ ሻምፒዮንስ ሊግ ፍጻሜ በስፖቲፋይ ካምፕ ነው ይደረጋል ተባለ። አንስ ጀተር ፊሊክ ሬዚ ቦሉን ባሉንም ግን ፍጻሜ ጨዋታውን በዚህ ፍጻሜ መታደም ፈልጋለሁ ብሎ ነበር። አንስ ጀተር ፊሊክ ባርሳ የሚለቁ ከሆነ ሆይኖት ፔፕ ጓርዲዮላ የባርሳውን አሰልጣኝ ማይሆንበት ምክንያት የለም።
2: የበለጠ ግን ወደ ጣሊያን እግር ኳስ የሚሳብ ይመስላል። ፔፕ ጓርዲዮላ ወደ እግር ኳስ መጨረሻዎቹ አካባቢ ወደ ጣሊያን ሄዶ እንደሰራ ይታወቃልና አንዱ የጣሊያን ክለብ ምናልባት ጁቬንቱስን ወደ ቀድሞ ዝናው የመመለስ ማላፊነት ምናልባት ሊያስቡበት የሚችሉት ነገር ይመስላል። ሊሆን የሚችልበት ድል ሊኖር ይችላል። ወደ ጣሊያን እግር ኳስ ሄዶ ግን የሚናፈቅ ሰው ነው። መቼ እንደሚመለስ በብዙም የሚጠበቅ
1: አው ዳርማጮቻችን ጨዋታው ቀጥሏል። 76ኛው ደቂቃ ላይ ደርሰናል። አሁንም የጀርመን ብሔራዊ ቡድን ጨዋታውን 1-0 እየመራ ነው የሚገኘው። በግራ መስመር አካባቢ ክሪስ ፊውሪክ እንደገና አሁንም የጀርመን ብሔራዊ ቡድን ሰመርቪል እንደምን ብሎ አስጥሮታል ኳሱን። አስጊ የሆነ ኳስ ነበር ይህ ኳስ ወደፊት ቢያልፍ። አሁን ጨዋታው በመልሱ በራ የሚቀጥል ነው የሚሆነው። አስደናቂ የሚባል እንቅስቃሴ እያስመለከተን ነው የሚገኘው የብሔራዊ ቡድን። አሁን ኳስ እንደገና ግብ ጠባቂው ቴር ስቴገን መታ። እሱ የመታው ኳስ ኳስ ወደ ውጪ ወጥቷል። የመልስ ምት እንደገና ለጀርመን ብሔራዊ ቡድን አሁን የምስል ስትሪናችን ሁለቱን አሰልጣኞች ስራ በትራ እያስመለከተ ነው የሚገኘው አሰልጣኝ ቻን ፌርናንዴዝ እና የርገን ክሎፕ። አሁን ኳስ በቀኝ መስመር አካባቢ ጀርመኖች
3: የግሪክ ብሔራዊ ቡድን በክርስቶስ ዞሊስ አማካኝነት ጎል አስቆጥሮ ከሰርቢያ ጋር ያላቸውን ጨዋታ አንዳቻ ማድረግ ችሏል። በተጨማሪ የኖርዌይ ብሔራዊ ቡድን 2-0 ሲመራ ቆይቶ ሁለት አቻ ሆኖ ነበር። አሁን ላይ ኤርሊንግ ሃላንድ ባስቆጠረው ጎል 3-2 መምራት ጀምሯል። አሲስት ማድረግ የቻለው ደግሞ የአርሰናል ካፕቴን የሆነው ማርቲን ኦዴጋርድ ነው። ውጤቶቹ በዚህ መልኩ እየቀጠሉ ይገኛሉ።
1: አዎ ማርቲን ኦዴጋርድ እጅግ በጣም አስደናቂ እንቅስቃሴ ነው ዘንድሮ እያስመለከተን ይገኛል በክለቡም። አሁን ኳስ መሀል ላይ ጀርመኖች አምረት እየተቀባበሉ ነው የሚገኙት። አሁን ናዲየ ማሜሪ ብዙም እየተመለከት ነው አይደለም፣ ነገር ግን የርገን ክሎፕ ሊጨክኑበት የፈለጉ አይመስሉም። ናዲየ ማሜሪ አሁን ጆናታንታ
3: አዴሚም ላይ እስካሁን አልጨከኑ።
0: አይ ምናልባት ቅድም ከጨዋታ በፊት ካፕቶ ሲናገረው የነበረው ነገር አለ አይደለ? ጀርገን ክሎፕ በዚህ እንቅስቃሴ ላይ በርከት ያሉ ተጫዋቾችን የጠራው ምናልባት በዚህ ከዚህ ጨዋታ በኋላ ሌላ እድል የማይሰጣቸው ተጫዋቾች ሊኖሩ ይችላሉ እና ከዛም መካከል ሊሆን ይችላሉ። በተለይ ግን የካይራም አዲያሚ እድሉን በአግባቡ አለመጠቀሙ ምናልባት ቀጣይም ጨዋታ ላይ ሊሰለፍ ይችላል። ግን የባርሴሎና ተጫዋቹ ነህ፣ ሀገርህን ወክለ እንደዚህ አይነት በጣም የወረደ ፐርፎርማንስ ማሳየት እጅግ በጣም ከባድ ነው።
2: 44 ተጫዋቾችን ነው ለዚህ ኔሽንስ ሊግ የመረጡት። ለሁለት ከፍለው ነው። 24ቶቹ ተጫዋቾች በዚህ ሁለት ጨዋታ ይሳተፋሉ። ሌሎቹ ተጫዋቾች ደግሞ በሰርቢያ ደርሶ መልስ ሁለት ጨዋታዎች ይደረጋል እና በነዛ የሚሳተፍ ነው። የበለጠ ቡድኖችን የማወቅ 11 አዳዲስ ተጫዋቾች ወደ ብሔራዊ ቡድኑ መጥተዋል። ያንን የማየት ነገር ነው። ቅድም ስታነሳው እንደነበረ በኋላ ላይ ምናልባት እድል የማይሰጣቸው ሊኖሩ እንደሚችሉ እያንዳንዱን እንቅስቃሴ ከተጫዋቾቹ የሚፈልገውን ነገር የሚያይበት እድል ነው እና ወደፊትም ለሚገነባው ቡድን የርገን ክሎፕ ተጫዋቾችን የሚመለከትበት ያልተለመደ ነው አይደለ? 44 ተጫዋቾችን ለብሔራዊ ቡድን ከ6 25 ተጫዋቾችን ነው አብዛኛው ብሔራዊ ቡድን የሚጠራው። እሱ ግን ለሁሉም እድል ለመስጠት ያደረገው ነገር ያንን ነው ሲያደርግ የነበረው። ለመመልከትም የሚሆንለት ነው። ተጫዋቾቹን በዛ ልክ ነው እንግዲህ እንቅስቃሴ ሲያደርጉ እያየን ያለ ነው።
1: ስናነሳ የነበሩት ተጫዋቾች ካሪም አዲያሚ እና ናዲየም አሚሪ ተቀይረው ወጥተው ጃኒክ ኢንጋርት እና ሰርጅ ግናብሪ ተቀይረው ለሜዳ ገብተዋል። በጀርመን ብሔራዊ ቡድን በኩል አሁን ኳስ ጥፋት ሰርቷል ተብሏል። ጨዋታ መቅጣት ምት ይቀጥላል። 80ኛው ደቂቃ ላይ ደርሰናል። 10 ያህል ደቂቃዎች ብቻ ናቸው የሚቀሩት በዚህ ጨዋታ።
3: አቤላ በአፍሪካ ዋንጫ ማጣሪያ ጨዋታዎች አይቬሪ ኮስት ሁለተኛ ጎል ማስቆጠር ችሏል። በፍራንክ ኬሲ አማካኝነት የፍጹም ቅጣት ምት ጎል አስቆጥሮ 2-0 ጋናን እየመራ ይገኛል። በተጨማሪ የካሜሮን ብሔራዊ ቡድን በብራያን ምቤሞ አማካኝነት ሁለተኛ ጎል አስቆጥሮ ኮሞሮስን 2-0 ሲመራ የቆየ ቢሆንም ኮሞሮሶች በኦማሪ አማካኝነት ጎልን አስቆጥሮ ጨዋታው 2-1 እየቀጠለ ይገኛል።
1: በዚህ ጨዋታ ቀደም ሲል ተቀይሮ ወጥቶ አንቶን ስቶች ወደ ሜዳ መግባቱ የሚታወስ ነው። አሁን ኳስ በግራ መስመር ፊውሪ አስደናቂ ኳስ ነበር፣ ነገር ግን ኳስ ወደ ውጭ ወጥቷል። ጨዋታው በመልስ ምት የሚቀጥል ነው የሚሆነው። ጨዋታው በመልስ ምት የሚቀጥል ነው የሚሆነው። ደዚሁም በኔዘርላንድ ብሔራዊ ቡድን በኩል ቅያሪ ነ ለማድረግ በዝግጅት ላይ ይገኛሉ። አሁን እዛው ጀምሮቷል ጨዋታው። ሚኪ ቫንደቨን ኳስ በረጅም መታሱ የመታው ኳስ ሰመርቪል በግንባሩ ገጨ። ነገር ግን ኒኮ ሾርተር ቤጋ ደርሷል ኳሱ አሁን እንደገና ኤንግሃርት ወደኋላ መለሰ ለጆሹዋ ኪሚች ለጆናታንታ አንድ ታዳጊ ደጋፊ ሜዳ ውስጥ ሮጦ ገብቷል። ቲያኒ ሬንደርስ ጋር ፎቶ መነሳት የፈለግ ነው ይመስለው። አይ ስቲዋርዶችም ረጋ ብለው ነው እየመጡ የሚገኙት። አታሉ አልፏል ስቲዋርዶችን። አሁን ሌላ ስቲዋርድ ይጠብቀዋል። በመጨረሻም ተይዟል። ብዙ ጊዜ የምንመለከተው እንደነ ክርስቲያኖ ሮናልዶ፣ ሊዮኔል ሜሲ አይነት ተጫዋቾችን ነው እንደዚህ አይነት ነገር ሲያደርጉ የምንመለከተው። ቲያኒ ሬንደርስ ፎቶ ተነሳ፣ ከሜዳ ወጣ።
3: ቲያኒ ሬንደርስን ከውጭ ካየ በቂ ነበር።
1: ሰመርቪል እና ቲያኒ ሬንደርስ ተቀይረው ወጥተው ቫን ቦመን እና እንደዚሁም ጋስቲል ተቀይረው ወደ ሜዳ ገብተዋል። ቲያኒ ሬንደርስን እኮ ከስቴዲየም ሲወጣም በቀላሉ ማግኘት ይችል ነበር።
3: ለእኛ እንኳን ቅርብ ይመስለኛል። ሳውዲ አረቢያ በጣም ቅርብ ነው።
1: አሁን ኳስ ጀርመኖች አሻሙ። አስደናቂ ኳስ ነበረ መሞከር የቻለው እብና ቻሌብ። ነገር ግን ኳሱ ወደ ውጭ ወጥቷል። 83ኛው ደቂቃ ላይ እንገኛለን። መደበኛው 90 ደቂቃ ሊጠናቀቅ ሰባት ያህል ደቂቃዎች ብቻ ናቸው የሚቀሩት። አሁንም የኔዘርላንድ ብሔራዊ ቡድን ያቻነት ግብር ማስቆጠር ጥረት ሲያደርጉ ነው የሚገኙት።
0: ግን አቤላ እንደ መጀመሪያ የሁለቱም ብሔራዊ ቡድኖች እንዳሰልጣኛቸው የመጀመሪያ ጨዋታ ጥሩ የሚባለን እንቅስቃሴ እያሳዩ ይገኛሉ። በጀርመንም በኔዘርላንድም በኩል በደንብ ማደግ የሚችል ወይም ደግሞ ፊሎሶፊያቸውን በደንብ ማሳደግ የሚችሉ አይነት ብሔራዊ ቡድኖች እንደሆኑ እየተመለከተን እንገኛለን። በተለይም ደግሞ የዣቪ አሎንሶ ከኳስ ጋር ያለው ምቾት በጣም አስደናቂ ነው። ፕሬስ ኮንፈረንስም ላይ ሲናገረው እንደነበረ በደንብ ዶሚኔት አድርገን መጫወት እንፈልጋለን። ለጀርመኖችን ዶሚኔት አድርገን ተጫውተን ለሀገራችን ደጋፊዎች የኔዘርላንድ ብሔራዊ ቡድን ፊሎሶፊው ምንድን ነው የሚለውን ነገር መመለስ ይኖርብናል ብሎ ነበር። እሱ ነው ለማሳየት እየሞከረ ያለው። ምናልባት የቀረው ነገር ጎል ማስቆጠር ካልሆነ ግን አሁንም መጠንቀቅ አለባቸው። ነቅለው በሚወጡበት ሰዓት ላይ የጀርመኖች በካውንተር የሚያገኛቸው ስፔሶችን በደንብ መጠቀቅ። ምናልባት ከሬም አዳሚ በዛሬው ጨዋታ ላይ ደካማ እንቅስቃሴ ቢያገኝ ስፔስ ሲያገኘ ደግሞ ቅድም ካፕቱም ሲናገረው እንደነበረው ጥሩ ተጫዋች ነው እና ሲያጠቁ የመከላከል ስፍራቸውንም በዛው ልክ ባላንስ ማድረግ ይኖርባቸዋል ብዬ አስባለሁ። ሰርጅ ናብሪ ተቀይሮ ገብተዋል። ከኳስ ጋር ምቾት ያለው ተጫዋች ነው። አንድ ለአንድ መቀነስ የሚችል አይነት ተጫዋች ነው እና ጎል ለማግባት በሚሄዱበት ሰዓት የመከላከል ረገድ ላይ ደግሞ መሳሳት እየተስተዋለባቸው ነው እና እሱም ባላንስ ቢያደርጉ ጀርመኖችም ጥሩ የሚባል እንቅስቃሴ እያሳዩ ይገኛሉ።
1: አሁን ኳስ ጆናታን ታ ለግብ ጠባቂው ማርክ አንድሬ ቴርስቴገን ኳሱን በረጅሙ መታው። አሁን ኳስ እንደገና መሀል ላይ ጥፋት ተሰርቶበታል። ግራቨንበርግ አሁን የቅጣት ምት ለኔዘርላንድ ብሔራዊ ቡድን ጨዋታውን በቅጣት ምት የሚያስጀምሩት ይሆናል። ቫን ቦመን የቅጣት ምት ለማሻማ ብዝግት ላይ ይገኛል። ጆይ ቨርማን ያሻማው ኳስ ሆኖም ወደ ውጭ ወጥቷል። የማዘርምት ለኔዘርላንድ ብሔራዊ ቡድን የማዘርምት አግኝቷል። የኔዘርላንድ ብሔራዊ ቡድን ምናልባት ይህን የማዘርምት ይጠቀሙበታሉ የሚለው የሚጠበቅ ነው የሚሆነው። ጆይ ቨርማን የማዘርምቱ ለማሻማት በዝግጅት ላይ ይገኛል። ጆይ ቨርማን ሲያሻማው ኳስ እንደገና አሁንም ደንዝል ደንፍሪስ እየታገለ ነው። ኳስ ተመትወልድ ላይ ምናልባት አሁን ኳሱን ቴርስቴገን በቀላሉ ተቆጣጥሮታል። አሁን እዛው ቴርስቴገን ኳሱን አስጀመረ። በግራ መስመር ኳሱን የለቀቀው አሁን ኳሱ ሰርጅ ግራብሪ ያልደረሰበትም ሮጪ ወጥቷል ለመርሱ ወራለ ጀርመን ቢራይ ቡድን የጀርመን ቢራይ ቡድን ሁለተኛው አጋማሽ ጥሩ ባለ ረብረብ ነበር እዚህ ጋር ያረጉት
3: ነው ጨዋታው በጊዜ ሂደቱ እየቀዘቀዘ ቴምፖ እየቀዘቀዘ እንዲሁም ደግሞ የሚደረጉ ፈጣን ማጥቃቶች እየቀነሱ ይገኛሉ። በተለይ ደግሞ በሁለቱም ቢራይ ቡድን በኩል ፈጣን የሚባሉ ተጫዋቾች አዲሚ ሰመረቪል ከተቀየሩ በኋላ አሁን ላይ እንቅስቃሴዎች ሞር መሃል ሜዳው እንዲሁም ደግሞ መሃል ላይ ትኩረት አድርጎ እየተጫወቱ ይገኛሉ። ፈጣን የሚባሉ እንቅስቃሴዎች በሁለቱም ቲሞች በኩል ቀዝቀዝ ብሎ እየተመለከተን እንገኛለን። ነገር ግን ኔዘርላንዶች አሁንም ቢሆን ያቻነት ጎልን ለማግኘት የተለያዩ ጥረቶችን ሲያደርጉ እየተመለከተን እንገኛለን። ጀርመኖች ግን በራሳቸው የሜዳ ክልል ቆይተው የሚያገኛቸውን ኳሶች ግን ወደ ውጤታማነት ለመቀየር ጠንካራ የሚባለን እንቅስቃሴ እያደረጉ ይገኛሉ። ቀሪ 3 ደቂቃዎች አሉ ከዚህ በኋላና 90ኛ ደቂቃ ላይ ለመድረስ እነዚህ ቀሪ 3 ደቂቃዎችን እንዴት ይጣቀማሉ ማለት የሚለው ጥያቄ የሚሆነናል። ካፕቶ
2: እንዳነሳው ነው ምናልባት ቀዝቀዝ ቴምፖ የማቀዝቀዝ ነገር በሁለቱ ብሔራዊ ቡድኖች መካከል እንመለከታለን። የበለጠ ከኳስ ጋር እንቅስቃሴ አድርጎ በፖዚሽን ዶሚኒያት አድርጎ ለማጥቃት የሚሞክሩ የኔዘርላንድ ብሔራዊ ቡድን ናቸው። ያገኙትን አጋጣሚ ደግሞ በመልሶ ማጥቃት በትራንዚሽን ለማጥቃት የጀርመን ብሔራዊ ቡድን ይሞክራል። ያን በአንድ ሁለት አጋጣሚዎች በነ ካሬም አዴሚ አማካኝነት ሲባክኑ ተመልክተናል። ና የኔዘርላንድ ብሔራዊ ቡድን ግን በብዙ መልኩ ጥሩ እንቅስቃሴ ሲያደርግ ኳስን ተቆጣጥሮ ለመጫወት የሚሞክር ቡድን በዣቪ ሄርናንዴስ በኩል እየተመለከተ ነው። ግን አሁን በማጥቃቱ በኩል በጣም ያን ያህል በጣም አስፈሪ ያልሆነ የፊት መስመር ነው እየተመለከትን የምንገኙ። እነ ኮዲ ጋክቦ አይነት በመስመር ላይ እንደ መጀመሪያው አጋማሽ አለ፣ በሁለተኛው አጋማሽ እንዲያውም ይፈርታቸው በብዙ መልኩ ቀንሶ ነው ስንመለከት የተመለከት ነው። የቆሙ ኳስም በጣም ብዙ የቆሙ ኳሶች ይጠቀማሉ፣ ግን ደካማ የቆመ ኳስ አጠቃቀም ነው ከዣቪ ሄርናንዴስ ቡድን እየተመለከትን ያለ ነው።
3: የሚያስገርሙ ግን እጅግ በጣም ረጃጅም የሚባሉ ተጫዋቾችን ይዘዋል በብሔራዊ ቡድናቸው።
1: አዎ ኳስ እንደገና ኔዘርላንዶች አሻሙ። ደንዝል ደንፍሪስ ታገላል፣ ነገር ግን አንድሬ ትሬሴገን ኳሱን አውጥቶታል። ቼሎ አስደናቂ ኳስ ሲል ሞክሮ ነበር ከ1650 ውጪ። አንድሬ ትሬሴገን ኳሱን በሚገባ አድኖታል። ትሬሴገን የበለጠ የበራስ መተማመኑን እንዲያገኝ ዛሬ የሚያስመሰግበው ክሊንሽት እጅግ በጣም አስፈላጊ ነው።
0: በዛሬው ጨዋታ ላይ አቤላ ምናልባት በኔዘርላንድ በኩል ለአሁን ብቻ ሳይሆን ለወደፊቱም ጨዋታዎች ጥያቄ ሊነሳባቸው ከቻሉት ነገሮች መካከል ብዬ ከማስባቸው የአጥቂ ስፍራ ተጫዋቾቻቸው እጅግ በጣም የተወሰኑ ናቸው ብዬ አስባለሁ። በቤስት ሌቭል ላይ እንደነ ኮዲ ጋክቦ፣ ብራያን ሮቢ ተጎድቶ ወጣ፣ እንዲሁም ሰመምኒዮ የመሰሉ ተጫዋቾች አሉ አይደለ? እነሱ ከተጎዱ ወይም ደግሞ በጨዋታ ላይ ጥሩ እንቅስቃሴ ካላደረጉ ሳይቀሩ ሲቀሩ ተቀያሪ ወንበር ላይ ማን አላቸው የሚለው ነገር በዛሬው ዕለትም ደግሞ በኔዘርላንድ በኩል እንደ ደካማ ክፍል ሆኖ የተመለከትኩት ነገር ነው። ተቀያሪ ወንበር ላይ ያሉ ተጫዋቾች በአጥቂ ስፍራ የሚጫወቱ ማን ናቸው? ናይት እድል ቢሰጣቸው ሙሉ ብሔራዊ ቡድኑ ተሸክሞ መውጣት የሚችሉ ናቸው ወይ ብለን ስንመለከት እንግዲህ ፕሮፋይላቸውም ያን ያህል ከፍ ያለ ተጫዋች ሆኖ አናገኛቸው።
1: አሁን ጆናታን ታ ከግብ ክልል አካባቢ ኳሱን አረፉ፣ ነገር ግን ከጨዋታው ውጭ ነበር። ኔዘርላንዶች ያቻነ ግብ ለማስቆጠር ጫና ፍጥረው ለመጫወት ጥረት እያደረጉ ነው።